0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምናደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሺሊሺ ቤት በሄሽባን ታፍሽን ፔይዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 13 ቀን 2026 ዓ.ም ተመረተ ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 3 ቀን 2019 ዓ.ም ተመረተ ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ቫለን ሰሎሚንኪ ሲሆን የስቱዲዮ ተረኛ አስተናጋጆች አይቾ ባየና ወርቅነሽ ሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። ወቅታዊ ዘገባም እናቀርባለን። ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። እንግዲህ አሁን የጧቱን ዜና ነው የምናቀርበው። በአይቾ ባየ ተዘጋጅቷል ዜናው። አይቾ ባይቾ
2: ቅርታ ወነት ቅርታ አድማጮቻችን እንግዲህ
1: እንዳንዴ ማስጋኑም ጭምር መሰለኝ
2: ያብሷልኝነት ቅርታ ጠይቃለሁ። አመሰግናለሁ ወርቅነሽ። አርስተ ዜና ትናንት በደረሰው ትናንት በጉብኝት ላይ በነበሩ ተማሪዎች ላይ የደረሰው አደጋ የ14 ዓመት ልጅ መሞቱ ተገለጸ። የክፋር ሰባ ከንቲባ ከነባለቤታቸው በቁጥጥር ስር መዋላቸውም ተገልጿል። ፕሬዚዳንት ትራምፕ አሜሪካ በሚደረገው ምርጫ በኢራን ላይ የሚቀበሉትን ውሳኔ ላይ ተጽዕኖ እንደሌለው ተናገሩ። ኢራን በብሪታንያ ይሁዳውያን ላይ የሽብር ፈጠራ ለማድረግ እየሞከረች ነው ተባለ። የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። ትናንት በጉብኝት ላይ የነበሩ ተማሪዎች ላይ በደረሰ አደጋ የ14 ዓመት ልጅ መገደሉ ተነግሯል። የኦርት ማሎት ትምህርት ቤት ተማሪዎች ትናንት ጉብኝት ላይ እያሉ በወደቀ ፈንጂ የሞተው ተማሪ የ14 ዓመት እድሜ ክልል ውስጥ እንደነበር ተገልጿል። ትምህርት ሚኒስቴርም በእነዚህ አካባቢ የተፈቀዱ ጉብኝቶችን ወደ ሌላ ቦታ እንዲዘዋወር ወስኗል። በዚህ አካባቢም በዚህ አደጋም 23 ተማሪዎችና የጸቤት ማለትም የትምህርት ቤት አገልጋዮች መቁሰላቸው ታውቋል። ቀረቀባያችን ኦርሊ አልከላይ እንዳደረሰችንም ትናንት የፈነዳው ፈንጂ በአካባቢው በነበረው ጦርነት ተተኩሶ የወደቀ መሬት ላይ የነበር ያልፈነዳ ፈንጂ መሆኑ ተገልጿል። በዚህ አካባቢ በጉብኝት ላይ ያሉ ሁሉም በውታው ለቀው እንዲወጡ ትምህርት ሚኒስቴር መመሪያ አስተላልፏል። የከፋር ሰባ ከንቲባ ከነባለቤታቸው በትናንትናው ዕለት በቁጥጥር ስር ውለዋል። የከፋር ሰባ ከንቲባ ራፊ ሰዓድ ፖሊስ ባደረገላቸው ምርመራ የተጠረጠሩበትን ክስ በሙሉ ሐሰት ነው፣ ከኔ ጋር ምንም አይነት ግንኙነት የለውም ሲሉ ተናግረዋል። የከተማ ወንበዴዎች ቡድን ጋር ምንም አይነት ግንኙነት እንደሌላቸውና ምንም ሙስና ወይም ጉቦ እንዳልተቀበሉ በምርመራው ላይ መናገራቸው ተገልጿል። በቤታቸው በተደረገ ፍተሻ ብዛት ያለው ገንዘብ በመገኘቱ ይህም ሲጠየቁ የባለቤታቸው እንጂ እርሳቸው ምንም ነገር እንደማያውቁም ገልጿል። የፖሊስ ተወካይ ትናንት በሪሾን ለጽዮን አውራጃ ፍርድ ቤት እንዳስታወቀው ከንቲባው የተጠረጠሩበት መዝገብ ሁሉ እንደሚያውቁና እርሳቸውም በዚህ ዙሪያ ከሌሎች ማህበረሰብ ግለሰቦች ጋር በመሆንም ሙስና ስራ እንዳካሄዱ አስታውቋል። በተጨማሪም ፖሊስ ፍርድ ቤቱን ለተጨማሪ 8 ቀናት በእስር እንዲቆዩ በጠየቀው ምክንያት ፍርድ ቤቱ መፍቀዱ ተገልጿል። ፕሬዚዳንት ትራምፕ በአሜሪካ በሚደረገው ምርጫ በኢራን ላይ የሚቀበሉት ውሳኔ ላይ ተጽዕኖ የለውም ሲሉ ተገልጸዋል። በትናንትናው ዕለትም ወደ መንግስታዊ ሄሊኮፕተር በመሳፈር ላይ እያሉ ለጋዜጠኞች በሰጡት ቃለ መጠይቅ ነበር ይህን የተናገሩት። ንግግራቸውን በመቀጠልም ሁቲሞች የሚያካሂዱት የሚወስዱት እርምጃ እጅግ በጣም መጥፎ ነው ሲሉ ተናግረዋል። በመቀጠልም በዚህ ዙሪያም ከሳዑዲ አረቢያ መሪ ጋር መነጋገራቸውን ጨምረው ጠቅሰዋል። በኢራን በምንም ተአምር የኒውክሌር ቦምብ ባለቤት አትሆንም ሲሉ ጨምሮ ማሳወቃቸው ተገልጿል። በቅርቡም ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋርም ተገናኝተው እንደሚወያዩ በነበራቸው ቃለ መጠይቅ አስታውቀዋል። ይቅርታ ኢራን ብሪታንያ በብሪታንያ ይሁዳውያን ላይ የሽብር ፈጠራ ለማድረግ እየሞከረች ነው ሲሉ የአንድ ሚኒስተር ገለጹ። ኢራን በየሀገራቱ ያሉ ጸረ እስራኤል እንቅስቃሴ የሚያደርጉ ድርጅቶች አማካኝነት በይሁዳን ላይ ጉዳት ለማድረስ እየጣረች ነው ተብሏል። ይህም የብሪታንያ የሀገር ውስጥ ያስተዳደር ሚኒስተር መናገራቸው ተገልጿል። በፓርላማ ውስጥ በተናገሩት ንግግርም ጨምረው ሲናገሩ ትናንት በብሪታንያ ፓርላማነት ላይ በደረጉት ንግግርም የኢራን መንግስት በመላ አውሮፓ ጸረ ይሁዳውያን ጂሃድ ሚወስ እርምጃ ለመውሰድ ታጥቆ መነሳቱን ገልጿል። በዚህ ምክንያትም በብሪታንያ ይሁዳውያን ላይ ያለውን ዛቻ በመጨመሩ ምክንያት ለፖሊስ ተጨማሪ ባጀት እንዲጨመርና ልዩ ጥበቃ እንዲደረግላቸው መወሰኑ ማስተዋቀዋል። የብሪታንያ መንግስት ጸረ ሰማዊነት እንቅስቃሴን በጋራ ለማጥፋት እና ለመዋጋት ጥረት ያደርጋል ሲሉም አስተውቀዋል። በደቡብ ሀገራችን ክፍል ግድያ ሙከራ ተደርጎ እንደነበር ተገለጸ። በዚህ ግድያ ሙከራም የ20 አመት ወጣት በተተኮሰበት ጥይት በጽኑ ቆስሎ በቦታው የመጀመሪያ እርዳታ ሰጪ መገን ዴቪድ አዶም በመገኘት በጽኑ ቆስሎ ወደ ሆስፒታል ሲወስዱት ሆስፒታል ከደረሰ በኋላ ህይወቱ ማለፉ ተገልጿል። ምክንያቱም በነበረ አምባጓሮ ምክንያት እንደሆነ ተገልጿል። ፖሊስ ስካውን ደስ የግድያው ምክንያት እየመረመረ መሆኑ ከወዲሁ አስተውቋል። ወመጨረሻም የአየር ጸባይ ሁኔታ ለውጥ የለውም። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 26 ዲግሪ ሴንቲግሬድ፣ ቴል አቪቭና አካባቢዋ 28፣ ሃይፋና አካባቢዋ 27፣ ጽፋትና አካባቢዋ 25፣ ብርሸባና አካባቢዋ 29፣ ኢላትና አካባቢዋ 33 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ወርቅነሽ፣ የሰዓቱ ዜና እስካሁኑ ነበር።
1: አይቸው አመሰግናለሁ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ ተማርቸው ላምባባን ያቀርባቸውን ዋና ዋና ርዕሰ ጉዳዮችን መለከታለን። ማሪቭ ሃሪስና የዶታሮ ነው ሶስቱ እለታዊ ጋዜጦች ደርሰውናል። ከማሪቭ እንጀምራለን። ሶስቱም ጋዜጦች በዛሬ የመጀመሪያ ገጻቸው ላይ በዋነኛነት ትኩረት የሰጡበት ርዕሰ ጉዳይ እንደሚታወቀው ትናንት ከሰዓት በኋላ በሀገራችን ሰሜናዊ ክፍል በሰሜን እስራኤል የኦርት ማሎት የተባለው መለስተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ለጉብኝት በወጡበት ጊዜ በአካባቢው እንግዲህ የነበረ የፈንጅ ብትንታኝ ፈንድቶ እንደዛ እንበለው እንግዲህ ከሂዝቦላ በኩል የተወረወረ ወይም የተወነጨፈ እንደሆነ ነው እንግዲህ አሁን መጀመሪያ ላይ በወጣ ምርመራ የሚገለጸው። በዚህ አደጋ ምክንያት እንግዲህ አንድ ተማሪ ህይወት አልፏል። በሚያሳዝን ሁኔታ 23 ወይም 24 ጋዜጦች የተለያየ ቁጥር ሰጠውታል እንደ ዘገባቸው። የሚሆኑ ደግሞ ቆስለዋል። ተማሪዎችንም የትምህርት ቤቱን ተማመራን እና የመለከታቸው በጉብኝቱ የነበሩ አካላትን ጨምሮ ይሄን አደጋ ጋዜጦች ሰፊ ቦታ ሰጥተው በመጀመሪያ ገጻቸው ላይ በትኩረት የዘገቡት ርዕሰ ጉዳይ ነው። ሁሉም ጋዜጦች ላይ የሚገኝ ርዕሰ ጉዳይ ነው። ለማንኛውም ማሪቭን ስንመለከት ያው ይህን ርዕሰ ጉዳይ ነው ያስቀደመው። አመታዊ ጉብኝት እንግዲህ ቲዩርሽናቲ የተባለ የምንጠራው በየትምህርት ቤቶች እንደሚታወቀው ተማሪዎች በየአመቱ ይወጣሉ ለጉብኝት። የአንደኛ ደረጃ ተማሪዎችም ያው እንደ እድሜያቸው የተወሰነ ሰዓት አንድ ቀን ሁለት ቀን የሚቆይ እንግዲህ እንደ ክፍሉ ደረጃ ከፍ እያሉ ሲሄዱ፣ የሁለተኛ ደረጃ ተማሪዎችም እንደዚሁ ጉብኝት ያካሂዳሉ። እንግዲህ ጉብኝት የትምህርት አንዱ ክፍል ነው። ትናንትም እንግዲህ የሆነው ይሄ ነው። በሰሜን እስራኤል አካባቢ ማሎት ታርኪሻ በተባለው አካባቢ የሚገኝ የሽባ ትምህርት ቤት ነው። የዚህ የሽባ ትምህርት ቤት ኦርት ማሎት የተሰኘ ትምህርት ቤት ተማሪዎች በአጠቃላይ በዚህ ጉብኝት እንግዲህ 50 የሚሆኑ ነው ተማሪዎችንና ከ8ኛ እስከ 9ኛ ክፍል ያሉ ወይም ከ7 እስከ 9 ይላል እንደ ጋዜጦች። አንዳንዴ ቁጥሩ ይለያያል። ለማንኛውም 50 የሚሆኑ ተማሪዎችና የትምህርት ቤቱ ሰራተኞች መምህራንን ጨምሮ በዚህ ጉብኝት ተሳትፈዋል። ጉብኝቱ እንግዲህ በትምህርት ሚኒስቴር በኩልም በሌሎች በሚመለከታቸው አካላት በኩልም የተፈቀደ እንደሆነ የከተማው ማዘጋጃ ቤትም የትምህርት ሚኒስቴርም ሁሉም የሚመለከታቸው አካላት ገልጸዋል። ተፈቅዶ ነው የወጡት ጉብኝቱ። ዞሮ ዞሮ ግን ጉብኝት ይካሄድበት የነበረው ቦታ ከእንደዚህ አይነት አደጋዎች የጸዳ ስላልነበረ ይሄም ያሳዘኝ አደጋ ደርሷል። እንግዲህ አንድ ተማሪ ነው የሚባለው ይህችን ትንሽ የሚስራር እንግዲህ ትልልቅ ከባድ መሳሪያዎች ሚሳኤል፣ ምናልባት እንግዲህ ሌላም መሳሪያ ይሆናል ሲተኮስ ሳይፈነዱ የዚህ የሚሳኤሉ ክፍል የሚበታተኑ አሉ። ትልቁ ዋናው መሳሪያው ሚሳኤል ሲፈነዳ ግን ደግሞ የዚህ ክፍል ትንንሽ ፈንጆች በውስጥ የተጠመዱ ያው የዚህ ትልቅ ፈንጆ የሚሳኤል አካል የሆኑ ሳይፈነዱ የሚቀሩ አሉ። ተበትኖ እንዲሁ ይቀራል። እንግዲህ በዛ አጋጣሚ እየቆየ ልክ እየፈነዳ እንደውም በጊዜው ልክ እንደ ፈንድሻ ቆሎ እየተበታተነ አደጋ ያደርሳል እና የተወሰነ ጊዜ መጠለያ ክፍል ቆዩ የሚል መመሪያ ነበር። በደጀን እዙ እናስታውቅ ነበር እኛ የቅርብ ጊዜ እንግዲህ ትዝታ ነው። ትዝታ ሆኖ ይቅር እንጂ እንግዲህ ከዚህ በኋላ እና ያልፈነዳ ትንሽ ናት። እንግዲህ መጠኗንም በፎቶግራፍ ስናይ በጣም ትንሽ ናት። ይህን ያልፈነዳ ክፍል አንድ ልጅ ያገኝና እንደውም ተማሪዎች እጅ ለእጅ እየተቀባበሉ ፎቶግራፍ ተነስተውበታል ነው እንግዲህ እንደሚወጡ መረጃዎች እና ዘገባዎች። እንግዲህ ያው ወላጆችም እንደተናገሩት እጅ ለእጅ እየተቀባበሉ ፎቶግራፍ ተነስተዋል። ከዛ አንዱ ልጅ የያዘው ሻንጣ ቲክ ውስጥ ያስገባዋል። ከዛ ያው እንግዲህ ስለተነካካ የተወሰነ ደቂቃ ጠብቆ ይፈነዳል። መሀላቸው ላይ እንግዲህ የአንድ 14 ዓመት በ14 ዓመት የእድሜ ክልል የሚገኝ ተማሪ ህይወቱ አልፏል። በሚያሳዝን ሁኔታ እንደ ማሪቭ ዘገባ 23 የሚሆኑ ቆስለዋል ይላልና ተማሪዎች ቆስለውም በጣም በሚገርም ሁኔታ እንግዲህ በዚህ እስከ 15 ዓመት ከ14 እስከ 15 ዓመት የእድሜ ክልል ውስጥ የሚገኙ ናቸው ሁሉም ተማሪዎች በተማሪዎች ደረጃ።
አንዱ ቆስሎ ሌላውን ለማገዝ ጥረት ያደርግ ነበር። ኢማጂን ዳቪድ አዶም ሰራተኞቹን በጊዜው በሰዓቱ ቦታ ይደረሱት እንደተናገሩት ጠቅላይ ሚኒስትር ቢንያሚን ናታንያሁ በራምባም ሆስፒታል ተገንተው የቆሰሉ ተማሪዎችን ጎብኝተዋል። እንግዲህ ተማሪዎች ሲናገሩ ከአካሌ ቆስሏል የሆነ ደም ሲፈስ ይታየኛል ግን ከጎን የነበረው ሌላ ተማሪ ለመርዳት ሙከራ አድርግ ነበር ተማሪ ራሱ የቆሰለው ተማሪ ሲናገር እና እነሱ በእነሱ ራሱ ሲተጋገዙ ነበር። ከዛ እንግዲህ የመከላከያ ሰራዊት ሄሊኮፕተሮችም የማጌን ዳቪድ አዶም አስቸኳይ ህክምና እርዳታ ሰጭ ሄሊኮፕተሮች ደርሰው አምቡላንሶች ያው በቅርቡ የሚገኙ እርዳታ የሚሰጡ አካላት ሁሉ በሰሜን እስራኤል ለሚገኙ የተለያዩ ሆስፒታሎች ቁስለኞች ደው እንግዲህ ህክምና እርዳታ እየተደረገላቸው ነው። አንድ ተማሪ ህይወቱ አልፏል። እንደማሪቭ ዘገባ 8 ከባድ ሁኔታ የቆሰሉ እንዳሉ በዚህ አደጋ ነው ከ23 ቁስለኞች መካከል የሚገለጸው። ያው ትናንት በነበሩ ዘገባዎች ቁጥራቸው አንዳንድ ያው ከዚህም ያንሳል ከዚህም ይበልጣል። አሁን እንደማሪቭ ዘገባ 8 በከባድ ሁኔታ ቆስለዋል ይላልና ጥያቄም አስቀምጧል ማሪቭ በዘገባው መጨረሻ ላይ። የትምህርት ሚኒስተር በዚህ አካባቢ ተማሪዎች ጉብኝት እንዲያካሄዱ ለምን ፈቀደ? አስተማማኝ መሆኑ ምን ያህል ተረጋግጧል? ሙሉ በሙሉ ከእንደዚህ አይነት ስጋቶች ያን አካባቢ ነጻ መሆኑ ምን ያህል ተረጋግጦ ነው በዚህ አካባቢ የትምህርት ሚኒስተር ተማሪዎች ጉብኝት እንዲያካሄዱ የፈቀደው የሚል ጥያቄ አስቀምጧል ማሪቭ ፖስት ገጹ። ይህን ዘገባ በሰፊው ተመልክቶታል። እንግዲህ የአደጋ በደረሰበት አካባቢ ከረንካ የሚትል እስራኤል ካካል የተባለው ድርጅት እንግዲህ እስራኤልን የተፈጥሮ እና የሰው ሰራሽ ደን ተንከባካቢ ድርጅት ነው። ምልክት በጣም በትልቁ የተጻፈ ምልክት እዚህ አካባቢ መግባት በጥብቅ ሙሉ በሙሉ የተከለከለ ነው የሚል ጽሁፍ አስቀምጧል። ያ ያለ ነው እንግዲህ ተማሪዎችም ይሄን ነገር ፈጽሞ ያደጋ እየደረሰው እንግዲህ ከትናንት ከሰዓት በኋላ ጀምሮ በአገራችን እጅግ አነጋጋሪና አሳዛኝ ጉዳይ ነው። ይሄ መሳሪያ ፍንጣሪ እንግዲህ በአለፉት 3 አመታት በነበረው ጦርነት ሂዝቡላ ድርጅት ወደ እስራኤል በተኮሳቸው መሳሪያ ምክንያት ያው የነበረ ነው ሳይፈነዳ የቀረ የትልቅ መሳሪያ አካል ወይም ክፍል ነው የሚል እንግዲህ መጀመሪያ በተካሄደ ምርመራ ይፋ ሆኗል። ምርመራው እንደቀጠለ መሆኑም እንደዚሁ ተገልጿል። ሌላው የቀድሞ የመንግስት ህግ አማካሪ አቢካይ ማንድልብሊት ጠቅላይ ሚኒስትር ቢንያሚን ናታንያሁ በተከሰሱባቸው የክስ መዝገቦች የምስክርነት ቃላቸውን እየሰጡ ናቸው። በዚህ ሳምንት ትናንት ሁለተኛ ቀን ነው ምስክር የሚሰጡበት ቀን። ትናንት ሁለተኛው ቀን ነው የምስክር ቃላቸውን እየሰጡ ነው። በሚቀጥለው ሳምንትም ይቀጥላል ገና አላለቀም ተብሏል። እንግዲህ ይሄንም ዘግቦታል በውስጥ ገጹ ማሪም። ሌላው በአሁን እንግዲህ በዚህ ወር በጥቅምት 27 ቀን በሚካሄደው ምርጫ የሊኩድ ፓርቲ በዙሪያው ያሉ ትንሽ የቀኝ ርዕዮተ ዓለም ተከታይ ፓርቲዎች ዝቅተኛ ድምጽ እንዲያገኙ ጥረት እያደረገ ነው። እንደ ያው የሚያገኙት ድምጽ እንዲቀንስ ጥረት እያደረገ ነው የሚል ዘገባ አቀርቧል። እንደ ምሳሌ የኢታማር ቤንጊቭር ፓርቲ ወስማ ይሁዲት ከ7 እስከ 8 አባላት እንዲያገኝ በክነሴቱ እየሰራ ነው ያው ድምጹ እንዲቀንስ የሚል ዘገባ አቀርቧል። ሌላው የክነሴት አባል ኢስሐቅ ክሩዘር ሳቾም ወስማ ይሁዲት ፓርቲ አባል ናቸው። ፖሊስ ላይ ጥቃት በማድረስ ምርመራ ሊካሄድባቸው ነው ይላል። ይሄ ዘገባ በሌሎች ጋዜጦችም ተዘግቧል። ኢስሐቅ ክሩዘር የወስማ ይሁዲት ፓርቲ አባል ናቸው። በይሁዳና ሰማሪያ አካባቢ በፍልስጤማውያንና በይሁዳን መካከል በተፈጠረ ግጭት ምክንያት ፖሊሶች በቦታው ተገንተው በነበሩበት ጊዜ እንዲሁ ደርሰው የክነሴት አባል ኢስሐቅ ክሩዘር ከፖሊሶች ጋር ያው በነበረ ፖሊሶች ጋር በመነጋገር ፍልስጤማውያን ላይ ከአንድ ፍልስጤማዊ ጋር ግጭት እየፈጠረን ተጠርጣሪ እንዲያመልጥ ከቦታው እንዲያመልጥ አድርጓል ፖሊሶች ላይ
ፖሊሶችን ለማጥቃት በመሞከርና ያው ክስ ምርመራ ሊካሄድባቸው ነው የሚል ዘገባ አቀርባል። ማሪብ እንግዲህ ሌሎች ጋዜጦችም ጉዳይ ዘግቦታል። ሲንደርስ እንመለከታለን። ሌላው የክፋር ሳባ ከተማ ከንቲባ ጉቦ በመቀበል ወንጀል ተጠርጥረው ምርመራ እየተካሄደባቸው ነው። ትናንት ፖሊስ ለፍርድ ቤት አቀርባቸው በርሾለ ጽዮን ከተማ የሚገኝ ፍርድ ቤት የስትራቴጂያቸው እንዲራዘም ወስኗል ለ8 ቀናት ይላል። እሳቸውና ባለቤታቸው እንግዲህ በእምነት በማጓደል በተጨበረበረ መንገድ ከተለያዩ አካላት እንግዲህ ወንበዴዎችን ጨምሮ ነው ኮምቦዲዎች ቡድንም ይላል ጨምሮ ጉቦ ተቀብለዋል በሚል ወንጀል ተጠርጥረው ያው ምርመራ እየተካሄደባቸው ነው። ስትራቴጂያቸውም ተራዝሟል። ወደ ሀሬት ስናልፍ ሀሬት ጠቅላይ ሚኒስትር ቢንያሚን ናታንያሁ በሳውዲ አረቢያና በየመን በሚገኘው ሁቲ አማጺ ቡድን መካከል በተፈጠረው ግጭት ጣልቃ መግባት ይፈልጋሉ። ያው እስራኤል ጣልቃ መግባት ትፈልጋለች በሳውዲና በየመን ነው የሚለው። ነገር ግን የሳውዲው ልዑል አልጋ ወራሽ መሐመድ ቢን ሰልማን አይፈልጉም እስራኤል ጣልቃ እንድትገባ አይፈልጉም። እንግዲህ በአሜሪካ ማካኝነት ነው ሁኔታው እየተሞከረ ያለው እስራኤል ጣልቃ እንድትገባና ለሳውዲ ያው አንድ ጆን ከሳውዲ ጋር እንድታደርግ እስራኤል ፍላጎት አለ በጠቅላይ ሚኒስትሩ በኩል ነው የሚለው በጠቅላይ ሚኒስትር ቢንያሚን በኩል ቢንያሚን ናታንያሁ በኩል። እና ያው የሁቲ አማጺ ቡድን በሳውዲ ላይ ያደረሰ ያለው ጥቃት ይታወቃል። ገዛ ለማድረግ በእስራኤል በኩል ፍላጎቱ ቢኖርም የሳውዲው ልዑል አልጋ ወራሽ መሐመድ ቢን ሰልማን ግን አልፈለጉም የሚል ዘገባ አቀርባል። ሀሬስ የክረሴት አባል ይስሐቅ ክሩዘርን በሚመለከትም ያው እንግዲህ ምርመራ እንዲካሄድባቸው የመንግስት ህግ አማካሪዋ ጋሊ ባህራብ ሚያራና የመንግስት አቃቢ ህግ አሚት ኢስማን ሁለቱ ወስነዋል ምርመራ እንዲካሄድ። እንግዲህ ያው ምክንያቱም ምርመራ የሚካሄድበት ፖሊስ ላይ ጥቃት አድርሰዋል በሚል ነው። እንዴት ነው ጥቃት ያደረሱት? ቀደም ሲል እንደገለጽ ነው በይሁዳና በፍልስጤማ መካከል በተፈጠረ ግጭት ያው ፖሊስ ሁኔታውን ተገንቶ በቦታው በቁጥጥር ስር አውሎ በነበረበት ጊዜ ተጠርጣሪው እንዲያመልጥ አድርገዋል በሚል ምርመራ ሊካሄድባቸው ነው ይላል። እንግዲህ በክነሴት አባል ክሩዘር ሁኔታውን አስተባብለዋል ይላል ባህሬጽ ዘገባ። ትናንት በሰሜን እስራኤል የደረሰውን አደጋም እንደዚሁ ሀሬጽ በስፋት ተመልክቶታል። ከ7ኛ እስከ 9ኛ ክፍል ያሉ ተማሪዎች እንግዲህ ያው ጉብኝት በሚያካሄዱበት ጊዜ እንደ ሀሬት ዘገባ 24 ተማሪዎች እንደቆሰሉ አንድ ህይወቱ እንዳለፈ በዚህ አደጋ በሰፊው ለአንባቢያን አቅርቦታል። እንግዲህ የተለያዩ የሚመለከታቸው አካላት እንዴት ጉብኝቱ እንዲካሄድ ፈቀዱ? አካባቢው አሁንስ ሙሉ በሙሉ ለጉብኝት አስተማማኝ ነው ወይ የሚል ጥያቄም እየተነሳ ነው። የትምህርት ሚኒስቴር በዛ አካባቢ ሊካሄዱ የታቀዱ ጉብኝቶችን ለሁለት ቀናት ያክል እንዳይካሄዱ ከልክሏል። እንግዲህ ትናንት በደረሰው አደጋ ምክንያት

ፈቃደኛ ሆነው አስፈላጊውን ጥያቄ እየመለሱ ናቸው ብለዋል። ለማንኛውም የስራት ጊዜያቸው ተራዝሟል። ትናንት ፍርድ ቤት ቀርበው ይህን ርዕሰ ጉዳይ ሁሉም ጋዜጦች ተመልክተውታል። ሌላው እንግዲህ የፊታችን ጥቅምት 27 ቀን በሚካሄደው ምርጫ በፓርቲዎች ምን ያህል ድምጽ ያገኛሉ ተብሎ አስቀድሞ ህዝብ ላይ በሚካሄደው ቅድመ ጥናት ወይም ግምገማ የተለያዩ አካላት ግምገማ ያካሄዳሉ። የመገናኛ አውታሮች በዋነኛነት እንግዲህ እነሱም ከተለያዩ ተቋማት ጋርም በመተባበር ብቻቸውንም ጥናት ያካሄዳሉ። አሁን ባለው ጥናት 13ኛው ጣቢያ ቴሌቪዥን፣ 12ኛው ጣቢያ እና 11ኛው ጣቢያ በሀገራችን የሚታወቁ ቴሌቪዥን ጣቢያዎች ናቸው። እያንዳንዱ የሚሰጡት ቁጥር ለተለያዩ ፓርቲዎች የተለያየ ነው። ለምሳሌ 13ኛው ጣቢያ ቴሌቪዥን 13 ቁጥር ያው አንዳንዴ የቀኝ ዘመን ፓርቲዎች ያቋቁሙታል ተብሎ ለሚጠበቀው መንግስት ወይም ጥምረት ከፍተኛ ድምጽ ይሰጣል፣ አንዳንዴ ዝቅ ያደርጋል። አሁን ባለው ሁኔታ የቀኝ ክንፉን ከፍ አድርጓል ቁጥሩን፣ ሁለተኛውን ደግሞ ተቃራኒውን ቡድን ዝቅ አድርጓል። ነገር ግን ደግሞ በ12ኛው ጣቢያ የተለየ ነገር አለ። ያው በየጊዜው ይለያያል፣ አንዳንዴ ከፍ ያደርጉታል፣ አንዳንዴ ዝቅ ያደርጉታል እና ያው ወጥ አይደለም የሚል ዘገባ አቅርቧል። ከሶስት ሳምንት በኋላ በአሜሪካ ምርጫ ይካሄዳል። ምርጫው የመማክርት ቤት የታችኛው መማክርት ቤት 435 አባላት ያሉበት ሙሉ በሙሉ ምርጫ ይካሄዳል። በየሁለት ዓመቱ ነው ምርጫ የሚካሄደው የመማክርት ቤት አባላቱ በአሜሪካ። የሴናተር አባላት ደግሞ ከመቶ መካከል 35 የሴናተር ሴናቶች ይመረጣሉ ይላል። እንግዲህ በአሜሪካ ምርጫ ሂደት ሴናተሮች የሚመረጡበት ያው በአንድ ጊዜ ብሔራዊ ምርጫ አይደለም። አሁን ባለው ምርጫ 35ቱ ይመረጣሉ ይላል ከመቶ መካከል እና በአጠቃላይ እንግዲህ በኮንግረስ የኮንግረስ ምርጫ ነው። ሁሉም በኮንግረስ ስር ነው የሚገኙት። ከሶስት ሳምንት በኋላ ይህ ምርጫ ይካሄዳል። ይህ ምርጫ ለቀጣዩ የዶናልድ ትራምፕ የስልጣን ዘመን በጣም ወሳኝ ነው። እንዴት ሊሆን እንደሚችል ጣፈንታውን ይወስናሉ። እንዴት ያው ቀሪ የስልጣን ዘመን አላቸው፣ ግን ይህ ምርጫ በጣም ወሳኝ ነው ለቀሪው የስልጣን ዘመናቸው እንዴት ሊቀጥልና እንዴት ሊሄድ እንደሚችል የሚል ዘገባ አቅርቧል ሀሬስ። ወደ ኢዲዮት አሮነት ስናልፍ ትናንት በሰሜን እስራኤል የደረሰውን አደጋ ተማሪዎች ለጉብኝት ወጥቶ የደረሰውን አደጋ እንደዚሁ በሰፊው ተመልክቶታል። የትምህርት ሚኒስቴር ለሁለት ቀናት ያክል በአካባቢ የሚካሄዱ ጉብኝቶች ከልክሏል፣ ያው እንዳይካሄዱ ለሁለት ቀናት ያክል። እንግዲህ በአካባቢው ፍተሻም እየተደረገ ነው፣ ምን ያህል ሙሉ በሙሉ አስተማማኝ ነው። መከላከያ ሰራዊቱ እንዴት ፈቀደ ያን አካባቢ ለጉብኝት ነጻ እንዲሆን የሚል ጥያቄም አለ። ግን አሁን ያው መከላከያ ሰራዊቱም ምርመራ እያካሄደ ነው ያን አካባቢ። ያው ዝግ ሆኗል ለጊዜው። ሌላው እንግዲህ በሀገራችን የሚካሄደው ምርጫ ተከትሎ የፕሬዝዳንት ይስሐቅ ሄርጾግ ድጋሚ ወደ ምርጫ እንዳይካሄድ ጥረት እንደሚያደርጉ ተናግረዋል የሚል ዘገባ አለ። እንግዲህ አናሽም ሸላ መዲና በተባለ ጉባኤ በዚህ ጉባኤ ላይ ተገኝተው ባደረጉት ንግግር ወደ ድጋሚ ምርጫ እንዳይገባ ህዝቡ የተጠናከረ መንግስት እንዲቋቋም እንደሚያደርጉ ከምርጫ በኋላ ተናግረዋል ይላል። ለዚህ ጋር ተያይዞ እንግዲህ ሜምቸል ታህዱት እንግዲህ የቀኝና የግራ ክንፍ ዘመም ፓርቲዎች ተጣምረው መንግስት እንዲቋቋም አድርጋለሁ ብለዋል የሚል ሀሳብ የክኔሴት አባላት ተናግረዋል እያሉ ናቸው። በፕሬዚዳንቱ ጽህፈት ቤት በኩል በወጣው መልእክት ግን አስተባብለዋል፣ ከክኔሴት አባላት ጋርም አልተነጋገሩም። ከሁለቱ እንግዲህ ከቀኙ መግራውም ያሉ ፓርቲዎች አንድ ላይ እንድተጣምሮ መንግስት ያቋቁማሉ እንዳላሉ፣ ነገር ግን ህዝቡ ወደ ዳግም ምርጫ እንዳይሄድ ጥረት እንደሚያደርጉ በዘገባው ተገልጿል። እንግዲህ ያው አንድ ላይ ጥምር መንግስት ይቋቋማል ብለዋል የተባለውን ሀሳብ ተከትሎ የመንግስትን እንቀይራለን የሚሉ ሁለተኛው ወገን ቁጣቸውን እየገለጹ ነው። ለምሳሌ ያኢር ላፒድ እንዳሉት
ፕሬዝዳንቱ ዳግም ጠቅላይ ሚኒስትር ቢያሚናታነው ሌላውን ወገን ወይም እንግዲህ መንግስት ካቋቋሙ በሳቸው መንግስት ስር የሚገባውን አካል እንዲያጭበረብሩ እድል ይሰጧቸዋል ብዬ አላስብም። ዳግመኛ ሁለተኛ አጋጣሚና እድል ይሰጧቸዋል ብዬ አላስብም። ይሄንም

ለማድረግ ጥረት ያደርጋሉ ብዬ አላስብም በማለት ያው ሁኔታው ሊሆን እንደማይችል ፈቃደኛ ሊሆኑ እንደማይችሉ ሁለተኛው ወገን ሐሳባቸውን እየገለጹ ናቸው። የማንዶ አወዛጋቢ ጉዳይ ነው። በፕሬዝዳንቱ ጽፈት ቤት ባወጣው መልእክት ግን ሁኔታውን አስተባብሏል እንዳላሉ ይሄን ይመስላል። እንግዲህ ጋዜጦች በዛሬ ተማቸው ላምባባያን ያቀርባቸውና እኛ ዋናውና ብለን የመረጥናቸው እርሰ ጉዳዮች አድማጮቻችን ወደሚቀጥለው ዝግጅት እናልፋለን። አብራችሁን ቆዩ።

0: አይቹ እንደምን አደርክ በድጋሚ?
1: እግዚአብሔር ይመስገን እንደምን አደረሻል?
0: ደና ነኝ እግዚአብሔር ይመስገን። ትንሽ እንደው ጉንፋን አመመኛልክና አሁንም ሳላለቀቀ ደና ነህ ግን
1: ታስታውሽ አታሳት ቀስቀሽው እንጂ እንዳይሳው
0: እንዳላስታውሰው እንዴት ነው አሁን ደና ነህ?
1: ደና ነኝ እግዚአብሔር ይመስገን ግን ያው ትንሽ እንደምታየው ሙሉ በሙሉ እንትባለን ተ እግዚአብሔር ይመስገን ነው።
0: አዎ ደስራ ተመልሰሃል። የሚገርመው እንደው አንተም ብቻ አይደለም ሁላችንም ነው። እዚህ ስራ ስንገባ ስቱዲዮ ስንገባ ተሽሎን የነበረው ትዝ ይላል ያስቸግረናል እንደገናና የሚገርም እኔ ለምን እንደሆነ አላውቅም። አንዳንድ የማይክሮፎኑ ምናልባት ያውቃል እንዴ ችግር አለበት ሁሉ ምንልበት አጋጣሚ ነበርና አንተም እንደዛ ነው የሆነው ዛሬ። ቅድም ደና ነበርክ?
1: ቅድም ደና ነበርኩኝ።
0: ድንገት ስትገባ ግን ሳልበሳል
1: ግት ያደርጋል ግን ይሁን
0: አይዞና ለማንኛውም ደና ነህ?
1: አዎ እድሜ ለትራምፕ
0: ትራምፕ ናራጉ
1: እድሜ ለሳቸው እንግዲህ
0: ትራምፕ እንግዲህ ጥሩ ነው ግበዝ ታደርዙ ጥሩ ነው። ለማንኛውም እስራኤል ወዳጅ ናቸው እንዳልከው። አዎ ትናንት የደረሰው አደጋ በተማሪዎች ጉብኝት ላይ በጣም የሚያሳዝን ነው። እንግዲህ በማንኛውም ጥንቃቄ በማያደርግ ሰው ላይ ሊደርስ የሚችል አደጋ ነው። እንደው ምን አይነት መልእክት ማስተላለፍ ይቻላል በተለይ ለወላጆች? አይቼው እዚህ ላይ ወላጆች ትልቅ ኃላፊነት አለባቸው።
1: የዚህ አይነት አደጋ በሁሉም ቦታ ሊከሰት ይችላል። በተለይ ሀገራችን አሁን እንደምታውቁ ከጥቅም 7/2023 ወዲህ ለሶስት አመት በላይ ጦርነት ላይ ነው ያለችው። በዚህ ጦርነትም ሙሉ በሙሉ በመላው እስራኤል ውስጥ ጥቃት ሲደርስ ሲሰነዘርበት የነበረው ከኢራንም ሆነ ከሊባኖስ እንዲሁም ከአዛ ሰርጽን ሲተኮስብን የነበረ ነው እና በተለይ በእንደዚህ አይነት ቦታዎች ላይ ደግሞ ትናንትም እንደተናገሩት ቦታውን ሙሉ በሙሉ ማጽዳት አይቻልም። ስለዚህ የኛ ትልቅ ከፍተኛ ጥንቃቄ ልናደርግ ይገባል። በየትኛውም ቦታ ይሄን እንደምሳሌ አድርገን ወስደን ወጭደጋ የተፈጠረበት እስ ቦታ ስለሆነ ነው። ያው ከትናንትና ጀምሮ እንግዲህ ያካባቢ እንደገና አንድ የመከላከያ ብርጌድ ተረክቦ ቦታው ተዘግቷል። እንደገና እየተፈተሸ ነው ያለ። በዚህ ሰዓትም ብዛት ያላቸው እንደዛ አይነት ጥቃቅን ምጽራን የሚባሉት እነዚህ ፈንጆች ፍንጥርጣሪ ፈንጆች ወድቀው እንደተገኙ ነው እንደገና የለቀሙት የሚገኝበት ሁኔታ። ምክንያቱም አሁን ይሄ አንዴ ካጸዳሹ በኋላ ጦርነቱም ሲመጣን ስታጨጁም በዚህ ጦርነት መከም ሲላክም እንዲሁ ደግሞ ሌላ ደግሞ አዲስ ይከሰከሳል ይወጣል እዛ አካባቢና እንደ ምሳሌ አድርገን ይህን ወሰድነው እንጂ ሌሎችም ይህ ቀላል ድሮኖች ጠላል አውሮፕላን የሚመስሉ ትናንሽ እንትኖች እነሱም ከነ ተጠመደባቸው ፈንጅ ወደቁ አሉ፣ ብዙ አሉ፣ እስካሁን ደስ ያልተገኙ አሉ። ስለዚህ ከእንደዚህ አይነት ነገሮች ለመቆጠብ አትጎበኙ ማለት አይቻልም። መጎብኝት አልባን መጎብኝትም በትምህርቱ ዘርፍም እንድታቀዋለሽ አንድ ትልቅ ሙያ ነው። አንድ ትልቅ
0: የትምህርቱ አካል ነው፣ ክፍል ነው አገርን ማወቅ።
1: ይሄን ትልቅ እንቅስቃሴ ማድረግ ያስፈልጋል፣ መጎብኝት ያስፈልጋል። ነገር ግን ወደዛ ቦታ በምንሄድበት ሰዓት እንደዚህ አይነት ነገር ልጆችን ከፍተኛ ጥንቃቄ ሊደረግ ይገባል። ከመቼውም ጊዜ ብቻ አይ የጠንቀቁ ይሄ ቦታ አስኪ ነው ይሄ ቦታ ጥሩ አይደለም ብሎ ተናግሮ ዝም ማለት ብቻ ሳይሆን ለዛ ቦታም እንዳያደርጉም አሁንም ደግመን መናገር ማሳወቂያ ያስፈልጋል። የትናንትና ወይ 14 አመት ልጅ መሞቱ እጅግ በጣም ያሳዝናል። ብዙ ክስተቶች ተከስተበት ነው በቦታው። ቀድም ሲል አንቺም የጋስቶች አንድ ስትመለከችም ያየሽው ጠቅሰሽዋል። በቦታው በርግጥ ካካል የተሰኘው የደንና ዱር አራዊት ተፈጥሮ ጥበቃ ክፍልም በዛ አካባቢ ሰዎች እንዳይጎበኙ የተፈቀደላቸው መስመር አለ፣ ግን ከመስመሩ ስተውም እንዳይገቡ የሚል መልእክትም አለ። እዚህ ላይም ቦታው የሚያሳየው ምንድን ነው? በደንብ እንዳልተለቀመና እነኚህ ፍንጥርጣሪዎች እንዳልተለቀመና ልዩ ትኩረት እንዳልተሰጠው የሚያሳይ መስመር ነው ታየው። ዞሮ ዞሮ ጥንቃቄ ከመቼውም ጊዜ የበለጠ ጥንቃቄ ያስፈልጋል።
0: ጥሩ እንግዲህ አዋቸው ልክ ነህ። ጥንቃቄ ያስፈልጋል። የእስራኤል ህዝብ ጠንቃቃ ነው። እንግዲህ በዚህ አጋጣሚ የእስራኤል ህዝብ ወታደር ነው ይባላል፣ እውነትም ነው። በእርግጥ ሁሉም እንግዲህ እድሜያቸው ከፍ ያለ ከመከላከያ ሰራዊቱ አገልግሎት በኋላ ነው ህይወታቸውን የሚቀጥሉት። ለልጆች ደግሞ ማስተማር ግድ ይላል። ከፍተኛ ትኩረት ማድረግ ያስፈልጋል በዚህ ዘርፍ። ሌላው እንግዲህ የክፋር ሳባው ከተማ ከንቲባ ጉቦ በመቀበል ወንጀል ተጠርጥረው ታስረዋል ባለቤታቸው ጋር። በጣም አነጋጋሪ ጉዳይ ነው። አንዳንድ ጊዜ ህዝብ አምኖ እዚህ ከፍተኛ ስልጣን ላይ ያስቀመጣቸው መሪዎች ኃላፊዎችም በእንደዚህ አይነት ሁኔታ ሲሰናከሉ፣ ህዝብ ሲያጭበረብሩ ይታያል። በእርግጥ ይሄ እንግዲህ ገና ክስ ምርመራ ላይ ያለ ጉዳይ ነው። መጨረሻውን አናውቅም። ምን ይመስላል ያለው ሁኔታ?
1: በሚያሳዝን ሁኔታ በተደጋጋሚ እንደዚህ አይነት ክስተቶች በተለያዩ ከተማ አስተዳደር ከንቲባዎች ላይ የሚከሰት ሁኔታ ነው። ለምሳሌ አርገን በነስተም ባለፉ ባቲያም ከተማም የተከሰተ ክስተት አለ። እኛ በመንኖር እኔ በመኖርበት በለምለሚቱ አሽክሎንም እንደዚሁ የነበረው ከንቲባም ዲዛይን ክስተት ተከሰተ ሁኔታ
0: አለ። አዎ ይሄ ስልጣን ቦታ በጣም አስቸጋሪ ነው መሰለኝ።
1: ቲቤሪያ ብደዚህና አንዳንዴ ምዘህ ነገሮች ይደረጋሉ ባይደረጉ መልካም ነበር። ግን በሚገርም ሁኔታ ፖሊስ ይሄን በመከታተል ነው በተለይ አሁን የክፋር ሳባውን ከአንዳ መተኩል በላይ ሲከታተሏቸው ነበር በስውር የሚያደርጉት ነገር በሙሉ። እንደውም እዛ አካባቢ አንዳንድ ሰዎችን እንዳናገርኳቸው ይላሉ ነው አራጊ ፈጣሪ ባለቤቱ ነች ነበር የሚሉት እሱ እንደው ለስሙላ ለሲምቦል ነው እንደው ለምልክት ያህል ነው እንደ የከንቲባውን የተቀመጠው እንጂ በቃ ሁሉ ነገር የምታሽከረክረው የምትሰራው ባለቤቱ ነች የሚባሉት አለ። እንዳንዶች በግል የሚያውቁትም ሲነግሩ መልካም ሰው እንደነበር ጥሩ ሰው እንደሆነ ጥሩ ከንቲባ እንደሆነ ይናገራሉ። ግን ውስጡ ደግሞ እንደዚህ አይነት ነገር ተገንቷል። ዞሮ ዞሮ አሁን በጥርጣሬ ነው ተያዙተኝ። ምንም እንኳን ፖሊስ ማስረጃ አለን ቢሉም እሳቸውም ያው ቅድም እኔ በዜናም እንደተመለከትኩት ማቀው ነገር የለም በማለት የተናገሩበት ሁኔታ አለ። ብዙ ብርም ቤታቸው ውስጥ እንደተገኘ ፖሊስ አሳውቋል። ይሄም የባለቤቴ ነው እኔ አይደለም የሚል ሁኔታ አለ። እንግዲህ ባልና ሚስት አብረው በአንድ ስራ ቦታ እየሰሩ ያገለገሉ እንደዛ አይነት ክስተት ሲሆን እሳቸው አያውቁም ማለት እንግዲህ የሚያወዛግብ ሁኔታ ነው።
0: በምርመራው እንግዲህ የሚታወቅ ጉዳይ ነው እነተን ነው። እንግዲህ ሌላው እስኪ ወደ ማህበራዊ መገናኛው ታሮች ከመላፋችን በፊት
1: እንደው ከመምጣታችን በፊት እንደው የትራምፕ እንዴት አየሽ?
0: ትራምፕ ነው ተወዳቸዋል መሰለኝ እንግዲህ
1: ትራምፕ ታምናት ወደዳል ሳቻል ተወደዱ ታደ እንግዲህ ነው።
0: ትራምፕ ካለን ጊዜ አንጻር ባጭሩ ያው እንግዲህ እንደምናውቀው ከሶስት ሳምንት በኋላ በአሜሪካ ምርጫ ይካሄዳል። ይሄ ብሔራዊ ምርጫ ማዕከላዊ ምርጫ እንበለው በአማርኛ አጠቃላይ ከአሜሪካ ኮንግረስ አባላት መካከል 435ቱ የመማክርት ቤት አባላት እና ከሴናተሮች መካከል ደግሞ ከመቶዎች መካከል 35ቱ ይመረጣሉ። እንግዲህ ምርጫ ወሳኝ ነው። ምናልባትም ለቀጣዩ የትራምፕ ስልጣን ዘመን ላይ እጅግ ወሳኝ ነው እንዴት እንደሚሄድ። ስለዚህ በኋላ ያላቸው ቀጣይ የስልጣን ዘመናቸው ወሳኝ ነው ይባላል። በተለይ 435ቱ የመማክርት ቤት አባላት አይቸው በየሁለት ዓመቱ ነው ምርጫው የሚካሄደውና ለወከሉት ህዝብ ለአካባቢው ህዝብ በጣም ራሱ ምርጫው በየሁለት ዓመቱ የሚካሄድበት ምክንያት እንዲሰሩ ነው ይባላል። ምርጫው ጊዜ ቅርብ ስለሆነ እንዲመረጡ ህዝቡ እንዲደግፋቸው ከህዝቡ ጋር እጅና ጓንት ሆነው በጣም በቅርብ ለህዝቡ አገልግሎት መስጠት አለባቸው። ምክንያቱም የምርጫው ጊዜ ቅርብ ነው። 4 ዓመት አለኝ 5 ዓመት አለኝ አይሉም እና በየሁለት ዓመቱ ነው የሚካሄደው። የመማክርት ቤት አባላቱ የሴናተር ደግሞ እንግዲህ ከመቶዎች መካከል 35ቱ ይመረጣሉ። በዚህ ምርጫ ሂደት ወሳኝ ነው ይባላል። 3 ሳምንት ነው የቀረው። ያው ከእስራኤል ምርጫ በኋላ ነው የሚካሄደው።
1: ምናየ ጉዳይ ይሆናልኝ። እንደው አንድ ነገር ልበልሽ እስኪ እዚህ ላይ ሰላም ለእናንተ ይሁን ውድ እህትና ወንድሞች። የቴሌግራም አካውንቴ ሃክ ወይም ስለተጠለፈ እኔን በመምሰል እንደኔ ሆነው በመጻጻፍ ብድር ወይም ገንዘብ ላኩልኝ ያሉ ይጽፋሉ። በዚያ አካውንት በሌሎች እኔንም ለመስለው እየጻፉና ብዙ ገንዘብ እየተቀበሉ ስለሆነ እኔ እንዳልሆንኩ እንድትበድጋሜ በትህትና እጠይቃለሁ። ተጠንቀቁ፣ እኔ አይደለሁም። አመሰግናለሁ የሚል ጽሑፍ ደርሶኛል ከጓደኛ ላከልኝ።
0: አዎ እንደው በጥቅሉ እንበለው እንዳልሆነ አሁን በጣም በዚህ ወቅት እየተከሰተ ያለ ሰፊ ችግር ነው። ለዚህ ወንድማችን ብቻ አይደለም ለብዙ ሰዎች ከአንድ ወር ከምናምን በፊት ይሆናል እኔ ደረሰኝን መልእክት ልንገርህ። በጣም የምናውቀው ሰው ነው። በማህበረሰባችን እጅግ ታዋቂ ደና ቦታ ላይ ያለ ሰው ነው። በሱ ስም መልእክት ላኩልኝ በሱ ቴሌግራም። አሁን ለሰላም እና መጀመሪያ ሰላምታ ነው። ኦኬ ለምን በቴሌግራም በመደበኛ ስልክም በዋትስአፕም እናወራለን ብዬ ለምን በቴሌግራም ምናምን ብዬ ጻፍኩ። ትንሽ በመጠኑ ተጠራጠሩ። ከዛ ስጽፍ መልስ ይጽፉልኛል። በአማርኛ ሲጽፉልኝ እኔ ይሄ ነገር ብዬ በዕብራይስጥ ስጽፍም ያው እድሜ ለጉግል ትራንስሌት አይ መተርጎም ይቻላል። ተወሰነ ጊዜ ቆይተው ተርጉመው ተረድተው ይመስለኛል ይልኩልኛል እንደገና በእንግሊዘኛ ፊደል ሆኖ በአማርኛ አለ አይደለ። በእንደዛም አዝበ ሁሉም ሞከርኩና ሁኔታውን ሳይ አይ ነገር አላማረኝም ብዬ ለራሱ ደወልኩለት። ለዚህ ሰው የስደውል ምን አሉኝ መጨረሻ እኔ ምልሽ ገንዘብ ከገንዘብ ጋር ወደ ወይ ገንዘብ ጥያቄ መጣ። ኦኬ ነገር ሊሆን አይችልም በተአምር ብዬ በቀጥታ ስደውል አረ ተጠልፏል እኮ ቴሌግራሜ አሳውቅ ያለው አንቻ ላይ ይሽ ምናምን አለኝ እሺ ብዬ ከዛ በኋላ እዛው ብሎክ አረኩት እና እንዲህ አይነት ችግር በጣም በስፋት እየተከሰተ ስለሆነ በፌስቡክም ነበር አለም አሁንም እና በተለያዩ ማህበራዊ መገናኛ አውታሮች ሶሻል ሚዲያ ያለውን እንቅስቃሴያችን በጥንቃቄ ማየት አለብን።
1: ያ ሊጠነቀቅ ይገባል።
0: በጣም ያጭበረብራሉ።
1: በጣም ጥንቃቄ ያስፈልጋል።
0: እውነት ነው።
1: እሺ
0: ጥሩ እንግዲህ አድማጭ እስኪን ሞከር አድማጭ አንድ አድማጭ አለን ወደሱ እንደውል ሙዚቃ

0: አይቸው አድማጭ ነበርን መግባት ፈልጋለሁ ብሎ እንደው በጣም ወሳኝ ሆነ ርሰ ጉዳይ ያለ ለማህበረሰባችን መስተላልፎ መልእክት አለ ብሎ ቀጠሮ ይዞ ነበር ስንደውል ግን አላነሳም ስልኩ
1: አሳንዳን ይከብዳል እኮ ቀላል አይደለም
0: ቀላል አይደለም ደሞ በዚህ አጋጣሚ ግን በጧት ተነስተው ለሚሳተፉ አድማጮቻችን ለሚጠብቁን ደግሞ እጅግ ነው እናመሰግነው አዎ በጣም በጣም ለነሱ እንደው ክብር ይገባቸዋል ሌላም ሰፊ ጊዜ ይኖርናል እናመሰግንበት በያስባለሁ እነሱ
1: ነው እነሱ ነው እነው ቅድም በጀመርነው ወደ ማህበራት በማህበረሰባዊ ባለው በመገናኛ ዘዴዎች እንበለው እንግዲህ የመገናኛ መረቦች ላይ አንዳንድ የሚከሰቱ ክስተቶች አሉ። ቅድም ሲንደተነጋገርነው በተለይ በቴሌግራም ሁኔታ ተነጋገርነው በጣም ከፍተኛ ትኩረት ልናደርግበት የሚገባ ነው። ከዚህ በተጨማሪም እኔ አሁን እየሳልኩ ነው
0: ነው
1: ድንጅብሉን ቀጥቅጦ በወተት አፍልቶ ወይም ንሽንኩርት አድርገን በተዱ ለእንደዚህ ነገር ወሳኝ ነው በማለትም የተለያዩ ነገሮች አሁን በዋትስአፕ እየተለቀቁ በተለይ በቲክቶክ እና ያለና ማህበረሰባችን ይሄንን አንዳንዶቹ ማለት ይቻላል በብዛት ሲጠቀሙበት እና ያለን ግን አንዱ ነገር እዚህ ጋር ትኩረት ልንሰጠው የሚገባ አንዳንዴ ከጥቅሙ ጉዳትም ሊመጣ ይችላል እንደዛና አሁን ለጥሩ እንትን ለልብ ህመም ወይም ለእንደዚህ ነገር እንደሄነ አቀላቅለው ቀጥቅጠው መብጠው ቢጠቀም ይረዳል ማለት ነው የሚነገራለ ማን ነው ይሄ ነገር ትክክል ነው ብሎ ያለ እኔ እኮ አሁን ብድግብዬ እንደ አንዷ ምን አደረገች አንድ ጊዜ የሽንኩርቱን ይቅርታ
0: የነጭ ሽንኩርት ብዙ ጊዜ ወርግጣው በተለያየ መዳኒት ይገባል
1: ሽንኩርት የቀይ ሽንኩርት ልጣጩን ለምን እንደሚጠቅም ታቃሏቸዋለችና ያንን ልጣጭ ወስዳ መጀመሪያ ታረጋታላችሁ ላይ ሽዋሽዋሽዋ ይያለ አጠበችው በመፍጫ ፈጨችው ውሃ ጨመረችበት ከዛ ምን አደረገችና ይሄ ለምድናሽ ለጉበት ጥራት በጣም ይጠቅማል ማንብላ አስቀመጠችውና ሊንክ አድርጉ ላይክ ምናምን ብላ ተናገርሽን እንዴት ነው የሽንኩርት ልጣጭ የሚረዳው እዚህ ላይ ሽዋሽዋ የሚሉ ምን ነገር አለው እዚህ ጋር
0: አዎ ይሄ ያውን ዩቲዩብ የተለያዩ ቲክቶክ ክፍያ አለው አይደል አንዳንዴ ያው ብዙ እንትን ያላቸው ሰዎች ብዙ ተከታይ ያላቸው ሰዎች ክፍያ ያገኛሉ ያው እንደምናውቀው አዲስ ነገር አይደለምና እንዳልከው ላይክ ተከታይ ለማግኘት ያሉ የሚሰሩ አሉ
1: ነገር ይመጣና ስለዚህ ያሚነገረው ነገር በሙሉ ትክክል አይደለም ማጣራት ያስፈልጋል ማህበረሰባችን በርግጠኝነትም ልጅ ብዙ
0: አዎ ልክ ነህ ለዛ ብለው አዎ ህዝቡ ፈለገ ተጠቅመው ጉዳት ይደርስበት ይችላል ያ ጉዳት ማያሳስባቸው ሰዎች አሉ ደግሞ ጥሩ ነገር የሚሰሩም አሉ ታዋቂ ባለሙያ እየጋበዙ ጥሩ ሙያዊ ትምህርት የሚያስተላልፉም ሰዎች አሉ በዚህ አጋጣሚ እነሱ ያው ምስጋና ይገባቸዋል
1: ባንጻሩ ግን አጠቃቀሙን እንወቅበት
0: የሚያጭበረብሩ ደግሞ ለምሳሌ ያው ሐኪም መድኃኒት ሲሰጠን ለታመመ ሰው የጤና ሁኔታን አይቶ ለምሳሌ እንዳልነው የጉበት ችግር ያለበት ሰው ከልቡ ጋር ለጉበት መስዶ መድኃኒት ልቡን ወይም ሌላ አካሉ ሊጎዳ ይችላል አዎ ይሄን ዶክተር መርምሮ አይቶ አረጋግጦ በምን አይነት መጠን በምን አይነት ደረጃ መድኃኒቱ ከምን የተሰራ ነው እንደዛ ብሎ ነው የሚሰጠው እንጂ በጥቅሉ ጉበትን ስለሚያሽል ወይም ልብህን ጨጓራህን አንጀትህን ይሄን ውሰድ አይለም ምክንያቱም ሌላውን አካል ስለሚጎዳ እና እንደው በደፈናው ዩቲዩብ ላይ ምናያቸው እንዳልከው የተለያዩ እንደዚህ አይነት መልእክቶች ጤና ላይ ከባድ ጉዳት ሊያመጡ ይችላሉ እሺ አሁን ያ ሰው ያን አድርጎ ከባድ ጉዳት ቢደርስበት ማን ነው በኃላፊነት የሚጠየቅ? ኢንሹራንስ እኮ የለውም። ቢቷ ይሰጣል ይሄ ዩቲዩበር? የለም ቢቷ የለምና እንግዲህ ጤናችን ምንድን ነው የሚባል በጃችን በእርግጥ የእናቶች የሚሰጡት አሁን አንተ የምትስለው እርግጠኛ ነኝ እናትህ የሆነ ነገር ቢያረጉልህ ሙሉ በሙሉ ይሻላል
1: አዎ የእናቶች አለ ለዛ ነው አንድ ሳምንት እንኳን መጣውም ስላለ
0: ያው የእናቶች እሱ ነው ለዚህ ያሻላል
1: ነው እኮ የተመለስኩት
0: እኮ ስለዚህ እናቶች ራሳቸው ያለ ዩቲዩብ ምናምን ሳይታይ ቅመማ እንደው የሚጨመረው የሚቀነሰው እናቶች የሚያዘጋጁት ነገር መልካም ነው እስማማለሁ
1: አዎ
0: ግን ዩቲዩብ ላይ ያለው መልእክት ጥንቃቄ ማድረግ ያስፈልጋል ሁሉም አይጠቅምም ሁሉም አይጎዳም ጥንቃቄ ማድረጉ በጣም ወሳኝ ነው
1: በይሁዳና ሰማርያ የሚከሰተው ክስተት አለ በእውነት አሁን በተለይ በውጭ ሀገር ለሚያዩት ለሚመለከቱትም ጸረ እስራኤልን ቅስቀሳ የሚያደርጉት እንደስች አይነት ነገር ሲያገኙ በጣም እየወሰዱ እየተጠቀሙበትና የበለጠ እንድንጠላ የበለጠ ዘረኝነት በእኛ ላይ እንዲካሄድ ያደረጉ ይገኛሉና ምስኪን እንደው ዛሬም አዲስ አንድ ያየሽው ዜና
0: እኔ ያው እንደውዳና ሰማርያ አካባቢ እንዳልከው ትንሽ ከጊዜ የተባባሰ እየመጣ ነው እንግዲህ በዛ አካባቢ መከላከያ ሰራዊቱን መስለው ልክ እንደ መከላከያ ሰራዊቱ አይነት አለባበስ ግን የፊት ገጻቸውን የሸፈኑ ነው የሚለው አንድ ፍልስጤማዊ ቤተሰብ ገብተው ጥቃት እንዳደረሱ እንግዲህ የቤተሰቡ አባውራ ዮሴፍ አቡ አይሻ ይባላል እንደተናገረው ባለቤቱና ሁለት ሴት ልጆቹ እንደቆሰሉ በዚህ አደጋ ሸኸም በሚገኝ ሆስፒታል ሕክምና እርዳታ እየተደረገላቸው እንደሚገኝ ተናግሯል። በጣም እንግዲህ ቤታችን ቆፍቆፈው ገብተው እንደዚህ አይነት ጥቃት አደረሱብን ከጻባ መከላከያ ሰራዊቱንን ብለው ነው የሚለው
1: እና አንደኛ ለሚያደርጉት አንደኛ በውጭ እንዳልኩሽ ለሚመለከቱ ይሄ ነገር በቃ እስራኤል ጨፍጫፊ ገዳይ በኃይል ፍልስጤሞችን አናስቀምጥ የምትል ተደርጎ ይታያል። ሁለተኛ ደግሞ የመከላከያ ሰራዊታችን ስም ማቋሸሽ ማጥፋት ነው።
0: አው በተቃለ እስራኤል ንግስታ የሚያበላሽ ነው ግን እንዲህ ያደረጉ አንዳንዴ ደግሞ ሁኔታውን መመርመር እንግዲህ መጨረሻውን ማየት ያስፈልጋል። እነማን ናቸው በመከላከያ ሰራዊቱ ስም ከየትኛው ወገን ነው እንዲያን ጥቃት ያደረሱ? በጣም እስራኤል ከፍተኛ በዛ አካባቢ የሚኖሩ ጥሩ ሰዎችም አሉ። በጣም ጥሩ ሰዎች እንደዛን ጥሩ ሰዎች ስም የሚያጎድፍ ነውና እንግዲህ እስራኤል በጣም ታላቅ ስራ መስራት አለባት በዚህ ዘርፍ።
1: አውነስ ነው
0: ጥሩ ስርጭታችን እንግዲህ እየተጠናቀቀ ነው አይቸው እና መሰግናለሁ ትንሽ ማይክሮፎኑ ጋር ችግር ሳይኖር አይቀርም ወደዛ ስትቀርብ ነው ሳሎም ይበዛው እና መሰግናለሁ። ለማንኛውም አድማጮቻችን ስርጭታችን ይሄን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ቀን አንድ ሰዓት ላይ በሚጀምረው ስርጭታችን እንደገና እንገናኛለን። ደውሉልን ጻፉልን አስተያየታችሁ አይለየን እንላለን። በዚህ አጋጣሚ ደግሞ እንግዲህ ወደ ስርጭታችን እንገባለን ብላችሁ ቀጠሮ ከያዝን በኋላ በተቻለ መጠን ስልካችሁ ቢሰራ መልካም ነው ስንደውል ጧት። ምክንያቱም በቀጥታ ስርጭት ቀጥታ ሌላ ፕሮግራም ለመቀየር ሁኔታዎች በቀላሉ አይመቻችሁምና እንግዲህ ከባድ ሁኔታ ካልገጠመ በስተቀር በተቻለ መጠን ጥሩ ነው ሰዓቱ ለእናንተ ይዘን አስበን ቀጠሮ ይዘን ስንደውል እንደዚህ አይነት ሁኔታ አንዳንዴ ባይፈጠር እንላለን። የቴክኒክ ባለሙያችን ቫለን ሰሎሚንካ ነበር። ቫለንን እናመሰግናለን። እንግዲህ ወርቅነሽ ሽቴን አይቾ ባየ ነበርን። መልካም ቀን ይሁንላችሁ አድማጮች። ቀን አንድ ሰዓት ላይ እንደገና እንገናኛለን።
2: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
0: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረም።

0: የተከበራቸው አድማጮች ጤና ይስጥልን፣ እንደምን አላችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር ቤት በኸሽባን ታብሽን ፔዛይን እንደ አውሮፓ ዘመን አቆጣጠር ኦክቶበር 13 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ዕለተ ማክሰኞ ጥቅምት 3 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ቫሊን ስሎሙኮ ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሰጠይ ዘመንና ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባና ማስታወቂያዎችም አሉ። ሲቀጥል ሳምንታዊ የትምህርት ዓለም አለን። ከሁሉም ደግሞ የዜና አዘጋጇ ወርቅነሽ ሸቴ።
1: አመሰግናለሁ ይሻያው። አርዕስተ ዜና፣ በረኬስ ራሚም ሰሜን እስራኤል አካባቢ ትናንት በፈነዳ ፈንጂ ህይወቱ ያለፈው ታዳጊ ኤላዛር ያኢር ቭላኒስኪ እንደሚባል ታወቀ። የእስራኤል መከላከያ ሰራዊት ባለፈው ቅዳሜ ምሽት ላይ ያልታወቀ ነገር ባደረገው ጥልቅ ምርመራ ፉኛ ወይም ቀላል ተንሳፋፊ ቁስ ሊሆን እንደሚችል አስታወቀ። ቦምብ ተጠምዶበታል ተብሎ የተጠረጠረና ዛሬ ጧት በቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ ያረፈው ዴልታ አየር መንገድ አውሮፕላን ላይ በተደረገ ፍተሻ የሚያሰጋ ነገር አለመገኘቱ ተገለጸ። ኢራን በኒውክሌር ጣቢያው አካባቢ የአየር መቃወሚያዋን እያጠናከረች መሆኑን ዎል ስትሪት ጆርናል ዘገበ፣ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩ እንደሚከተለው ይቀርባል። በረኬስ ራሚም በሰሜን እስራኤል ጉብኝት ላይ እያሉ በፈነዳ ፈንጂ ህይወቱ ያለፈው ታዳጊ ኤላዛር ያኢር ቭላኒስኪ እንደሚባል ታወቀ። ኤላዛር በኦርትማሎት ሁለተኛ ደረጃ የሽባ ተማሪ እና የትምህርት ቤት የዘጠነኛ ክፍል ተማሪ ነበር። ኤላዛር በሳል፣ አስተዋይ፣ ደስተኛና የወደፊት ብሩህ ተስፋ የነበረው ልጅ እንደሆነና ከአምስት የቤተሰቡ ልጆች መካከል የመጨረሻው እንደሆነ ቤተሰቦቹ ገልጸዋል። ኤላዛር ያኢር ቭላኒስኪ በሰይፍ ውድድር የላቀ ብቃት ያሳየ እንደነበረና ከ12 ዓመት በታች ለሆኑ ህጻናት በተዘጋጀ ውድድር የእስራኤል ሻምፒዮን አሸናፊ ሆኖ እንደነበር የግል አሰልጣኙ ያኮቭ ፈርድማን በረሸት ቤት ሬዲዮ በተደረገላቸው ቃለመጠይቅ ተናግረዋል። የማዕሎት ታርኪሻ ማዘጋጃ ቤት የተማሪዎችን ቤተሰቦች እየተከታተለና ከጎናቸው እንደሆነ አስታውቋል። ትምህርት ሚኒስቴር በሚቀጥሉት ሁለት ቀናት በሰሜን እስራኤልና በጎላን ኮረብታዎች አካባቢ ሊካሄዱ የታቀዱ ጉብኝቶች በሌላ ተለዋጭ መስመሮች እንዲካሄዱ ወስኗል። በአደጋው 23 ተማሪዎችና የትምህርት ቤቱ ሰራተኞች የቆሰሉ ሲሆን 3ቱ በከባድ፣ 10 በመካከለኛና ቀሪዎቹ በቀላል ሁኔታ መቁሰላቸው ታውቋል። የፈነዳው ፈንጅ የሂዝቡላ ድርጅት በጦርነቱ ጊዜ ካስወነጨፋቸው ክላስተር ቦምብ ወይም ሚሳኤል ተፈናጥሮ ሳይፈነዳ የቀረ ክፍል እንደሆነ ተገልጿል። አደጋው በኋላ የጦር ኃይሎች አዛዥ ኢታማጆር ሹሙ ለሰሜን እዝ ኃላፊ አጠቃላይ ምርመራ እንዲያካሂዱና ውጤቱንም በፍጥነት እንዲያቀርቡላቸው ትዕዛዝ ማስተላለፋቸው ታውቋል። ቦምብ ተጠምዶበታል ተብሎ የተጠረጠረውና ዛሬ ጧት በቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ ያረፈው ዴልታ አየር መንገድ አውሮፕላን ላይ በተደረገ ፍተሻ ምንም የሚያሰጋ ነገር አለመገኘቱ ታወቀ። ማንነቱ ባልተገለጸ አካል አውሮፕላኑ ውስጥ ቦምብ ተጠምዷል የሚል መልእክት የደረሰው የአውሮፕላኑ ወደ እስራኤል እየበረረ በነበረበት ጊዜ ሲሆን ወደ እስራኤል እንደገባ ከበረራ ጣቢያው ራቅ ያለ ቦታ እንዲያርፍ ተደርጎ ሁሉም መንገደኞች በጥንቃቄ ከወረዱ በኋላ በተደረገው አጠቃላይ ፍተሻ የሚያሰጋ ነገር አልተገኘም ተብሏል። የእስራኤል መከላከያ ሰራዊት ባለፈው ቅዳሜ ምሽት ስለታየው ያልታወቀ ነገር ባደረገው ጥልቅ ምርመራ ፉኛ ወይም ቀላል ተንሳፋፊ ቁስ ሊሆን እንደሚችል ገለጸ። መከላከያ ሰራዊቱ ባካሄደው ጥልቅ ምርመራ ላይ በመመስረት እንደገለጸው ፉኛ ወይም በሞቃታማ የአየር ጸባይ ምክንያት የተንሳፈፈ ቀላል ቁስ ሊሆን እንደሚችል የተገለጸ ሲሆን የተንሳፈፈበትን ቦታና ዓላማውን ማረጋገጥ ባይቻልም ያለ ሰው የሚበር ቀላል አውሮፕላን ወይም ድሮን እንዳልሆነና ወደ እስራኤል ክልል የገባ ተንሳፋፊ ነገር ሊሆን እንደሚችል ተገልጿል። ሲንሳፈፍ የታየው ቁስ እስካሁን መሬት ላይ እንዳልተገኘና ፍለጋውም የቀጠለ መሆኑን የመከላከያ ሰራዊቱ ቃል አቀባይ አስታውቋል። ባለፉት 2 ዓመታት በገሊላ ባህር ዳርቻ ተፋሰስ አካባቢ ወረደው ዝናብ አነስተኛ በመሆኑ ምክንያት ካለፉት 100 ዓመታት ወዲህ ባለፈው ልኬታ ከፍተኛ የውሃ እጥረት መመዝገቡን የውሃ ሀብት አስተዳደር ባለስልጣን መስሪያ ቤት አስታወቀ። በሰሜን እስራኤል የውሃ እጥረት ቢኖርም በደቡብ እስራኤል ግን ከፍተኛ መጠን ያለው ዝናብ እንደወረደና የጎርፍ መጥለቅለቅ እንደተፈጠረ ተገልጿል። የሃይድሮሎጂ አገልግሎት የባለፈውን የዝናብ ወቅት አስመልክቶ ባጠናከረው ሪፖርት ከ2014 እስከ 2015 ዓመተ ምህረት የነበረው ከፍተኛ ድርቅ አንጻር አሁን መሻሻል እንዳለ አመላክቷል። ይሁን እንጂ በአለፈው ዓመት የነበረው የዝናብ እጥረት በተለይም በሰሜን እስራኤልና በገሊላ ተፋሰስ በሚገኙ የተፈጥሮ ምንጮች ላይ ከፍተኛ ተጽዕኖ እንደፈጠረ ተገልጿል። ኢራን በኒውክሌር ጣቢያው አካባቢ የአየር መቃወሚያዋን እያጠናከረች መሆኑን ዎል ስትሪት ጆርናል ዘገበ። እንደ ዎል ስትሪት ጆርናል ዘገባ በሚቀጥለው ህዳር ወር ከሚካሄደው የአሜሪካ ምርጫ በኋላ ጦርነቱ ከአሜሪካ ጋር እንደሚታደስ ዜጎችን እያስጠነቀቀች መሆኑን ተገልጿል። በዘገባው እንደተገለጸው የሳተላይት ምስሎች ወሳኝ ቦታዎች የተጠናከረ መከላከያ እየተደረገላቸውና በዙሪያቸውም ያፈር ግንብ እየተሰራላቸው መሆኑን ያሳያል ተብሏል። የኢራን ባለስልጣናት ሀገራቸው ጥቃት ከተሰነዘረባት በመላው መካከለኛው ምስራቅ ከፍተኛ ውጥረት በሚፈጠር መልኩ የከፋ ምላሽ እንደምትሰጥ ያስጠነቀቀች ሲሆን በሳውዲ አረቢያና በተባበሩት የአረብ ኤሚሬት በሚገኙ ወሳኝ ኢላማዎች ላይ በምድር ጦር በመግባት ወረራ ወይም ጥቃት ሊያደርሱ የሚችሉበት ሁኔታ እንደሚፈጠር በዘገባው ተገልጿል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ08 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ44 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። ዛሬ የአየር ጸባይ ከሰነበተው ለውጥ የለውም። ከነገ ወዲያ ረቡዕ ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 26፣ በቴላቪቭ 28፣ በሃይፋ 27፣ በብኤርሸባ 29፣ በኢላትና አካባቢዋ 33 ዲግሪ ሴንቲግሬድ ይደርሳል። ኢሻያው ዜናው አበቃ።
0: ወርቅነሽ ሸቴ ለዜናው እናመሰግናለን። እንግዲህ ወደ ቀጣዩ ዝግጅት ለማለፍ አንድ ሙዚቃ

0: ተከበራችሁ አድማጮቻችን፣ ከዚህ በመቀጠል ብሔራዊ የክነሴት ምርጫ 26ኛው የተቃረበ ስለሄደ ማዕከላዊ አስመራሽ ኮሚቴ ለህዝብ ያስተላለፈውን መግለጫዎች እንደሚከተለው እንሆ።
1: የ26ኛው ክነሴት ማዕከላዊ የምርጫ ኮሚቴ ሰብሳቢ በምርጫ ወቅት ስለሚሰራጩ ሐሰተኛና አሳሳች መረጃዎች ያስተላለፉት መልእክት። የሀገራችን ዜጎች፣ ውድ መራጮች፣ ከጥቂት ጊዜ በኋላ ዴሞክራሲያዊ ክብረ በዓል ይመጣል፣ የክኔሴት ምርጫ። እኛ በመርጫ ኮሚቴ ህጉ እንደሚያዘው ነጻ፣ እኩል እና ሚስጥራዊ ድምጽ አሰጣጥ ለማረጋጋት በሙሉ ኃይላችን ሁሉንም ነገር እናደርጋለን። ምርጫው የናንተ ነው፣ የናንተ ብቻ። በመርጫ ጣቢያ አንተ ለራስሽ፣ አንቺም ለራስሽ ነሽ። ማንንም ከመጋራጃው ጀርባ አይሰልልም፣ የድምጽ አሰጣጡን አይቀርጽም። ማንንም እንደመረጣችሁ አያይም። ማንን እንደመረጣችሁ እንድትነገሩ ወይም እንድታረጋግጡ አይጠይቃችሁ። የምርጫ ዘመቻው የሚካሄደው በምርጫ ጣቢያዎች፣ በመንገድ ላይ ማስታወቂያ ሰሌዳዎች፣ በጋዜጦች እና በዜና ስቱዲዮዎች ብቻ አይደለም፣ በሞባይል ስልክም ይካሄዳል። ይህም የዲጂታል እትብታችን ነው። በማህበራዊ ሚዲያዎች፣ በመድረኮች እና በመልእክት መለዋወጫ ቡድኖች። ይህ አዲሱ የከተማ አደባባይ ነው። በረከት አለው፣ ነገር ግን አደጋም ተደብቆበታል። ሐሰተኛ መረጃ በቀላሉ ሊሰራጭ፣ የተሳሳተ ምስልም ሊፈጠር ይችላል። በዲጂታሉ የከተማ አደባባይ እንዳንጠፋ መጠንቀቅና መጠበቅ አለብን። ወደ ምርጫው ሲቀርብና በምርጫው ወቅት አሳሳች መረጃ ለማሰራጨት የሚደረጉ ሙከራዎች ሊኖሩ ይችላሉ። ስለተዘጋ የምርጫ ጣቢያ፣ ከእጩነት ስለወጣችሁ፣ ስለነበረና አሁን ስለሌለ የእጩዎች ዝርዝር፣ ስለ ድምጽ ማስጫ ቦታ ለውጥና ስለመሳሰሉት ውሸቶችና ፈጠራዎች፣ ይህንን ማወቅ አለብን። ወደናንተ የሚደርሰውን መረጃ ከማሰራጨታችሁ በፊት በደንብ አረጋግጡ።
2: አስተውሱ፣ ኦፊሴላዊ አስተማማኝና ትክክለኛ መረጃ በማዕከላዊ የምርጫ ኮሚቴ ኦፊሴላዊ ቻናሎች ታገኛላችሁ። እነዚህንም በወቅቱ እናዘምናቸዋለን። አድምጡ። የምርጫው ስኬት ኃላፊነት የኛና የናንተ የመራጮች የጋራ ነው። ሁላችንም ንቁነት፣ ኃላፊነትና አስተዋይነት ማሳየት አለብን። ሰው ሰራሽ ብልህነት እየዘመነ ነው። ነገር ግን ተፈጥሯዊ ብልህነት አሁንም በውስጣችን አለ፣ ይሰራልም። የጤናማ አእምሮ ጊዜ አላበቃም። ከማመን በፊት እናረጋግጣለን፣ ከማጋራት በፊት እንፈትሻለን። ይህንን ፈተና መወጣት እንችላለን። በዓል እናድርግ። መታችሁ ድምጽ ስጡ፣ በዚህም ተጽዕኖ አሳድሩ።
3: የተከበራችሁ አድማጮቻችን፣ ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባ እናቀርባለን። እንግዲህ ወቅታዊ ዘገባውን ሰጠኝ ይሻየው፣ እናንተ ጋር እንመለከተው። እንዴት አረፈዳችሁ?
4: ሰላም ነን፣
0: እግዚአብሔር ተመሰገነ ይሁን። በሰላምታ ስንጀምረው ሁሉ ነገር ስኬታማ ይሆናል አይደለም ወርቅነሽ?
3: ጥሩ እውነት ነው። መወያያ እርሰ ጉዳዮቻችን መካከል አንዱ የኢትዮጵያ አየር መንገድ ከአዲስ አበባ ተነስቶ ኢትዮጵያ ኤርላይንስ ዛሬ ወደ እስራኤል በረራ ላይ በነበረበት ጊዜ እቃ የሚጭን አውሮፕላን እንደሆነ ነው የተነገረው። እስራኤል መግባት እንደማይችል ተነግሮት ወደ ኢትዮጵያ እንደተመለሰ መረጃዎችን አይተናል። እና ምክንያቱ ምን ይሆን? ሰጠኝ ካንተ እስኪን ጀምር።
4: እንግዲህ ያው የፍላይ ዱባይ አየር መንገድ አውሮፕላን የሆነውና ያው በህንዳዊና በኦማን አብራሪ መካከል በነበረው አለመግባባት ግጭት ያው ሽብር ፈጠራ ሊፈጽም በነበረው ምክንያት አየር መንገዶች ራሳቸውን እየፈተሹ ነው። እንኳን እስራኤል ሌላው ዓለም ሁሉ እየፈተሸ ነውና የእስራኤልም አየር መንገዶች ወደ እስራኤል የሚገቡት እነማን ናቸው፣ የት ሀገር ዜጎች ናቸው የሚለውን ለማጣራት ነው። እንግዲህ ካለን መረጃ ይሄ እቃ የሚጭን አውሮፕላን እንደሆነና በዚህ የአውሮፕላን የኢንዶኔዥያ ዜግነት ያለው ፓይለት እንደነበረ ነው። እንግዲህ የበረራ ባልደረባ እንደነበረ በዚህ ምክንያትም የኢትዮጵያ አየር መንገድ መረጃውን የላከው በረራው ከተጀመረ በኋላ ነው ተብሏል። የማንነታቸውን ዝርዝርና በዛ ምክንያት እስራኤልም እንዳያርፍ እንዳደረገችና ተመልሶ ግን በሌላ ፓይለት ተቀይሮ እንደመጣ ነው እንግዲህ መረጃዎች የሚጠቁሙትና ይሄ የሚጠበቅ ነው። በተለይ የፍላይ ዱባይ አውሮፕላን ለመከስከስ የነበረው ጥረትና ሙከራ አሁንም በእስራኤል ብቻ ሳይሆን በመላው ዓለም ላይ የዜጎችን ማንነት እነማን ናቸው ወደዚህ የሚመጡት ከእስራኤል ጋር ዲፕሎማሲያዊ ግንኙነት አላቸው ወይም ለሆነ ኢንዶኔዥያ እንደምናውቀው ከእስራኤል ጋር ዲፕሎማሲያዊ ግንኙነት የሌላት ሀገር ስለሆነች የዛ ሀገር ዜጎች ደግሞ ለእስራኤል የሚገቡበት ሁኔታ በቀላል መታየት የሌለበት በመሆኑ ነው ትምህርት ወስደዋል ካለፈው ማለት ነው። እንግዲህ የትራንስፖርት ሚኒስቴር ጽፈት ቤትም ሆነ የሌሎች ይህን የሚመለከታቸው ክፍሎች የሻባክም ሆነ የሞሳድም ስራቸውን በደንብ መስራት ጀምረዋል ማለት ነው እና የሚጠበቅ ነው እንዲህ አይነት ነገር።
3: አዎ ኢሻያው እንግዲህ ከበረራ ሰራተኞች መካከል አንዱ ሰጠኝ እንዳለው የኢንዶኔዥያ ፓስፖርት መኖሩን እስራኤል ስላወቀች የአውሮፕላን ተመለሰ። በእስራኤልና በኢንዶኔዥያ መካከል የዲፕሎማሲ ግንኙነት ስለሌለ ያው እንግዲህ በፍላይ ዱባይ የነበረው ነገር እንዳይደገም እስራኤል ለይህን ስራ መስራቷ ቀጥሏል። መልካም ነው። ነገር ግን በረራው ወደ እስራኤል ከደረሰ በኋላ መግባታችንም ተብሎ ነው ወደ ኢትዮጵያ እንደገና የተመለሰው አየር አውሮፕላኑ ነው የተባለውና እንዲህ አይነት ነገሮች አስቀድሞ ጥናት ካልተካሄደበት አስቀድመው ካልሰሩ እንግዲህ በበረራ ብዙ ወጪ ይኖራል፣ ብዙ ጣውረድ ይኖራል። አውሮፕላኖች እስራኤል ከደረሱ በኋላ እየተመለሱ ምናልባት በእስራኤልና በሌሎች ሀገራት መካከል ያለው ግንኙነት ላይ ተጽዕኖ አይፈጥርም ወይ?
0: አዎ ይሄ ደህንነት ጋር በተያያዘ ነው። እንግዲህ ቀደም ሲል ሰጠኝም እንደዘገበው ከሆነ ከሁለት ሳምንት በፊት በአየር በረራ የተሞከረው የሽብር ጥቃትን በተመለከተ የዚህ የኢትዮጵያ አየር መንገድ በዚያ በረራ ከ4000 ኪሎ ሜትር ርቀት በረራ በኋላ ነው ቀጥታ አሁን ሲመለስ የሚጠየቀው እንዴት ነው አላረፈም? በአየር እስራኤል በንገሪ አውሮፕላን ማረፊያ ሳያርፍ ነው በአየር ላይ እንዳለ ወደ አዲስ አበባ እንዲመለስ ነው የተደረገው እና በቂ ነዳጅ ዘይት አለ ወይ? ያ ሌላ ጥያቄ ነው። ደህንነትን የዜግነትን ጥበቃ በተመለከተ እስካሁን አቪዬሽን የአየር አስተዳደር እስካሁን እንዴት ነበር ሲሰራ የነበረው? እስራኤል ዲፕሎማሲ ግንኙነት ካላቸውና ከሌላቸው የአየር አባላት እነሱን እስካሁን አውሮፕላን ሲያበሩ የነበሩ እነዚህ ናቸው ብላ የታወቀው አሁን ነው ለመጀመሪያ ጊዜ የፍላይ ዱባይ አውሮፕላን የሽብር ጥቃቱ ከሆነበት ጊዜ ወዲህ ነው እስካሁን የነበሩ የአየር አገልግሎት በምን መልኩ ነው ሲሰጥ የነበረው በሚለው አሁን የሚያስተምር ይህ የሽብር ጥቃት ህዝብን አጠቃላይ በዓለም ህብረተሰብ ብዙ ለውጦች በደህንነት ጥበቃ በተመለከተ የተቀየረ ይሆናል ተብሎ ይጠበቃል ማለት ነው።
4: አንቂ ደወል ነው ነው የምለው የፍላይ ዱባይ አውሮፕላን ጉዳይ ዓለምን አንቅቷል፣ እስራኤልን ብቻ አይደለም። እና
3: ለዛውም ያለ አደጋ ደግሞ መሆኑ ጥሩ ነው። አደጋው ሳይደርስ ብቻ አይደለም ያን ማነቃቃቱ መልካም ነገር ነው።
4: እርግጥ አውሮፕላን በረራ ሲደረግ ብዙ ወጪ፣ ነዳጅ ወጪ ይደረጋል። ግን ኢትዮጵያ በአካባቢው ብዙ ሀገራት ወዳጆቿ ስለሆኑ የአረብ ሀገራትም ብዙ አይቸገሩም። ግን ለኢትዮጵያ ወጪ
3: ነዳጁ ምንም ምን ተወና መንገደኞች መጉላላት ብዙ ነገር ይኖራል። ብቻ ግን አስቀድሞ በአጋጣሚ መንገደኞች ይሄ በርግጣው ይቃ እንደጫነ ያው ገልጸናል። ለከነ መጀመሪያው ግን መንገደኞችንም የጫነ ቢሆን ያው ነው ለውጥ የለው። ከአብራሪዎች መካከል ከእስራኤል ጋር ግንኙነት የሌላት ሀገር ዜጋ ወይም እንደዚህ የተለያየ እንትን ካለበት ዞሮ ዞሮ ያው ነው። ወደ ሁለተኛው ርዕሰ ጉዳይ ስናልፍ ትናንት በሰሜን እስራኤል ማሎት ታርሂሻ በተባለው አካባቢ የሚገኝ የሽባ ትምህርት ቤት ኦርት ማሎት ይባላል ትምህርት ቤቱ ተማሪዎች ለጉብኝት ወጥተው አደጋ ደርሷል። በአደጋውም አንድ ተማሪ ህይወት አልፏል። በሚያሳዝን ሁኔታ ከ20 በላይ ቆስሏል። በጣም እንግዲህ እንዲህ አይነት ነገሮች ይፈጠራሉ የሚል ስጋት ሁሌም በእስራኤል አለ። ያው እንግዲህ በተለያየ ጊዜ ጦርነት ስላለና ይሄ ነገር እንዴት ይታያል? እንደው ሻየው በኃላፊነት ማን ሊጠየቅ ይችላል በእንደዚህ አይነት ጉዳት?
0: መቼም ጦርነት ማን ነው በኃላፊነት ተጠያቂ ነው ብሎ የሚባል ጥያቄ መነሳቱ አይቀሬ ስለሆነ እንግዲህ በሰሜኑ ክፍል በእስራኤልና በሊባኖስ ደቡብ ሊባኖስ በሚገኘው ሂዝቡላ መካከል ለብዙ ጊዜ የተኩስ ልውውጥ ጦርነት ነበረና ከደቡብ ሊባኖስ በርካታ ብረታ ብረቶች፣ ፈንጆች፣ ሮኬቶች፣ ሚሳይሎች ሲወነጨፉ ቆይተዋልና በዚያም እንግዲህ እነዚህ ከብረት ነው፣ ፈንጁም ከብረት ነው የተሰራው፣ ሚሳይሉም ሮኬቱም ድሮን ያለ አውሮፕላን ያለ እንትን አጥቂ የሆነው እሱም ሳይቀር ከብረት የተሰራ ስለሆነ ያነ እየወደ እስራኤል ወደ በተለይ ያረፈው የት ላይ ነው? በሰሜኑ እስራኤል በሊባኖስ አዋሳኝ ድንበር በቅርብ ርቀት በሚገኙ አካባቢዎች ነው። መንገድ ላይ ሊሆን ይችላል፣ በዱር አካባቢ የተፈራጣት ብረት የተቆራረጠ ቁርጥራጩ ይወድቃል በተለያየ መንገድና ይህንን በተመለከተ አሁን ትናንት የደረሰው አደጋ ህይወት ያጠፋ እነዚህ ተማሪዎች በሽርሽር በጉብኝት ላይ እንዳሉ መቼም ወጣቶች አንድ ነገር ያንን ፈንጅ ነገር አግኝቷል ይነካከዋል። መቼም ወጣት ብዙ ነገሮችን ማወቅ ይፈልጋል እና ያንን ፈንጅ ሲነካካው ፈንድቶ ያን ያህል በስንት ነው ወደ 24 ተማሪዎች ከከባድና እስከ መካከለኛ ሁኔታና ቀላል ሁኔታ ቆስለዋል። አንድ ወጣት ህይወቱን አጥቷል። እንግዲህ ይሄንን በየጊዜው እንዲህ አይነት አደጋ በሚደርስበት ጊዜ ለወደፊቱ ተመሳሳይ ድርጊት እንዳይፈጸም ጉዳት እንዳያደርስ በሚል ትምህርት ይሆናልና አሁን የትምህርት ሚኒስቴር ጽህፈት ቤት እንግዲህ ሽርሽር ጉብኝት የተማሪዎቹ ፍን የራሰ የትምህርት ነው ማወቅ አለበት። ሀገሪቱን ታሪካዊት ሀገር የተዘዋወሩ መጎብኘት አለባቸውና ተማሪዎቹ አሁን እንዲህ አይነት ችግር ከደረሰ በኋላ የትምህርት ሚኒስቴር የሚጎበኙ በቀጣይነት ተማሪዎች የሚጎበኙ ጎዳናዎች፣ መንገዶች ቤት አካባቢ ነው አስጊ ናቸው አይደሉም በሚል ሁኔታ ከገመገመ በኋላ ይህንን ፕሮግራም ቀይሯል የሚል መረጃ ደረሰን።
3: አው ሰጠኝ እንደው እንዲታየው ይሄ ነገር ከባድ ነው።
4: አው ይሄ በጣም ከባድ ነው። ለልጆች ላይ ደግሞ መድረሱ በጣም ከባድ ነውና እንደውም ልጆች እኮ አንስተውት ፎቶ ሁሉ ተነስተውበታል ነው ይባል ይሄን የሚፈረዳል
3: በመረጃ መጥቷል እንጂ ያው እየተቀባበሉ ፎቶ ተነስተው
4: እና ልጆች ጉዳት ያደርሳል ብለው አይደለም እነሱኛም በዛ አከባቢ የሆነ ነገር ብናገኝ እንደዛ ነው ምናደርገውና ጦርነት ባለበት ቀጠና ብቻ ሳይሆን በሌሎች አካባቢዎችም እንደዚህ ያልተጠበቁ መሳሪያዎች ይገኙ ይችላሉ። እንደው ሰላ ብዙ ሰዎች እንቅስቀሴ በሚያደርጉበት ሁኔታ አካባቢ እንኳን የተለያዩ ጥይት እንትኖች ይገኛሉ፣ የተለያዩ መሳሪያዎች ሁሉ ይገኛሉና ዋናው ትልቁ ነገር ልጆችን አሁን እንደዚህ አታንሱ ማለት ነውና ጉብኝት ሲሄዱ ደግሞ በተፈቀደው አካባቢ ብቻ እንዲንቀሳቀሱ ማድረግ እንግዲህ ከፍ ወዳለ ቦታ እንደዚህ ነፃ የሆነ ቦታ ላይ ይሄንን አትሄዱ ማለት አይቻልም። ልጆች እንደልባቸው ነው የሚንቀሳቀሱና ሳይታሰብ እንትን ለሚል ልጆችን እዚህ ላይ ማስተማር መንገር የሚያስፈልግ ነው። ይሄ ብቻ አይደለም ሌላ ይቀርና በኢየሩሳሌም ከተማ ምንዞር ሌላም ቦታ ምንዞር ሁሉን ጣሻ እንደውም መከላከያ ሰራዊቱ ወይም ፖሊስ እያንዳንዷን አይቶ አይፈትሽምና አሁን ጥንቃቄ ቀደም ሻየው እንደልኮ ትምርት ይሆናል ትምርት መውሰድ ብቻ ነው ያለብንና ያሳዝናል ድርጊቱ። ግን ለወደፊቱ እንዳይደርስ ደግሞ የምንሄድበትን የሚሄዱበትን ልጆች እንት ማለት ያገኘነውን ነገር አለማንሳት ይሄ ነው።
3: አው እንደው ካለን ጊዜ አንጻር ሻየው
0: እሺ በነገራችን ላይ የልጅነት የወጣትነት ጊዜ አልፈናል እያንዳንዳችን እንዲህ በሀገር ኢትዮጵያ በገጠር መንደር አካባቢ አሁን ትዝታ ያሳለፍነው የወጣትነት ተማሪም ነበርን። በዚያን ጊዜ ገርማድ በገጠር መንደር አካባቢ እንደዚህ አይነት እንደ ፈንጅ ብረታ ብረት የመሳሰለ ብርቅ ነው። አሁን ቀለህ ጥይት የመሳሰለ ወድቆስናይ ራሳችን ምንድነው ነገር ብለን ንብረት ነው ገንዘብ ነው ለመረም ያን ያነሳን እንት ነው ያልነበት ጊዜ ነበር
3: ሁላችንም ነገሩ ተፈጥሮ ይፈጠራል ሁሉ
4: ለማገር ያባቴን ጠበንጃ አንስቼ ጥይት ተኩሻል አውቅምና እሱ እንደሚያደርገው አደረኩ ብዬ ቤት የነበሩት ሰዎች ጨርሻቸው ነበር ወደ ሌላ አቅጣጫ ሆኖ ነው እንጂ
3: በል በዚህ በሽድሩ ማይወራ ነገር አታምጣ ይሄ የሚያስፈራ ነው
4: ማይወራ አይደለም ትክክል የነበረውን እኮ ነው እኮ የሚያስፈራ አይደለም
0: ተጠብቀ አደጋላስከተ
3: ይሄ እኮ እየተባረቀ ብዙ ይሞታል
4: እኮ እኔ አባቴ እንደሚያደርገው ሳደርግ ነው እና ሳሎን
3: ሰው ቤት ይያለ
4: ሰው ቤት ነበር እኔ ግን እግዚአብሔር ሲያግዝ ደግሞ አቅጣጫው ወደ ሌላ ነው የነበረና እሱ አቀባብሎ አይደለም የሚያስቀምጥ የነበረና ማታ ሌባ መጣ ምናምን ብሎ አምስት እንትን አድርጎ አራት አራት ነው ሁልጊዜ የሚያደርግ ነበር። አምስተኛው አላል አላልኩምና ሰሰበው እንትዳለ እኔም እንትንደለው
5: አላል ተባረቀ
4: ተባረቀ አቤት ያለው ሰውም እት እንዳል ምናልባት
3: አልተጎዳም ሰው
4: ምንም አልተጎዳም። አክሩና እንደዚህ ያጋጥማል ማለት ነው።
3: እግዚአብሔር ወጣ
0: እንግዲህ ወላጅ አሁን ላይ ምን ወይበት ጉዳይ ልጆች ወላጆች መምከር አለባቸው። በሚወጡበት መንገድ ላይ ዘን ብሎ ብረታ ብረት ቆርቆሮ ምን ይችላል
3: ይችላል በዋንኛነት ያሳስባል ሁሌም
0: በሚያገኙት ወድቆ በሚያገኙበት ጊዜ መንካት ይልቅ ሪራቁ እንዳይነቁ መምከር ወጥ ማዳን አይደለም።
3: አዎ ጥሩ። እንግዲህ ኢራን እየዛተች ነው በድጋሚ በተለይ አካባቢ ሀገራት ላይ ደግሞ ጥቃት አድርሳለሁ እንደውም በግር ጦር ያለች እየዛተች ነው። ሰጠኝ እንዴት ነው?
4: አየ የመካከለኛው ምስራቅ ነገር አሁንም በውጥረት እንዳለ ነው። ያው የኢራን ጉዳይም ያለቀለት አይደለም። አሜሪካም ረምጃ ተወስዳለች ይባላል። በተለይ ደግሞ በኖቬምበር ህዳር ወር መጀመሪያ አካባቢ በአሜሪካ የሴናትና የኮንግረስ ምርጫ ከተካሄደ በኋላ አሜሪካ ረምጃ ተወስዳለች ተብሎ ነው የሚጠበቅ። ከዛ በፊት ኢራን ራሷን እያዘጋጀች ነው። ምናልባት ደግሞ ራሷን ይሄ በኢኮኖሚው ያለባትን ጫና ለማቃለል ወደ ድርድር ለመምጣት የአሜሪካን ጫና እንትን ለማለት ጦርነት ከፍታለች የሚል ስጋት አለና ራሷን እያዘጋጀች እንደሆነ መከላከያዎችን በተለይ በኒኩለር ተቋማት አካባቢ የአየር መቃወሚያዎችን እያዘጋጀች እንደሆነ የዌልስትሪት ጆርናል ጋዜጣ ዘግቧልና የመካከለኛው ምስራቅ ሁኔታ ያለየለት ስለሆነ በአሜሪካ በኢራን በአሜሪካን በኩል በእስራኤልም በኩል ገና መሰራት ያለበት ነገር ስላለ ወይ በስምምነት ኢራን አሜሪካና እስራኤል የሚፈልጉትን ካላደረገች አሁንም ውጥረቱ የሚኖር ነው። እስከ ብሪታንያ ድረስ የዛተች ያለበት ሁኔታ እንዳለ ነው። አውሮፓውያን ደግሞ በጣም ለኢራን ማስጠንቀቂያ ሰጥተዋል። በተለይ ብሪታንያ በእኛ ላይ እርምጃ ከወሰዳችሁ ጥቃት ከፈጸማችሁ ያጸፋ መልሳችን ከባድ ይሆናል ብለዋል። ያው ውጥረቱ እንደቀጠለ ነው። መቼ እንደሚመርድ እና እንደሚረጋጋ እናያለን።
3: ሻዮ በጥሩ መጨምሮ ነገር እዚህ ላይ
0: ቢበንዴ እንዳለ በአሜሪካም እስራኤልን በመተባበር በክፉ በክፉኛ ከባድ ጥቃት በኢራን ላይ እንደፈጸመችበት ነው እንግዲህ ሲነገር የነበረው እና ይሁን እንጂ በእርግጥ የጀምላ ጨራሽ የኒውክለር ጦር መሳሪያ አልጠፋባትም። ወደ አሁን የሚደርሰን ዘገባዎች እንደ ጆርናል ስትሪት የአሜሪካው ጋዜጣ እንደዘገበው ከሆነ በአሁኑ ሰዓት ኢራን የኒውክለር ግንባታዋን አጠናክራ መልሶ በማቋቋም ረገድ ከፍተኛ ስራዋን እየሰራች ነው። ከዚህ ጎለጉ አልጠፋም አላት ከባድ አስጊ የሆነ የኒውክለር ቦምብ ግንባታዋን ቀጥላበታለች። ከዚህ ጎለጎን ደግሞ ቅድም ሰጠኝ እንደተናገረው ምንም በኢራን በፋርስ ባረ ሰላጤ በሚገኙ የአረብ ሀገራት ላይ እንዲያውም የምድር ጦር ሰራዊት ጥቃት ለመፈጸም እየዛተች ትገኛለች። በዋናነት ደግሞ አሜሪካ እንደገና ጦርነቱን ከአዲሳ ኢራንን የምታጠቃ ከሆነ በዛም መጠነ ሰፊ በዚህ በመካከለኛው ምስራቅ ጦርነቱን አፋፍማለሁ በማለት አንድ የኢራን ከፍተኛ ባለስልጣን አስጠንቅቋል። እንግዲህ እንየው በቀጣይነት ምን ይመጣል።
3: ጥሩ እንግዲህ በቀጣይ ይታያል። ወደ የሚቀጥለው ዝግጅት ለማለፍ ሙዚቃ መሸጋገሪያ ሙዚቃ

0: ጤና ይስጥልን፣ እንደምን አለ? መስመር ላይ መምህር አስናቀው? አዎ፣ አሁን አስተካከልን የመስመሩን። የስልክ ጥሪው በደንብ ተስተካከለና እንግዲህ ምን አንተ ጋር የምንወያይበት ርዕሰ ጉዳይ ለአድማጮች አስተዋውቅና የሀገራችን ተማሪዎች እንዴት ይታያሉ?
1: በመጀመሪያ በጣም አመሰግናለሁ። እግዚአብሔር ይስጥልን። እንግዲህ አዲስ ዓመት ተቀብለናል። መልካም አዲስ ዓመት ይሁንልን። ተማሪዎችም ትምህርታቸውን ጀምረዋል።
0: ሲቀጥል እንግዲህ በዚህ እንዳለ ያለው ተጨባጭ ሁኔታ አዲስ እንግዲህ ሳምንታት አልፈዋል። መስከረም አንድ ባለሳሳት ከመስከረም አንድ ቀን አዲሱ የትምህርት ዘመን የጀመረው አይደለ?
1: እንደዛ ነው። መስከረም አንድ ቀን
0: ይገርማል። መስከረም አንድ ቀን በኢትዮጵያ ዓመት በዓል ነው አዲስ ዘመን መለወጫ ሆኖና ያ ደግሞ የኢትዮጵያ ተማሪዎች ደግሞ ወደ ትምህርት የሚመለሱበት ጊዜ ነበረ። ከእስራኤሉ ዘመን አቆጣጠር ጋር የተመቻቸ ሆነ።
1: በጣም የሚገርም ነገር ነው። ታምራዊ ቀን ነው የነበረው። ዓመት በዓሉ በአንድ ላይ፣ ትምህርትም የተጀመረበት በአንድ ነው ከኢትዮጵያና ከዚህ ከእስራኤል ሀገር። ልጆች ያው ትምህርታቸውን ቀጥለዋል እረፍቱን ጨርሰው። ከዛም መስከረም ላይ እንግዲህ የአስተስርዮ የጾም ቀንም በዓል ነበረ። እንደገና ደግሞ የሄዳስ በዓሉ ባለመሰለትና ልጆች ብዙውን ጊዜ ይህን የመስከረምን ወር እረፍት ላይ ነው ያሳለፉት ማለት ይቻላል።
2: እስካሁን እንግዲህ የመጣንበት ያው ብዙ በዓላት ስለሆነ ትምህርቱን የማካሄዱ ሁኔታ ሙሉ በሙሉ ላይሆን ይችላል። አሁን ከዛሬ ጀምሮ ምን ይጠበቃል? በአንደኛም በሁለተኛ ደረጃ ትምህርት ቤቶች እና ወላጆችስ ማወቅ ያለባቸው ጉዳይ?
1: ሰጠኝ። በጣም ጥሩ ጥያቄ ነው። እንግዲህ ልጆች በመጀመሪያ ይህን የበጋውን እረፍት ጨርሰው ወደ ትምህርት ገበታ ሊመለሱ ሲሉ ብዙ ነገሮችን ተሸክምነው ነው የሚመጡ። ከፋፍለን ብንመለከተው ከማዋን የነበሩ በመዋለ ህጻናት የነበሩ ወደ አንደኛ ክፍል ይተላለፋሉ። እነዚህ ልጆች ካልነበሩበት ማለትም አነስ ካለች ክፍል ሲውሉ የነበሩ በጣም ሰፊ ከሆነ ትምህርት ቤት ነው ወደው የሚገቡና የተማሪው ብዛት የመምህራን ብዛት አጠቃላይ ያለው ስርዓቱ ሁሉም ነገር ስለሚቀየርባቸው ያም ከፍተኛ ጫና ነው። ይህም የወላጆችን ትኩረት የሚስብ የወላጆች ትኩረት የሚሰጡበት ጉዳይ ነው። የአንደኛ ደረጃ ትምህርትን ስንመለከት ብዙም እንትንም አይሉም። እነሱ ጓደኞቻቸውን ለማግኘት ነው ፍላጎታቸው፣ ጥረታቸው። እንደገና የክፍል ኃላፊ የምትባለው መካነፌት ወይም ወንድ ሴት ሊሆኑ ይችላሉ። እነሱ ስለማይቀየሩ ብዙ የሚያስጨንቃቸው ነገር አይኖርም ማለት ነው። ከዛ የአንደኛ ደረጃን ጨርሰው ወደ መለስተኛ ሁለተኛ ደረጃ ትምህርት ቤት የሚተላለፉ እነሱም ብዙ ነገር ተሸክመው ነው የሚያልፉ። ምክንያቱም ከአንደኛ ደረጃ ትምህርት ቤት ወደ መለስተኛ በጣም ሰፊ ነው የሚሆንባቸው። መምሩን አያውቁትም። ተማሪውን ሁሉን ነገር ማን አገኛለሁ? ከዛ ሂጄ ተማሪዎች ጋር እስማማለሁ፣ ጓደኛ አገኛለሁ ወይ ምናምን የሚለውን ነገር ሁሉ ይዘው ተሸክመ ነው የሚሄዱና ወላጆች እንግዲህ ይህን ሁኔታ በንቃት ተመልክተው ለምሳሌ በትምህርት ቤት የሚሰጥ ወላጆችና ትምህርት ቤቱን የሚያገናኝ የፖርታል እንትን መገናኛ እንትን አለን አለ። ይህን ዌብሳይቱን ድረገጹን በደንብ መከታተል ይኖርባቸዋል። ያላቸው ስልካቸው፣ ስማቸው በጥሩ ሁኔታ ተጽፎ መሆኑን እና ከዚያ የሚሰጡ መመሪያዎችን የትምህርት የቤት ስራ ማንኛውንም መልእክት በዛ ነው ማግኘት የሚቻለው እና ወላጆች እነዚህን ነገሮች ነቅተው ማስተካከል አለባቸው፣ መከታተልም አለባቸው። በዚህ ጉዳይ
0: መምህር፣ ተማሪዎቹ ብዙ ይጠበቃል። የሀገር ተረካቢ ወጣት ትውልድ እንደሆነ መጠን አስፈላጊውን ትምህርት ማግኘት አለበት። አሁን ከዚህ ጋር በተያያዘ ደግሞ

0: በሀገራችን እንግዲህ በእስራኤል ሀገር ማለት ነው ያው 26ኛው ክነሴት ብሔራዊ ምርጫ እየተቃረበ አይደል? ከሁለት ሳምንት ያነሰ ጊዜ ቀርቷል። ይህን በተመለከተስ እንዴት ነው? ይህን በተመለከተስ የፖለቲካ ርዕሰ ጉዳይ በየትምህርት ቤቱ ይሰጣል? እንዴት ነው?
1: ሁላችንም እንደምናውቀው እንግዲህ ማስ ሚዲያ ከፍተኛውን ሁኔታ ሸፍኖ የሚገኝ ነው እና ተማሪዎችም ተማሪ ቢሆኑም ታዳጊ ቢሆኑም በማስ ሚዲያ ይሰማሉ። እንደገና በትምህርት ቤትም ያው ያለው አየሩ የሚነፍሰው ፖለቲካ ነው በአሁኑ ሰዓት። እያንዳንዱ መምህራን ነኝ ቢልም የትምህርት ሰው ነኝ ቢልም ከፖለቲካ መቼም ተለይቶ ራሴን ንጹህ አድርጌ እመራለሁ የሚል ሊኖር አይችልም እና ሁሉም ነገር የሚንጸባረቅበት ነው። ከዚህ ላይ እኔ መናገር የምፈልገው በመምህራንም በትምህርት ቤትም እንደገና በውጭም የሚሰሙት ነገሮች በጣም የተጠናከረ ሁኔታ ነው ያለው በዚህ በምርጫው በኩል እና ልጆች ወላጆችም በዚህ ነገር ጥንቃቄ ቢያደርጉ ትምህርት ቤትም እንግዲህ ባለው መመሪያ መሰረት ይህን ነገር ከሞላ ጎደል በጥንቃቄ ለመምራት ከፍተኛ ጥረት ያደርጋል። ሆኖም ግን በክፍል አንዳንድ ነገሮች የሚስተዋሉ ይኖራሉ እና እነዛን ነገሮች ልጆች በልጆች ላይ በልጆች ጭንቅላት ላይ ይህ ትላልቁ የሚያናፍሰውን ያለመጣጣምም የመግባባትም ያለመግባባትም ሁኔታ በልጆች ጭንቅላት ላይ ባይተላለፍ በጣም ጥሩ ነው ብዬ መልእክት አስተላልፋለሁ። ወላጆች ከዚህ ላይ ከፍተኛውን ድርሻ ሊወስዱ ይገባል። ትምህርት ስንለው እንግዲህ ትምህርት ቤት ብቻ አይደለም ወይም የትምህርት ሚኒስቴር ብቻ የሚያካሄደው ትምህርት አይደለም። ዋናው ነገር ትምህርቱ ከቤት ነው እና መልካም ዜጋን ለማትረፍ ጥሩ ዜጋ ጥሩ ልጆችን ለማሳደግ ጥሩ ነገር ነው እንግዲህ ከቤት መነገርም መፈጠርም ያለበት ብዬ ገምታለሁ እና ወላጆች ከፍተኛ ትኩረት ሊያደርጉበት ይገባል በዚህ ነገር።
2: ሌላው ቴክኖሎጂ ደግሞ አለ። የስልክ ሁኔታ በዚህ ዘመን ትንሽ ተጽዕኖ እያሳደረ ነው እና የስልክ ሁኔታ እንዴት ነው? በመማር በማስተማሩ ሂደት ትንሽ ትምህርት ቤቶችም ያገዱበት ሁኔታ አለ እና ይህን ለማቋቋም እንደው ወላጆችም ማድረግ ያለባቸው ነገር ካለ?
1: በአሁኑ ሰዓት እጅግ በጣም ቻለንጁ ከፍተኛ ነው። ይሄ ትግሉ ወላጆች ከአቅማቸው በላይ የሚሆንበት ሁኔታ ይፈጠራል። ምክንያቱም ልጆች ይህን የእጅ ስልክ ይገዛላቸዋል። ከተገዛላቸው ያው ከኢንተርኔት ጋር ያገናኙታል። ከዛ እንደፈለጉ የሚሆኑበት ሁኔታ ይፈጠራል እና በአሁኑ ሰዓት ይህ ከቴሌቪዥን ጋር የተያያዘ እንደገና ከእጅ ስልክ ጋር የተያያዘ ልጆችን በጣም ውጥር አድርጎ የሚይዛቸውና ወደ ትምህርት ገበታ ብዙም እንዳያዘነብሉ የሚያደርጋቸው ተጽዕኖ ስለሚፈጥር ወላጆች የተቻላቸውን ያህል ለምሳሌ በአሁኑ ሰዓት ከትምህርት ቤት ልጆችን ቶሎ ብሎ መቀበል፣ ትምህርት እንደጨረሱ ቶሎ ብሎ ተቀብሎ ወደ ቤት ይዞ መመለስ፣ ወደ ቤት ከተመለሱ በኋላ ደግሞ የእጅ ስልካቸውንና ቴሌቪዥን ላይ እንዳያተኩሩ ሌላ ሌላ ነገሮችን ረጋ እንዲሉ ምግብ እረፍት እንዲያደርጉ ማድረግ የወላጅ ኃላፊነት ነው እና ወላጅ ምንጊዜም ቢሆን ከፍተኛውን ድርሻ ይወስዳል። ትምህርት ቤትም የራሱ የሆነ አመራር አለው። ያን አመራር 100% ይጠበቃል ማለት አይደለም፣ ይከበራል ማለት አይደለም። ሆኖም ግን በተቀናጀ መልኩ ትምህርት ቤት፣ ወላጅ፣ ተማሪዎች መልካሙን ነገር ተመልክተው የሚያስማማ ነገር መውሰድ አለባቸው ማድረግ አለባቸው ብዬ አሳስባለሁ።
0: መምህር፣ አሁን እዚህ ጋር በተያዘ ተማሪዎችን ደህንነት በሚመለከት ረገድ በሚማሩበት ትምህርት ቤትም ሆነ በተለያዩ ቦታዎች ደህንነታቸው ይጠበቃል። አሁን ትናንት ግን በጣም በሚያሳዝን የደረሰው አደጋ በሰሜኑ ክፍል በሊባኖስ አዋሳይ ድንበር በቅርብ ርቀት በሚገኝ የእስራኤላውያን ሰፈር አቅራቢያ ተማሪዎች በሽርሽር ላይ ከትምህርታቸው ጋር በተያያዘ ያው መንገድ ላይ ወድቆ ያገኘው አንድ ልጅ ፈንጅ አገኘ። ፈንድቶ የአንድ ወጣት ተማሪ ህይወትን አጠፋ። ወደ 24 ሰዎችን ተማሪዎችን አቆሰለ። ይህን እንዴት ታየዋለህ? ምን ትመክራለህ?
1: ይኸውልህ እንግዲህ አገርን ማወቅ አካባቢን ማወቅ በተለይ እስራኤል ታዳጊ ልጆች አገራቸውን አውቀው ስለ አገራቸው ስለ ማንነታቸው በደንብ አቅም ይዘው እንዲያድጉ የሚደረግበት ሁኔታ አለ። ይህም እንግዲህ ሽርሽር በማውጣት በሀገሩ በተለያየ በደቡቡ ክፍል፣ በስሜኑ ክፍል፣ በኢየሩሳሌም በመካከለኛው እየወሰዱ ተማሪዎችን ያጠናክራሉ። እና እንግዲህ እንደዚህ አይነት ነገር አልፎ አልፎ የሚገኝ ነገር ነው፣ የሚደርስ ነው። በትምህርት ሚኒስቴር በጥንቃቄ ሁሉም ነገር ተዘጋጅቶ የሚሆን ነገር ነው። ሆኖም ግን ያልታሰቡ አደጋዎች ይፈጠራሉ እና አስቀድሞ አስፈላጊውን ቅድመ ዝግጅት ማድረግም ለእንደነዚህ ለሚደርሱ ነገሮች የመከላከል እንዳይደርሱ የማድረግም ሁኔታም ይፈጠራል እና አጠቃላይ የእስራኤል ሕዝብ የሚያሳልፈው በቤተሰብ እህት ወንድም ወታደር ነው። በውትድርና ሕይወታቸው የሚያልፉ የሚሰዉ አሉ እና ያ ሁሉ እጅግ በጣም ውስብስብ ያለ ነገር ስለሆነ ልጆችን ጭንቅላታቸውን በተለያየ መጥፎ ነገር እንዳይወጠሩ የማድረግ እና አሁንም የደረሰው ሁኔታ ለተማሪዎች ሁሉ እየተነገረም እየደረሰም ስለሆነ ቅድመ ዝግጅቱ እጅግ በጣም አስፈላጊ ነው። የተማሪዎችን ስነ ልቦናም በአሁኑ ሰዓት የማከም ሁኔታም እጅግ በጣም አስፈላጊ ነው። ከዚህ ላይ ወጣቶች በአመዛኙ ብዙ ትኩረት ካላገኙ ራሳቸውን ወደ ማጥፋቱ ሁኔታ ከትምህርት ቤት መቅረት ምናምን እነዚህ ሁሉ ነገሮችም የሚካተቱበት ስለሆነ ይህንና ይህን እንግዲህ የሁላችንም ኃላፊነት ነው። ከቤት ጀምሮ አካባቢ፣ ትምህርት ቤቱ፣ መንግስት ይህን ሁሉ በኃላፊነት በትብብር መወጣት ይኖርበታል።
2: ጥሩ መምህር፣ እናመሰግናለን። ማጠቃለያ ካለ?
1: ማጠቃለያ እንግዲህ ያው ይህን የ2026ን ያው ትንሽ ቆይተንም እናጠናቀዋለን። አዲስ የእስራኤልን አመት በዓል አብለናል፣ አክብረናል። የአመት እንግዲህ ለሁላችንም ሰላም፣ ጤና፣ አገራችን ሰላም የምትሆንበት እኛም በቤታችን ከቤተሰቦቻችን ጋር ሰላም የምንሆንበት ወጥተን በሰላም እንገባበት አመትና ለተማሪዎች ደግሞ እጅግ በጣም ደስ ብሏቸው ትምህርቱን አጣጥመው ለጥሩ ውጤት የሚበቁበትና ራሳቸውን በጥሩ ሁኔታ ጠብቀው ለሚቀጥለው አመት እንዲደርሱ ሰላም ነው የምመኘው።
2: ጥሩ እናመሰግናለን። እንግዲህ ለዘወትር ትብብርህ መልካም ቀን ነው የምንመኝ።
1: እኔም በጣም አመሰግናለሁ። እግዚአብሔር ይስጥልን፣ መልካም ቀን ይሆንልን።
0: እናመሰግናለን መምህር።
1: እግዚአብሔር ይስጥልን።
0: እንግዲህ እናመሰግናለን።
2: ቀላል አይደለም በልጆች ጉዳይ ያሉ ነገሮች እና ብዙ ትኩረት ተሰጥቶ መሰራት ያለበት ነው እና እንግዲህ መምህርም እንዳለው እያንዳንዱ ቤተሰብም የራሱን ኃላፊነት መወጣት አለበት እና ልጆች ወዴት ነው የሚሄዱ፣ እንዴት ነው የሚሄዱ፣ መቼ ነው የሚመጡ የሚለው እርግጥ የጎረመሱ ሲሄዱ ያስቸግራሉ። ግን ቢሆንም ደግሞ የተቋቋሙ ያለውን ችግር ለመፍታት ጥረት ማድረግና አቅጣጫቸው የሚሄዱበትን ቦታ ማወቅ ይገባል።
0: አዎ፣ ደህንነታቸው ይጠበቃል። በዋናነት እንግዲህ ትኩረት ያስፈልጋል። ጥሩ ዜና ዜጎች ለዚች ሀገር የሚያበለጽጉ ወሳኝ የሆኑ ወጣት ትውልድ እንክብካቤ የሚያስፈልጋቸዋል አይደል? እንግዲህ ወደ ቀጣይነት
2: ወደ ቀጣይ ከማለፋችን በፊት ስልክ እየሞከር ነው። ፖለቲካው እንግዲህ ተቃርባል። ሻያው እንዴት ነው? ይቅርታ፣ ምርጫው
0: እስኪ ስለ ምርጫውማ በጣም የተጧጧፈ ሁለት ሳምንት ያነሰ ጊዜ ያው ኦክቶበር 7 ቀን ለተማክሰኞ ነው የሚሆነው። በመላ ሀገሪቱ ሰላማዊ በሆነ መልኩ እንዲያልፍ የሁላችን ተስፋ። ግን መከርክሩ መቼም አሁን በመገናኛ ብዙሃን አካባቢ ግን ያለው የፕሮፓጋንዳ እርስ በርስን የበልጣለሁነት መቼም እንግዲህ ለሀገር ጠቃሚ የሆነ ይመረጥ ነው ምንለው አይደል?
2: አዎ፣ እኛም ትኩረት የምንሰጠው በዛ ነው የበለጠ ይህን ሁለት ሳምንት። አሁን ወይዘሮ ምንታምር አትርሳው በስልክ መስመራችን ትገኛለች። ምንታምር እንደምን ዋልሽ?
3: ጤና ይስጥልኝ። እንዴት ዋላችሁ? አቶ ሻያው፣ ሰጠኝ፣ ወርቅነሽ እንዴት ናችሁ? እንዴት ዋላችሁ?
2: እኛ ደህና ነን። እስኪ ዛሬ ሀሳብሽን እንግዲህ የተለያዩ ማህበራዊም ጉዳዮች አሉ፣ በልጆች ጉዳይም አሉ፣ እንነጋገር።
3: እውነት ለመናገር ድምፅ ስለሰጣችሁኝ ከልብ አመሰግናለሁ። እውነት ለመናገር ብዙ ነገሮች መነጋገሪያ የሆኑ ሰሞኑን አሉ ማለት ነው። ከነዛ ነገሮች ያው የልጆች ጉዳይ ማለ እንዲው ክልትራንትና የደረሰው ችግር ማለት ነው። ባለፈው ሻባት ለት ማለት ነው የተገደለችው እህታችንም እሱም ምርቱ ነው ይገኛል ማለት ነው በእኛ ማህበረሰብ ላይ። እና በጣም ትንሽ አንዳንዴ ብዙ ሰዎች አስተያየቶችን ይናገራሉ። እኔ ማለት ነው ኪሉ አስተያየቴን በህጉም ዙሪያ ህጉ በርግጥ እንዴት ነው እንትን የሚሉት ማለት ነው ራሳቸውን ባለሙያዎች አሉት በዚህ ነገር ግን ማለት ነው እንደ ህዝብ ወይም ደግሞ እንደ ተመልካች አለ አይደለ ሁሉን በጎን ሆነ የምታየው ነገር ወይም ደግሞ የምናየው ነገር አለ አይደለ ልክሱን ማለት ነው ኪሉ ትንሽ ለመናገር ስለፈለኩኝ ነውና
2: አሁን ባለፈው ቅዳሜ ለሊት የተገደለች እና ንየ ማለደ ሁኔታና አጠቃላይ ያለንበትን ነው አንሳተን ስለዚህ
3: እሺ ስለዚህ ማለት ነው በደንብ ይሰማል አይደል
2: አዎ ይሰማል ያዳምጥ
3: እሺ እና እኔም ማለት መፈልገው ምንድን ነው ለምሳሌ ማለት ነው ብዙ ጊዜ ሰዎች አስተያየቶችን ሲናገሩ አንዳንድ ነገሮችን እሰማለሁ ማለት ፊታችን አይተው ፊቱን አይተን ይሄ ብዙ ነገር የሚባሉ ነገሮች አሉ። በእርግጥ ማለት ነው የሰው ልጅ ይጋባል በፍቅር ይኖራል ከኖረ በኋላ ደግሞ መላየትም ይኖራል። መላየት ደግሞ ይሄ እንትን አይደለም መጥፎ ነገር አይደለም ማለት የሰውን ህይወት ከማጥፋትና ወይም ደግሞ የሆነ ነገር እንትን ከማለት ተላይቶ ባንድ ላይ ልጅን ማሳደግ ወይም ደግሞ እያንዳንዱ ማለት ነው የራሱን ህይወት መርቶ ቢኖር በጣም አሪፍ ነው። ከዛ በመቀጠል ግን ትንሽ በህጎች በህጉ ማለት ነው ስነድ ደግሞ ለምሳሌ በምትል ላይ ጊዜ ወይም ደግሞ አንድ ሰው በቀኝ ወንድም አንተ ምን ከመሆን ሁን ወይም ደግሞ አንቺ ከመሆንሽውን ሲባል ደግሞ እዚህ ላይ ትንሽ የህጉ ትንሽ መስተካከል አለበት ብዬ ማስበው ነገር አለ። በእርግጥ ባለሙያዎች ቢጠየቁበት በዚህ በጣም አሪፍ ነው ግን እኔ እንደሰውና ወይም ደግሞ የምመለከታቸው ነገሮች ነው። እንግዲህ ለምሳሌ ማለት ነው አንድ ሰው ሴት ልጅ ወይም ወንድ ልጅ አልግባባ ብሎ በቀኝ ይባባላል አይደል? በቀኝ ሲባባል ግን ማለት ነው ለምሳሌ በዛ መሃል ቤት አለ ልጅ አለ ከዛ ግን ምንድነው የሚባለው ቤቱ ላይ አብረህ ኑር የሚለው ነገር ትንሽ እኔ በጣም እንትን ለዋለሁ ማለት ነው ቆያየማውለሁ። ለምን ለምሳሌ ማለት ነው አንድ ሰው ሊናደድ ይችላል ብዙ ነገር ማለት ሴቲቱን ከንዴት አንጻር ማለት ነው የምትለው ነገር አይታወቅም ወንዱም እንደዛው። ስለዚህ ማለት ነው በዛን ሰዓት ብዙ ነገር ይፈጸማሉና ልክ እንደ ቀዳሜ ለት እንደተፈጠረው አይነት እነኝ ነገሮች ማለት ነው በህጉ መሻሻል ቢኖራቸው በጣም አሪፍ ነው ብዬ አስባለሁ በራሴ በግል አስተያየት ማለት ነው።
0: ወዘሮ ምንታመር በጣም ገንቢ ሆነ ነው በእውነት በፍቅር የተሳሰረ ጋብቻ ልጅ ተወልደው የልጅም ተወለዱ በኋላ ወላጆች ደግሞ ከመጨረሻ ላይ ቅድም እንዳልሽው በሰላማዊ ሁኔታ እስከ ዘለቄታው እስከ ለተ ህይወታቸው በትዳራቸው ቢኖር ሰዬ ደስ ይላል። ግን በሰው መቼም አብሮ ሲኖር ጉልቻዎችም አብረው ብዙ ጊዜ ስለሚቆዩ ይጋጫሉ ይባላልና ይሄን ነገር በሰላማዊ በሆነ ያለውን ችግር የትኛው አካል ነው ለዚህ ሽጀ ለክርክር ለጭቅጭቅ ለቤተሰብ ጭቅጭቅ የሚለውን ሁኔታ የማይፈታ ይህን አስጊ ለህይወት አስጊ ከሆነ የሆነ ምልክት ይኖራል መቼም ዝም ብሎ አይደለም አንድ ነገር ግድያ የመሰለ የሰው ህይወት ማጥፋት እርምጃ የሚወሰደው አለ ምክንያት አይደለም። ይህን እንዳይደርስ ምልክቶች ይኖራሉ ቆየት ብለው ምን ትያለሽ?
3: አዎ አመሰግናለሁ ማለት ያው ቀድም አንተ ጠቅሰሃዋለኝ ምንድነው ያልከው ጉልቻና ጉልቻ እንኳን ይጋጫል ይባላል እንኳን ጉልቻና ጉልቻ ማለት ነው እግርና እግር እንኳን ይጋጫሉ ይባላል ስንራመድ ማለት ነው። እና ግጭት እኮ ይኖራል በትዳር ውስጥ ግጭት ይኖራሉ በትዳር ላይ ስትኖር ወይም ደግሞ የሆነ ጓደኛም ሆነ እንትስተ ማለት ነው ብዙ ግጭቶች አሉ። ግን ለምሳሌ እዚህ ጋር ማለት ነው መላየት ሲመጣ ወይም ደግሞ አለመግባባት ሲመጣ ለምሳሌ ሴቲቱም ራሷን ህይወት መምራት ስትችል ልጆቿን ማሳደግ ስትችል ወንዱም እንደዛው። ለምሳሌ አሁን አንድ ነገር ባቋራጩ ማለት ነው ያው እሷ ተገደለች አይደል እሱ ደግሞ ወደ እስር ቤት ይገባል ከዛ በኋላ ልጆች ማን ነው እዛ ውስጥ ላይ ጎጂ ተጎጂ ማን ይሆነው ማለት ልጆች
2: አጃጅ
3: ስለዚህ ልጆችን ጭምር ብናስብ ተሳቢ ብናደርግ በጣም አሪፍ ነው ህጉ ደግሞ ትንሽ እኔ በጣም ማለቴ እንዴት ነው በጣም እንትን ለዋለውኝ ማለት ህጉ ትንሽ ባለሙያዎች በዚህ ቢጠይቁ እናንተ በጣም ደስ ይለኛል ግን ህጉ ደግሞ ለምሳሌ የሰው ልጅ ማለት ነው በፍቅር በነበረ ጊዜ አንድ ቤት ይኖረዋል ልጆችን ያሳድጋሉ በአንድ ላይ ሆነው ከዛ በኋላ ግን ምልክቶች በሚኖሩ ጊዜ ያቺ ሴት ልጅ ሂዳ ማለት ነው አይ እንደዚህ እንደዚህ አይነት ነው ብላ ስትናገር ያንን ነገር እንትን በማለት ችላ በማለት እንደበለው ይቅርታ ለቃላቱ ማለት ነው ወደ ጎን ለማድርገውም ይሁን ለምሳሌ ማለት ነው አንቺ ካንዶ ሀደርኩኝ አንተ ካንዶ ሀደርኩኝ የሚሉት ነገር ራሱ ይሄ በራሱ በጣም አደገኛ ነው ማለት ነው ምክንያቱም ያቺ ሴት ማለት ነው ያቺ ሴት አይ እንደዚህ አልተግባባንም መላየት ይፈልጋለው የምትለው ወድ አይደለም በነገራችን ላይ ሴት ልጅ ማለት ነው ግን ብላ መተፈታ ሲታለች ብዬ አላስብም
2: አዎ እንደዚህ አይነት ችግሮች ሲኖሩ በተለይ ደግሞ አቤት ውጣ ለሚባለው አካል መጠለያ አይነት ቢኖር አሁን ችግሩ ሰፊ ነው እያንዳንዱም የራሱ ምክንያት ይኖረዋልና ብዙ ነገሮችን ማየት ከምንም በላይ ግን እርስ በርሳችን መተሳሰብ ካለ እዚህ ደረጃ አንደርስም እንደገና ደግሞ እንደው መጥፎ ነገርም ቢኖር እጅ ማንሳት ወይም ደግሞ ህይወትን ለማጥፋት ማሰብም የለብንምና መተሳሰብ ቢኖር የልጆች አጠቃላይ ህብረተሰባችን እንታ ይሻሻላል ነው እንደው ባጭሩ ማጠቃላይ የምርጫ እንትኖች ስላሉን
3: እውነት ለመናገር መጠለያ ቢኖሩ ምናምን የሚለው ነገር አለ ይሄ ምንድን ነው በተለየ ሴቶች አለ
2: ለወንዶች
3: ምናምን ይባለው አለ ለሴቶች ነገር ግን ለወንዶችም ቢኖር በጣም አሪፍ ነው ብዬ አስባለሁ ይሄ ሊቀርፍ ይችላል ብዬ አስባለሁ ምክንያቱም ለምንድን ነው በዛን ሰዓት እንደዛ ብላ ስትናገር ማለት ነው ያንን ነገር ምናልባት እሱን ትንሽ ንዴቱ እንዳይበርድ ወይም ደግሞ እንዲል ማለት ነው ትንሽ ቀየስ አርጎ ይቆያል ማለት ነው ነገር ግን ደግሞ ሰጠኝ 10 ምንም ነገር እንትን ቢባል ሴት ልጅ ማለት እኮ እናትም ነች አገርም ነች ልጅም ነች በነገራችን ላይ አገር ራሱ የምትጠራ በሴት ነው አይደለም ስለዚህ ሴት ልጅ ማለት ሁሉም ነገር ናት እና እጅን ማንሳት ተገቢ ነው ብዬ አላስብም ይሄ በጣም እውነት ለመናገር ብዙ ጊዜ እንነጋገርበታለን ወቅቱ ሲሆን የውሃላ ላይ እንተዋለን እንጂ ወቅቱ ሲሆን ሳምንት ወይም ሁለት ሳምንት እዚህ ጋር እናወራበታለን ምናምን
2: እንነጋገርበታለን
3: ይሄ መወራት ያለበት እንትን ማለት ያለበትና መቀረፍ ያለበት
2: በግልጽ ደግሞ መደባበቅ የለብንም አሁን ለችግሮች መፍትሄ የምናመጣው በግልጽ ስንዋይ ነው በመደባበቅ በይሉንታ እኮ አየነው እኮ ብዙ ነገሮች እየተበላሹ ስለዚህ በልጆች ማስተዳደግ በሁሉም በይሉንታ ዝም ብሎ ማለፍ ሳይሆን እንዲሉኛል ይያልን ብንተው ዞሮ ዞሮ ችግሩ ሲመጣ እንነጋገርበታለና እንዋይበት
0: እሺ ምንታመር በጣም እናመሰግናለን ለሰጠሽው ደንብ የሆነ አስተያየት እንግዲህ እንብደን መልካም ምሽት እናመሰግንሻለን እንግዲህ በመቀጠል ወደ ከምርጫው ጋር ተያዘ
2: አዎ ከምርጫው ጋር የተያዘ የተለያዩ እንግዲህ ዛሬ ጀምረናል ቀንም አሁንም ምናስተላልፈው አለ የምርጫ ቅስቀሳን በተመለከተ እንዲሁም አስመራጭ ኮሚቴው የሚያስተላልፋቸው መልእክቶች አሉና አሁን በቀጣይ እሱን ነው የምናቀርብ እንግዲህ አድማጮቻችን ከኛ ጋር ለነበራችሁ ቆይታና መሰግናለን
0: ለቴክኒክ ባለሙያው ለባሊን እንግዲህ አሳጠናካረ
2: ሰሎሜን
0: ባጽወርቅነሽት የሰጠኝ ዘመንና ኢሳያው ደግ አስተናገድን ምሽት ልክ 7 ሰዓት በሰላም ያገናኘን አሁን ማስታወቂያዎቹ
4: ለ26ኛው ክኒሴት ለመግባት የመረጡኝ የፓርቲ ቅስቀሳ ስርጭት አሁን ያዳምጡ ስርጭቱ የቀረበው ለምርጫ በሚወዳደሩ ፓርቲዎች ሲሆን ሐላፊነቱም የነሱ ብቻ ነው አሁን ምልክቱ ካፍሶፊት የሆነውን አምኻ እስራኤል በርሹት ኦፈር ቪንተር ፓርቲን የመረጡኝ ቅስቀሳ ዘመቻን ያዳምጡ
5: ወደ ፖለቲካ መግባት ከላለ እርምጃ አይደለም ነገር ግን አገራችን ወዴት እየሄደች እንደሆነ እያየው ዝም ብሎ መቀመጥ ይበልጥ ይከብደኛል አገራችን ወደ ተሻለ ቦታ እንድትሄድ ተጽዕኖ መፍጠርና መርዳት እንደምችል አውቅና ስገነዝብ የአምኻ እስራኤል ፓርቲ የዚህ ምርጫ ዋና ታሪክ ይሆናል እንዲሁም ለጠላቶቻችን ትልቁ ቀጀት ይሆናል ከቴህራን እስከ ጋዛ የእስራኤል ህዝብ ለዘላለም የእስራኤል ህዝብ ይሆኑ
6: አምኻ እስራኤል በርሹት ኦፈር ቪንተር
5: የእኛ ተዋጊዎች ሁልጊዜ ከጠላት ሲቪሎች ይቀድማሉ ሁልጊዜ የውጊያ ስልቱም በዚህ መልኩ ነው የሚወሰነው ይህ ህይወታቸውን ለሚሰጡ ተዋጊዎቻችን ያለን ቁርጠኝነት ነው። ለዮታችን ደምንዋጋበት ጊዜ በራሳችን ላይ ገደቦችን አንተልም ዲን ለመከታጀት የሚያስፈልጉን ሁሉ ማረጋለብን ዓለሙም ይከተለናል ከናቱም ከሁሉን በላይ የኛ ሚና በእስራኤል ምድር ያጎጀስ ብሉና መጠንበክ ነው
6: አምሃ እስራኤል ብርሹት ኦፈር ዊንተር
4: ያዳመጣችሁት ምልክቱ ካፍ ሶፊት የሆነውን አምሃ እስራኤል ብርሹት ኦፈር ዊንተር ፓርቲን የምረቱ ይቅስቀሳ ነበር አሁን ምልክቱ ራሽኩፍ የሆነውን የበያኻድ ብርሹት ናፍታሊ ቤኔት ፓርቲን የምረቱ ይቅስቀሳ ዘመቻን ያዳምጡ
7: ራክበያኻድ ራክቤኔት
8: ብቻችን ውስጥ ከፍተኛ ቁጥር ያላቸው ደጋፊዎች አሉ። ሆኖም ግን በየአመቱ ቢሊየን የሚቆጠር የህዝብ ሀብት የውትድርና ግዴታቸውን ወደማይወጡ አካላት ይፈሳል። ጥቅምት 27 ቀን በቤኔት ብለው ድምፆን ይስጡ። ምክንያቱም ሁሉንም ዜጎች ወደ ውትድርና አገልግሎት ልናስገባ የምንችለው በአንድነት ብቻ ነው። እንዲሁም ይህንን 30 ቢሊየን ሸክል የውትድርና ግዴታቸውን ለተዋጡ አገልጋዮች ማስተላለፍ እንችላለን። የቤኔት አገልጋዮች ስርዓት ለውጥ ለመጀመሪያ መኖሪያ ቤት 1 ሚሊዮን ሸክል ለሀገር አገልጋዮች ብቻ ከልደት እስከ 3 ዓመት የህፃናት ማቆያ ወጪን ለመደጎም 4000 ሸክል ኔቶ ሀገር አገልጋዮች ብቻ 50% ቅናሽ በመኖሪያ ቤት ታክስ አርኖና በኤሌክትሪክ በውሃና ሁሉንም የመንግስት ክፍያዎች ለሀገር አገልጋዮች ብቻ ግዴታ መሸፈን እንችላለን። ሁሉንም ወደ አገልጋዮች እናሳልፋለን በአንድነት ብቻ ቤኔት
7: ባክቢያኻድ ራክቤኔት
4: ያዳመጣችሁት ምልክቱ ራሽኩፍ የሆነውን በያኻድ ብርሹት ናፍታሊ ቤኔት ፓርቲን የምረጡ ይቅስቀሳ ነበር አሁን ምልክቱ ኩፍ የሆነውን የትኩማ ፓርቲን የምረጡ ይቅስቀሳ ዘመቻን ያዳምጡ
9: ሰላም ሰላም ጤና ይስጥልኝ እኔ ማርያም ያደረጀ ሮቤል ማርያም አብርሃም ሁላችሁ እንደምታውቁኝ እኔ አሁን ፖለቲካ ሳይሆን እኔ የውሬል እናት ነኝ በሰባት ቀን ለኦክቶበር የሞተው ልጄ ስለዚህ ሁላችሁም እንድትመርጡኝ ፈልጋለሁ ይሄም ደሞ ምፍላጋው ደሞ የፖለቲካው እንት ደሞ ተኩማ ይባላል ኩፍ ነው እና ለሁላችን ስንል እንግዲህ ብዙ ነገሮች እንደገና ደሞ ብዙ ወላጆቻችን ደሞ በብትዋህሎም እየተሰቃዩ ነው በትምርት ቤት እንደገና ደሞ ብዙ መርካስ ክልታዎች እየተዘጉ ነው እንትኑ ደሞ ስታገቡ ደሞ ኩፍን አስገቡ ላለሁ አመሰግናለሁ
4: ያዳመጣችሁት ምልክቱ ኩፍ የሆነውን የትኩማ ፓርቲን የምረጡ ይቅስቀሳ ነበር አሁን ምልክቱ ካፍኑን ሶፊት የሆነውን ከሆላቫን ብርሹት ቤኒጋንስ ፓርቲን የምረጡ ይቅስቀሳ ዘመቻን ያዳምጡ
10: በንግግር ብቻ የማይወሰን ትግልን ወደ ተጨባጭ ውጤት የሚለውጥ አመራር አለ ፕኒና ታምኖ ሻታ ለአመታት በቁርጠኝነትና በድፍረት ለኛ ስትታገል ቆይታለች ጾር እስራኤል ዘመቻን መርታ ሲጠባበቁ የነበሩ 5000 ሰዎችን ወደ እስራኤል አምጥታለች በደም ልገሳ ላይ የነበረውን አድሎ አስወግዳለች ከመጠን በላይ የፖሊስ እርምጃን ተቃውማ በሰልፈኞች ላይ የተከፈቱ የወንጀል መዝገቦችን ቢዘጉ ታግላለች ከማህበረሰባችን የመጣች ሴትን ለመጀመሪያ ጊዜ ሚኒስተር አድርጎ የሾመው ቤኒ ጋንስ ነው በጋራም የአገሪቱን በሮች ከፍቷል በጦርነቱ ጊዜ ወደ መንግስት ገብተው ለእስራኤል ህዝብ ለተጠባባቂ ወታደሮች ባለቤቶች ወዳጆቻቸውን በጦርነት ላጡ ቤተሰቦችና በጦርነት የስነ ልቦና ጉዳት ለደረሰባቸው ሰዎች ለመቆም ቀዳሚዎቹ ነበሩ በፈለግናቸው ጊዜ ከጎናችን ነበሩ አሁን እኛም ከጎናቸው የምንቆምበት ጊዜ ነው በቤኒ ጋንስ የሚመራው ካሆል ላቫን
4: ያዳመጣችሁት ምልክቱ ካፍኑን ሶፊት የሆነውን ካሆል ላቫን ብርሹት ቤኒ ጋንስ ፓርቲን የምረጡ ይቅስቀሳ ነበር ለ26ኛው ክኔሴት ለመግባት የምረጡኝ የፓርቲ ቅስቀሳ ስርጭትን ነበር ያዳመጣችሁት ስርጭቱ የቀረበው ለምርጫ በሚወዳደሩ ፓርቲዎች ሲሆን ኃላፊነቱም የነሱ ብቻ ነው

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የለተማክሰኞ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንዲሆን እንመኛለን። ዛሬ ለቱ እንደ ኢብራሂም ዘመን አቆጣጥር ዮም ሽልሺ ቤት በኸሽባን ታፍሽን ፔ ዛይን ሲዮን ዳርፔን ዘመን አቆጣጥር ደግሞ ኦክቶበር 13 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጥር ጥቅምት 3 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ገብርኤል ኮሄን ሲዮን የስቱዲዮ ተረኛ አስተናጋጆች ሻየው ደግና ሰጠኝ ዘመንነን። አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባ ሳምንታዊ የባህልና ኪነጥበብ ፕሮግራምና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደግሞ ይቀርባል።
0: ሰጠኝ ዘመነ አመሰግናለሁ። አርስተ ዜና፣ ታዳጊዋ ልጅ ሃይማኖት ካሳው ከሁለት ዓመት ከሰባት ወራት በፊት በስፋት ከተማ ከሚገኙም የአዲስ ገቢዎች ሰፈር ከጠፋች እስካሁን አልተገኘችም። ባሽቀሮን ከተማ የዘጠኝ ወር ህፃን ከተንሸራታች ወድቆ በከባድ ሁኔታ ቆሰለ። በኡም አልፋኸም ሰፈር ነዋሪ የሆነ የ18 ዓመት ወጣት በኢየሩሳሌም ጥንታዊ ከተማ ውስጥ በወታደሮች ላይ ጥቃት ለመፈጸም አቅዷል በሚል ተጠርጥሮ ተያዘ። አፍሪቃ የምትገኘው ኮንጎ ዲሞክራቲክ ሪፐብሊክ በኢቦላ ወረርሽኝ በሽታ የሞቱ ሰዎች ቁጥር ከ4300 በላይ ሆነ የሚሉት ዋና ዋናዎቹ ናቸው። ዝርዝሩ እንሆ። ታዳጊ ልጅ ሃይማኖት ካሳው ከሁለት ዓመት ከሰባት ወራት በፊት በስፋት ከተማ ከሚገኝ የአዲስ ገቢዎች ሰፈር ከጠፋች እስካሁን አልተገኘችም። የቤተሰቧ አባላት ወላጆቿ ምርመራ ፍለጋ ወደ ሻባክ መረጃ ድርጅት እንዲዘዋወር ይጠይቃሉ። ቤታቸውንም ለቀው በኢየሩሳሌም የተቃሙ ድንኳን ሰፍረው መኖር ጀምረዋል። በሄጽዮም ከሚለው የካን ረሸት ቤት ሬዲዮ ፕሮግራም ከሌያት ረጌብ ፕሮግራም ላይ የሃይማኖት እህት የሆነችው የሩስ እንደነገረችው መንግስት እየተወት እያደረገን ነው የሚል ስሜት አለን። ቀጥላም ህዝቡ ከህመማችን ከኛ ጋር ነው፣ ህመማችን አብሮ ያመዋል። በመጨረሻም ይህ የመንግስት ውሳኔ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምርመራውን የሻባክ ድርጅት እንዲረከብ ፈርመው ፍቃድ መስጠት አለባቸው ነው ያሉት። የሃይማኖታዊ አጥባቂ የሐረዲ ወጣቶች ውትድርና ምልመላ ጉዳይ በሰዎች ምልመላ ወር በጥቅምት ወር ውስጥ 80 ሃይማኖት አጥባቂ ወጣቶች በኮሌጅ የኦሪት ሃይማኖት ተማሪዎች ዛሬ ጠዋት ላይ በቴላ ሾሜር በሚገኘው የውትድርና ምልመላ ቢሮ ቀርበዋል። በሃይማኖታዊ ቴክኖሎጂያዊ ማሎት በማሎት ጹር ግብረ ፕሮግራም ውስጥ ያገለግላሉ። ጋዜጠኛ ዳንኤል ጎርቢስ እንደዘገበው ከሆነ አብዛኛዎቹ ተመልማዮቹ ከሐሲዲክ ማህበረሰብ የመጡ ናቸው። በዚህ መርሃ ግብር ውስጥ እንደ ውጊያ ድጋፍ ሰጪዎች፣ የሲቪል ምህንድስና፣ የህንፃ ምህንድስናና በኤሌክትሮኒክስ ጦርነት ሚናዎች ውስጥ 500 የሚያህሉ ተማሪዎች ያገለግላሉ። ይህ ጥሩ የሚያሳይ ነው። በአሽቀሎን ከተማ በብራዚላዊ ሆስፒታል የሚገኙ ዶክተሮች ከመንሸራታት ወድቆ በከባድ ሁኔታ የቆሰለ ዘጠኝ ወር ህፃን ህይወቱን ለማዳን እየታገሉ ነው። የህፃን ወላጆች እንደተናገሩት ከወደቀ በኋላ ምንም አይነት የጭንቀት ምልክት አላሳየም። ነገር ግን ከጥቂት ደቂቃዎች በኋላ ቀደም ሲል ወደ ቤታቸው በመንገድ ላይ በነበረበት ወቅት ንቃተ ህሊናውን አጣም። ጋዜጠኛው ኢሲቅ ዘዋር ዞሃሪጽ እንደዘገበው ከሆነ የማገን ዳቪድ አዶም ሐኪምና ቦደን ህፃኑን በህይወት ማቆየት በማስቻል ወደ ሆስፒታል ወስደው ለህክምና አብቅተውታል። የእስራኤል ፖሊስና ሻባክ የመረጃ ድርጅት በወታደሮች ላይ ሽብር ጥቃት ለመፈጸም አቅዷል ተብሎ የተጠረጠረም የ18 ዓመት ወጣት በቁጥጥር ስር ዋሉት። ተጠርጣሪው ወጣት የኡም አልፋሃም ሰፈር ነዋሪ ሲሆን በምስራቃዊ ኢየሩሳሌም በጥንቱ ከተማ ወታደሮችን ለማጥቃት እቅድ እንዳለው ብሎም ለዳኢሽ ሽብር ፈጣሪ ድርጅት ለመስራት ቃል መግባቱን የሚገልጹ መረጃዎች ተገኝተዋል። የአቃቢ ህግ ቢሮ በተጠርጣሪው ላይ ክስ የመሰረተውን ክስ ለፍርድ ቤት ዛሬ አቅርቧል። በክፋር ሰባ ከተማ አስተዳደር ውስጥ በሙስና ተጠርጥረው የከተማዋ ከንቲባም ራፊ ሳአርና ሚስቱ ሚታል ታሰሩም። የክፋር ሰባ ከተማ ምክር ቤት የተቃውሞ ፓርቲ ሊቀመንበር ወይዘሮ ሀዳር ሌቢ እንዳሉት የአካባቢ አስተዳደር የኃይል አወቃቀር እንዲህ ያሉ ሁኔታዎች እንደገና እንዲከሰቱ ያስችላልና የአካባቢ አስተዳደር በአዲስ መልኩ ማዋቀር አስፈላጊ ስለመሆኑ ተናግረዋል። ተጨማሪ የቁጥጥር ባለሙያዎችም ጠባቂዎችም ህግ አስከባሪ ጠባቂዎችም ያስፈልጋል ብለዋል። እስራኤል የአየር ኢንዱስትሪና የአሜሪካ ኩባንያ ሲግ ሳውር ፋየር ስቶርም 250 የተባለ አዲስ የታጠቀ ጦር መሳሪያ ያለበት ድሮን የተኩስ ሙከራ በተሳካ ሁኔታ አጠናቋል። ስርዓቱ በዋሽንግተን በተካሄደ የጦር መሳሪያዎች ኤግዚቢሽን ላይ ይፋ ሆኗል። ስርዓቱ የሚነሳና የሚያርፍ በርቀት ቁጥጥር የሚያደርግ የጦር መሳሪያ ጣቢያ የገጠመለት እንደሆነና ሙከራው በጣም ጥሩ እንደሆነ ነው የተዘገበው። በሳውዲ አረቢያና በሁቲ አማጽያኖች መካከል ያለው ጦርነት ተባብሷል። የሳውዲ ሰራዊት ቃል አቀባይ እንደገለጸው በቅርቡ ወደ ዋና ከተማዋ የሚደረግን ጥራት ያለው ክዋኔ ከመካሄዱ በፊት የየመን ዋና ከተማ በሆነችው በሳና ነዋሪዎች እንዳይጎዱ ማስጠንቀቂያ እንደሚያስተላልፍ ገልጿል። የሁቲዎች አማጽያን ወታደራዊ ቃል አቀባይ ያህያ ሰሪያ በቴሌግራም ገጹ ላይ የሰጠው ምላሽ ሳውዲ አረቢያ የመንን ዋና ከተማ ባጠቃሽ ቁጥር አጻፋው በጣም ከባድ እርምጃ የሳውዲ አረቢያ ዋና ከተማ ሪያድን እናጠቃለን ሲል ምላሽ ሰጥቷል። በአፍሪቃ ሀገር በምትገኘው በኮንጎ ዲሞክራቲክ ሪፐብሊክ በኢቦላ ወረርሽኝ በሽታም የተያዙ ሰዎች ቁጥር ከ9 ሺህ በላይ ደርሷል። ከሁለቱ ታጣቂዎቹ አንዱ ይሞታል። የእርዳታ ቡድኖች በብዙ አካባቢዎች የቫይረስ ስርጭት ለመግታት እየተቸገሩ ይገኛሉ። ከክስተት በፊት ከአምስት ወራት በፊት የታወጀው ይህ ወረርሽኝ በኮንጎ ዲሞክራቲክ ሪፐብሊክ ታሪክ ውስጥ ትልቁና ገዳይ ነው ተብሏል። ይህ የተከሰተው ምንም አይነት የተፈቀደ ክትባት ወይም ሕክምና በሌለበት የኢቦላ ቫይረስ ላይ ጉዳት እያደረሰው ላይ ህይወት እያስከተለ መሆኑ ተዘግቧል። በመጨረሻም የአየር ጸባይ ትንበያ በነገ ትንሽ ሙቀቱ መጠን ይጨምራል። በዋናነት በተራራማና በአካባቢ ሜዳማ አካባቢዎች ነው። ከነገ ወዲያ የሙቀቱ መጠን ይቀንሳል፣ ቀዝቃዛማ ይሆናል ተብሎ ይጠበቃል። በሰሜንና በባህር ዳርቻዎች አካባቢ በኩል ደግሞ ቀላል የአካባቢ ዝናብ ሊኖር ይችላል ነው ያሉት የአየር ጸባይ ተመራማሪዎቹም። የምሽቱ ዜና እስከዚሁ ነው። ሰጠኝ
2: ኢሻያው ለዜናው እናመሰግናለን። ተከበራችሁ አድማጮቻችን፣ ወደ ቀጣይ ዝግጅት ለመተላለፍ ሙዚቃ

0: እንግዲህ ሰጥ የዘመን ወከዝ የናው በመከተል በወቅታዊ ዘገባችን ተሸጋገርና እንደው አገራችን የፖለቲካ ተጨባጭ ሁኔታን ስንመለከት የእስራኤል የብሔራዊ ክነሴት ምርጫ ሊካሄዱ 14 ቀናት ያህል ይቀራሉ። እንደው የፓርቲዎቹ ቅድመ ዝግጅት እንደው ምን ይመስላል?
1: ፓርቲዎች እንግዲህ ያው ውጤት ያመጣልናል የሚሉትን ዝግጅት ጀምረዋል። ዛሬም እንግዲህ በእኛ የሬዲዮ ጣቢያም እንደተደመጠው የምረጡኝ ዘመቻቸውን እናደርጋለን፣ እንሰራለን፣ እኛ የተሻልንን እያሉ ነው። የሚገቡትን ቃል ምን ያክል ይፈጽማሉ የሚለውን ከመርጫው በኋላ ከተመረጡ በኋላ መንግስት ሲመሰርቱ ምናየው ይሆናል። እንግዲህ ቅድመ ዝግጅታቸውን እያካሄዱ ነው። በህዝብ ላይ የሚደረጉ ግምገማዎችን በየቴሌቪዥን ጣቢያዎች ይቀርባሉ። በዚህም ቢሆን ያው እያንዳንዱ ፓርቲን ያገኛል የሚለው እየቀረበ ይገኛል። በአጠቃላይ የዛሬ ሁለት ሳምንት ማለት ነው ምርጫው ማክሰኞ ቀን የሚካሄደው። እንግዲህ የዛሬ ሁለት ሳምንት በተለይ እንግዲህ ትልቅ ቀን ነው የሚሆን። የዛን ቀን አብዛኛው ሰው ነፃ ነው የሚሆን፣ መብቱን እንዲጠቀም የሚደረግበት ቀን ነው። ስራ የማይገደድ ነው፣ የሚሰራ ደግሞ ጥፍ የሚከፈልበት ሁኔታ ስላለ ቀኑ ልዩ ቀን ነው። እናም እንግዲህ በመንግስት በኩል አሁን ባለው በጥምሩ መንግስት ጋር ከናታንያሁ ጋር የሚሄዱ የአሬዲም ፓርቲዎችም በጻለል ሲሞትሪችም ጨምሮ ሌሎችም አሉ። እንደገና ደግሞ እንቀይራለን፣ አሁን ያለውን አስተዳደር ቀይረን ሌላ መንግስት እናመጣለን ብለው በጋዴ ዘንኮት እና ሌሎች ፓርቲዎች በኩል ደግሞ የሚንቀሳቀሱ አሉ። ሁሉም የራሳቸውን ውጤት ለማምጣት እንቅስቃሴያቸውን ቀጥለዋል። ያው በአጠቃላይ በሀገራችን የበለጠ ትልቅ ትኩረት ተሰጥቶት ያለ የምርጫው ጉዳይ ነው። ለየት ያለ ነገር ካልመጣ በቀር አሁን አብዛኛው የመገናኛ አውታር በዚህ በምርጫው ዙሪያ ነው ትኩረት አድርጓል። እና ሻያው አንተስ
0: ሌላ ነገር መቀየር ያልከው አባባል ሰጠኝ። እንግዲህ ምናልባት የደህንነት ጋር የተመለከተ በጠላት እንዲህ በዚህ በመካከለኛው ምስራቅ ይህን ለማክሸፍ ለማበላሸት ምናልባት የሆነ ጥቃት ከፈጸሙ እንዳልከው አዎ ቅፋት ይሆናል። ግን ለዚህ የመከላከያ ሰራዊታችን ደህንነት ኃይላት በተጠንቀቅ ላይ ነው ምንጊዜም ቢሆንና ሰላም እንዲሆንና በሰላም ምርጫ ውድድሩ ይካሄዳል ተብሎ ይጠበቃል። እንግዲህ ከዚህ ጎን ለጎን
1: ጠቅላይ ሚኒስትር ናታንያሁ ማስጠንቅቀዋል። በዚህ በምርጫ ወቅት እኛ እንዳትሞክሩ የጸፋ እርምጃችን ከፍተኛ ነው የሚሆን ነው ያሉ። በምርጫው ወቅት ጠላት ምርጫውን ለማደናቀፍ የሚፈልጉ ሊኖሩ ይችላል። አብዛኛው ግን እንደ ኢራን አይነቶቹ ከምርጫውን በማደናቀፍ የሚያገኙት ጥቅም ያለ መስሎ አይታየኝም። ምናልባት በአሜሪካ ውስጥ ያለውን ግን አደናቅፈው ይኸው እንዲያደረግን ሊሉ ይችላሉ። እንግዲህ የጠላትን ስሜት አናውቀውም። ግን ለማንኛውም ነገር አሁን ባለው የተረጋጋ ነው ምርጫውን ለማድረግ።
0: ከዚህ ውጭ በሀገር ውስጥ ለሚካሄድ የፖለቲካ ምርጫ፣ የፓርላማ ምርጫ የውጭ አካል ጣልቃ ገብነቱ መቼም ተጽዕኖ ለማሳደር ይሞከራልና አሁን ወደ አሁን የሚደርስ መረጃ በተለያዩ አውታሮች አማካኝነት ይሰራጫል። በኢንተርኔትም በኩል ሰበር ዜና በለው አሁን ጋዜጠኞች ይጠይቃሉ። የፖለቲካ ውድድርን በተመለከተ የአሜሪካን ፕሬዚዳንት ዶናልድ ትራምፕ ጠየቋቸው፣ ለማን ነው ድጋፍ የሚያደርጉ? ለመሆኑ ለናታንያሁ የሚደግፉ ወይስ ለማን ነው ድጋፍ የሚሰጡ በምርጫው ተብሎ ተጠይቀው እሳቸው ለጊዜው ጣልቃ አልገባም ባይነት ምላሽ ሰጥተዋል። ትራምፕ ግን በመጨረሻ በይፋ ድጋፍ እንደሚያደርጉ ያስታውቃሉ። ይሄ የፖለቲካ
1: ማስታወቅም የለባቸውም። በመሰረቱ እስራኤል በአሜሪካ ምርጫ ጣልቃ ገብታ ከሌ ቢመረጥ የምትልበት ሁኔታ አልነበረም። ብዙ እንዲያው አንዳንድ ምልክቶችን ቢታዩ ብዙ ትችት ነበረ እና የአሜሪካው ፕሬዚዳንትም ቢሆን በእስራኤል የውጭ የውስጥ ጉዳይ አርፈው ቢቀመጡ ጥሩ ነው። ለሳቸውም ቢሆን እንደ አንድ ሀገር እስራኤል ነጻ እስከመሆኗ በነጻነት ምርጫውን አካሄዳ ህዝቡ ነው መወሰን ያለበት። ማንኛው ወደ ስልጣን ቢመጣ ይጠቅመኛል የሚለውን ነው እና እናየዋለን። ሻያው እንግዲህ ሌላው ርዕሰ ጉዳያችን የሀሬዲም ወጣቶች በመከላከያ ሰራዊቱም እንዲያገለግሉ የሚለው በሀገራችን ትልቅ ቦታ የተሰጠው ነው። ዛሬ ደግሞ በዚህ ወር እንኳን ወደ 80 የሚሆኑ ለመዝመት ፈልገው ወደ ልሽካት ጊዮስ ሄዱ ተብሏል እና እንዴት ነው
0: ይሄ ጥሩ ነው በእውነት ለመናገር ባንድ ወር በያዝ ነው በወር ባላለቀ ጊዜ በብዛት ያላቸው የሀሪቲም ሃይማኖት አክራሪዎች የሚነሱ ወጣቶች ወደ ቴላሾሜር የሚገኘው ውትድርና የምልመላ ጣቢያ ተገኝተዋል፣ ተመዝግበዋል። ያው ትእዛዙን ተቀብለው ጥሪውን ለውትድርና አገልግሎት ያንን አክብረው በዚህ ካምፕ መገኘታቸው በጣም ጥሩ ነው እና እነሱ ወደ ሰማንያዎቹ ተመልምለዋል፣ ተመዝግበዋል። አሁን እነሱም በእርግጥ በተዋጊ ክፍልም ባይሆን ለተዋጊ ወታደራዊ ኃይል ድጋፍ የሚያደርጉ በዋናነት በቴክኖሎጂ ጥበብ ባላቸው የስራ ዘርፎች ይሳረሙ በመከራከያ ሰራዊቱ ድጋፍ የሚሰጡ ናቸው። ይሄን ደግሞ ያ ከሆነ እንደዚህ አይነት የቴክኖሎጂ ትምህርት ሊማሩ ነው ሲባል እኮ ከምድር የኦሪት መጽሐፍን ብቻ መማር ሳይሆን እውቀትና ጥበብንም እንትኖ ራሱ የሚያነቃቃ ነገር ነው የሚመስለኝ።
1: አዎ የሚያነቃቃ ነው። እንደገናም ደግሞ አሁን ሁሉም ሰው ለሀገሩ በሚችለው የግድ እኮ ወታደር መሆን የለብም። አሁን እንደው እስራኤል መንግስት እንግዲህ በሚመጣው ቢያስብበት እንጂ ሁሉንም የማህበረሰብ ክፍል አሰማርቶ ግዴታ መዝመት አለብ ብሎ የአረቡን ማህበረሰብ በአረብ አካባቢ የሚታየውን የጸጥታ ችግር መቅረፍ ይቻላል እርስ በርስ አሰማርተህ በሐሬዲም በኩልም ያለውን ብዙ መስራት ይቻላል እና ሁሉም አንድ አይነት ስሜት እንዲኖረው ማድረግ ከተቻለ ጥሩ ነው እና ሙከራው ጥሩ ነው።
0: ጥሩ በቀጣይነት ተጨመርመር ብሎ ለሀገር ዳር ድንበር መከላከያ ሰራዊታችን በኩልነት ደረጃ የሀገራችን ልጆች ወጣት ትውልድ ይህም በጎ ስራ ቢዘምትበት እሰይ ጥሩ ነው። አሁን እንግዲህ ወደ ሌላ ርዕሰ ጉዳይ ስናልፍ ወደ አፍሪካ ወደ ኢትዮጵያ በኢትዮጵያና በኤርትራ መካከል ያለው ግንኙነታቸው ግጭት እንዳለ የተለያዩ ሚዲያዎች ይዘግባሉና እንዴት ይታያል?
1: የኢትዮጵያ ጉዳይ በጣም ውስብስብ ነው። እንደው መንግስትም ቢሆን የኢትዮጵያ ተቃዋሚዎችም መንግስትም ቢሆን ቁጭ ብለው ለሀገሪቱ ችግር ለመፍታት መጣር የሚገባቸው የነበረውን ራሱ ኤርትራም ብትሆን ከኢትዮጵያ ጋር ያላት ግንኙነት ህዝቡ አንድ ነው፣ አንድ የነበሩ ሀገራት ናቸው። ሁሉም በሰከነ ሁኔታ ነገሮችን ቢያዩ ጥሩ ነበር። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ከኤርትራ ጋር የነበረውን ግንኙነት ወዲያውኑ አሻሻሉ ተብሎ በጣም ተደንቆ ነበር። ነገር ግን መርህ አልነበረውም የሰላም ግንኙነቱ እና በዚህ በዚህ ተስማምተናል በዚህ በዚህ የሚል አልነበረውም። ዝም ብሎ ጭብጨባው በዛና ነገሩ እንደገና እየተራራቁ ሄዱ። አሁን ደግሞ ሰባት ድርጅቶች ጸረ መንግስት እንቅስቃሴ እናደርጋለን ካሉ በኋላ በአንድ ላይ ከተጣመሩ እርግጥ ሲያደርጉ ነበር። የበለጠ ኤርትራ እያገዘች ነው፣ በተለይ ህወሓትን እያገዘች ነው እያለ የኢትዮጵያ መንግስት ይወነጅላል፣ ኤርትራ ደግሞ የለውበትም ትላለች። ግን የኤርትራ ጦር ኢትዮጵያ ግዛት ውስጥ እንደገባ መንግስትም ራሱ ለተባበሩት መንግስታት ድርጅት ያመለከተበትን ሁኔታ አይተናል። እንደገናም ደግሞ በአካል በእንቅስቃሴ የሚታዩ ነገሮች አሉ እና ጦርነት አለ። አሁን በእያንዳንዱ አካባቢ በአፋር፣ በአማራ፣ በትግራይ ክልል ሁሉ ጦርነት አለ። መንግስት የተቆጣጠራቸው አንዳንድ ቦታዎች አሉ፣ አንዳንድ ቦታዎች ደግሞ ተቃዋሚዎች የተቆጣጠሩበት ሁኔታ አለ። በአጠቃላይ ግን እንደው ያለው የሀገሪቱ ውስብስብ ያለ ነገር መቼ ሊቀረፍ እንደሚችል ከጊዜ ጊዜ እየተካረረ የትግራይ ሁኔታ በእውነት ትግራይን አንዳንድ ጊዜ በዚህ ባለፉት ዓመታት ተረስቷል ማለት ይቻላል። አሁን የኮሪደር ልማት እያሉ በየከተሞች በትግራይ ክልል አንድ የኮሪደር ልማት ታየበት የተባለ ከተማ አልሰማንም እና ሁሉም የሀገሪቱ ክፍል ጥሩ ነገር ካለ ለሁሉም ሊዳረስ ይገባልና የትግራይ አካባቢ፣ የአማራ አካባቢ፣ የኦሮሚያ አካባቢ ግጭቶች የበዛበት ነው እና የኢትዮጵያ መንግስት ቁጭ ብሎ ከተቃዋሚዎች ጋር ተደራድሮ ቢቀርፈው ችግሩን መልካም ነው ነው።
0: እዚህ ላይ እንግዲህ ጋዜጠኛ የተለያዩ አመለካከት አለን አይደለ? ሰጠ የዘመነ አሁን በኢትዮጵያ ማዕከላዊ መንግስት በዚህ ቅድም ገልጸዋል። አሁን የመንግስት ተቃዋሚ ኃይሎች ወደ ሰባት ጥምርት ፈጥረዋል። ቤት ውስጥ ተቃውሞ አንድነታቸውን መሰረቱ የሚል ዜና ሰማን አይደለ? እሱም የመንግስትን ያለውን የኢትዮጵያ ማዕከላዊ መንግስት ለመጣል እንደዚህ አይነት ሰማንና፣ ግን አሁን መንግስት እንዲበሚሆንበት ጊዜ ለማረጋጋት ደግሞ የሁሉን ብሔራዊ ጥያቄ ደግሞ ተግባር ላይ ያወላል። ወታደራዊ እርምጃ በመውሰድ ላለፉት አመታት እንግዲህ በኤርትራ ድሮ ኤርትራ ነጻነቷን ከማግኘቷ በፊት በያው በምጽዋ እና የአሳብ ወደቦች ነበረ የኢትዮጵያ ሲጠቀምበት የነበረው ነው። ግን እዛን ጊዜ ጀምሮ ከ1991 ዓመተ ምህረት ጀምሮ ኤርትራ ነጻነቷን ካገኘችበት ጊዜ ጀምሮ ኢትዮጵያ የባህር የመርከብ ሸቀጣሸቀጦችን ወደ ውጭ ለማስተላለፍ ወደብ የላትም በሚለው ጠቅላይ ሚኒስትር ኢትዮጵያ ጠቅላይ ሚኒስትር ይህን ሁኔታ በተደጋጋሚ ሲናገሩ ነበረ በሚዲያ። ይህን ነገር ይገባናል፣ ወደብ ይገባናል ኢትዮጵያ ሲለው ጠይቃ ይህን ጥያቄ ደግሞ የተቋሚ ኃይሎች በሙሉ ሳቸው መንግስት ለመጣል እየታገሉ ያሉት ይህን ነገር ለአንድ ሊያደርግ የሚችል ነው እና የተለያዩ ሚዲያዎች መረጃዎችን የሚደርሰን ምንድን ነው ያው የእስራኤል መከላከያ ሰራዊት ወደዛ ወደነዚህ ወደቦች አካባቢ ወደ አሰብ አካባቢ እየገሰገሰ ነው የሚል ዜና ምን ሰማ።
1: ሻየው አሁን እኔ ከተቃዋሚዎችም ቢሆን እንግዲህ ኢትዮጵያ ወደብ አይገባትም የሚሉ ይኖራሉ ብዬ አላስብም። ኢትዮጵያ ወደብ ያስፈልጋታል፣ የሀገሪቱ መንግስትም የሀገሪቱ ዜጎችም የሚያምኑበት ነው። ግን በ1991 ዓመተ ምህረት አንተ እንዳልከው በፈረንጆች አቆጣጠር ኤርትራ ራሷን የቻለች ሀገር ስትሆን በወደብ ጉዳይ አንስተው መደራደር የሚችሉትን እንደዚሁ ችላ ብለው መዋዛ ፈዛዝ አለፈ። ከዛ በኋላ ኤርትራን ነጻ ሀገር ነች እስከ ወደብሽ ብለህ ሰጠህ። አሁን ዝም ብለህ በኃይል ወደብ ለማግኘት የምትጥረው ዓለም አቀፍ ሕግንም የሚጻረር ነው። ወደብ ማግኘት ወይ በድርድር ሊሆን ይችላል ወይ በስምምነት ሊሆን ይችላል፣ ግን በኃይል እናመጣለን የሚለው እኔ ግጭት ነው እንጂ የሚያመጣ ጥሩ ነገርም ሊያመጣ ይችላል ብዬ አላስብም። ኤርትራ የምትናቅ ሀገር አይደለችም። በሌላ በኩል ደግሞ እንደዚህ አይነት ነገር የህዝቡን አንድነት ወይም የተቃዋሚዎችን አንድነት ያመጣል የሚለው የለም። አሁን ባለፉት አመታት አይተናል። ጦር ተማዘዙ፣ በተዋጉ በጣም በመቶ ሺዎች የሚቆጠሩ ዜጎች በዛም በዚህም ህይወታቸው አለፈ። ይቅርታ እንኳን ወጥቶ በቴሌቪዥን የጠየቀ አካል አልነበረም። ያ ሁሉ ደም ተፋሶ እና የሀገሪቱ ችግር አሁንም ጦርነት ይገጠማል። አንድ ቀን ሰላም መሰረት ነው ይላሉ። ሰላም ሰላም ሲባባል ነው በመርህ ደረጃ ቁጭ ብለው ወይ ሽግግር መንግስት ወይም አሁን ያለው መንግስት ደግሞ ከተቃዋሚዎች ጋር ተደራድሮ እንሰጣለሁ ብለው ችግሩን ካልቀረፉት በቀር አሁን ባለው ሁኔታ ውስብስብ እየሆነ ነው የሚሄድ እና የወደቡም ጉዳይ የኢትዮጵያ መንግስት ሊያስብበት የሚገባው በጦርነት ብቻ ይመጣል ብዬ አላስብም። ሌላ አማራጮችም ብዙ ሞክሯል እኮ በሶማሌ ላንድም ለማግኘት፣ ሶማሌ ውስጥም ለማግኘት፣ ሌላ ቦታም ለማግኘት እየሞከረ ነው የኢትዮጵያ መንግስት። ግን ዋናው የሀገር ውስጥ ያለውን የጦርነት ችግር መፍታት ይገባል። ወደ ሌላው ርዕሰ ጉዳይ እንለፍ። እንግዲህ ሳውዲ እና የየመን ሁቲ አማጽያንም እየተጋጩ ነው፣ እየተዋጉ ነው ያለው ሁኔታ እንዴት ነው?
0: በጣም እየተባባሰ ነው ያለው በሁለቱ ፉክክሩ። በዚህ ጉዳይ ጊዜ ባለፉት አራት ቀናት አካባቢ የቅርብ ጊዜ ትዝታችን ነበረ እና የሁቲ አማጽያን ከየመን በወነጨፏቸው ረጅም ቀተም ዘግዛጊ ሚሳይሎች በሳውዲ አረቢያ ዋና ከተማ ሪያድ ላይ የአየር ዓለም አቀፍ አውሮፕላን ላይ አካባቢ ቢያንስ 18 ሰዎች ተገለዋል፣ የተለያዩ የውጭ ዜጎችን ጭምር። ከ300 በላይ ሰዎች በዚህ ጥቃት ቆስለዋል። ከዛ ጊዜ በኋላ እንደገና ደግሞ የሳውዲ አረቢያ መከላከያ ሰራዊት ደግሞ የአጸፋ እርምጃ በመውሰድ በየመን አማጽያን በደቡባዊ ምዕራብ የመን የአማጽያን ኃይሎች የሚንቀሳቀሱበትን ቦታ ደግሞ አጥቅተዋል። አሁን ደግሞ ያለው ምንድን ነው? ያው በከፋ ሁኔታ ሳውዲ አረቢያ የየመን ዋና ከተማ ሳንአ እናጠቃለሁ ስትል ሳውዲ አረቢያ
1: አሁን ወደ አሁን
0: አዳዲስ ዜና ይመጣልና አስቀድባ ምንድን ነው ያለችው መግለጫ ወይ ወታደር የሳውዲ አረቢያ ቃል አቀባይ በእውነት ከእስራኤል መከላከያ ሰራዊት የተማረው መሰለኝ ምን አለ እርምጃ በአማጽያን ኃይሎች በየመን ዋና ከተማ የማጥቃት እርምጃ ከመውሰድ በፊት ሰላማዊ ዜጎች እንዳይጎዱ ማስጠንቀቂያ እናስተላልፋለን የሚል መግለጫ ይህን ስሰማው እኮ ምንድን ነው
1: የእስራኤልን ኮፒ
0: ስልት ነው አይደለም
1: ጥሩ ነው ግን አሁን ችግሩ ምንድን ነው የየመን ሁቲ አማጽያን ነው የተባሉ ራሳቸውን የቻሉ አይደሉም ስለዚህ እነዚህ እየተሽለከለኩ ነው የተወሰነ መሳሪያ ያገኛሉ ይተኩሳሉ በእስራኤልም ላይ እንደዛ ነው ሲያደርጉ የነበር እና እነዚህን ከየትኛው ፈልገህ ነው አግኝተህ የምትደመሰሳቸው ሙሉ በሙሉ እና ይሄ በጣም ዓለም አቀፍ ትብብር የሚያስፈልገው ነው አማጽያንን እያሉ ከተወሰኑ ሀገራት የጦር መሳሪያ እያገኙ እንደ ኢራን ካሉ ሚሳኤሎችን እያገኙ እንግዲህ ከየመን እስከ እስራኤል የሚወነጨፍ ሚሳኤል እኮ በአማጽያን ደረጃ የሚገኝ አይደለም የኢራን ድጋፍ ነውና ይሄን ማስቆም የሁሉም ሀገራት ትብብር ሊሆን ይችላል አውሮፓ ፈርቶ ለራሱ ቁጭ ነው ያለው አውሮፓ ገለልተኛው ነው በእውነት አውሮፓውያን አሁን በዚህ ጦርነት ውስጥ ብዙ ሚና ይጫወቱ ነበር እነሱም የዛ አካባቢ እንደው ቀላል አይደለም የቀይ ባህር አካባቢ ስለሆነ የየመን ሁቲ አማጽያን ከተቆጣጠሩ የዚህ የሆርሙዝን የባህሮች መጥ አካባቢ ኢራን ካለችበት ወደፊት ለመርከቦች ውስብስብ ያለ ነገር ነው የሚመጣና ዓለም በጸጥታ መመልከት የለበትም ይሄ ንግድ መርከቦች ካልተንቀሳቀሱ ሁሉ ነገር ጣሪያ ላይ ነው የሚደርስ
0: ይችላል ኢኮኖሚ ውድቀት አዎ እሺ በዚህ ናክ ተጣጥሩ
1: ለሳምንታዊ ፕሮግራም እናልፋለን።

0: ጤና ይስጥልን ክብራትና ክብራንና አድማጮቻችን፣ ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው የባህልና ኪነጥበብ ፕሮግራማችን የተለያዩ ነጠላ ዜማዎችን ከሰራችሁ ሰሞን ደግሞ አዲስ ካወጣችሁ ድምጻዊት ብርቱካን ተነሳ ጋር ቃለ ምልልስ እናካሄዳለን። እሷም በስልክ መስመራችን ትገኛለች። ብርቱካን እንደምን አለሽ?
1: ሰላም ሰጠኝ። እንደምን አላችሁልኝ? እንዲሁም አድማጮች እንደምን ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን።
0: እኛም ደህና ነን፣ እናመሰግናለን። እንዴት ነው ኑሮ?
1: ኑሮ እግዚአብሔር ይመስገን ሰላም ነኝ በጣም።
0: ኑሮና ሙዚቃስ?
1: ጥሩ ነው። እንግዲህ
0: ይዋሃዳሉ?
1: ያው ብዙም ባይዋሃድም እንግዲህ ያው ፍቅር የሙዚቃ ስሜቱ እና ፍቅሩ ካለ ያው መቼም እና እያካሄድ ነው ነው ስራ ጋራ።
0: ጥሩ ነው። እንግዲህ የውስጥሽን ስሜት ተሰጦሽን ለማውጣት የምታደርጊያቸው የተለያዩ እንቅስቃሴዎች አሉ። ከአሁን በፊት እንግዲህ ዝም አልልም፣ አለሜ፣ እንዴት ብዬ ልምጣ የተሰኙ ነጠላ ዜማዎችን ሰርተሽ፣ ሰሞኑን ደግሞ ቤተ እስራኤል የተሰኘ አዲስ ነጠላ ዜማ ሰርተሽ ለተመልካቾች ለአድማጮች አቅርበሻል እና እንዴት ነው አቀባበሉ?
1: አቀባበሉ በጣም ደስ ይላል። እኔም በጣም የወደድኩት ስራ ነው። ጥሩ ነው። ሰው ጥሩ ነው፣ ወዶታል ምናምን፣ ደስ ይላል በጣም።
0: ከአሁን በፊት እንደዚህ ስለ እስራኤል ብዙ ዘፈኖች አልነበሩም፣ አልፎ አልፎ ነው። አሁን ግን እዚህ ያላችሁ ድምፃውያን ብቻ ሳትሆኑ ውጭም ሀገር ስለ እስራኤል፣ ስለ ኢየሩሳሌም የሚያቀነቅኑ የሚዘፍኑ ድምፃውያንን እየሰማንን ነው እና ጥሩ ነው። እንዴት ነው እስኪ ዜማውን ማንሰራው? ግጥሙን ማንሰራው? ማን አቀናበረው?
1: ዜማው እንየው ይባላል። ዜማና ግጥም ማለት ነው። እና ዝም አልልም ከሱ ነው የሰራሁትኝ። የሰቆጣውንም ይህንንም ከሱ ነው የሰራሁት። በጣም ጎበዝ ገጣሚ ነው። በጣም ጉሮሮዬን በቃ ያለ አይደለም የጀሬን ምናምን ሁሉን ነገር ይረዳኛል ምናምን እና ከሱ የእሱ ሙዚቃዎች ለእኔ በጣም ተመችተውኛል ማለት ነው። እና ጎበዝ ነው። ግጥምና ዜማ መስጠት ብቻ ሳይሆን ስቴዲዮ አብሮ ሄዶ ተከትሎ አብሮ እንደዚህ ነው ብሎ አብሮ ቁጭ ብሎ ነው የሚያሰራህ። እና በጣም ጎበዝ ነው። በጣም ላደንቀው ፈልጋለሁ በዚህ አጋጣሚ ማለት ነው።
0: እዚህ ሀገር ነው ኢትዮጵያ ነው ያለ?
1: ኢትዮጵያ ነው ያለ።
0: ጥሩ ነው። እና አንቺ ያለሽበትን ሁኔታ ስለ ቤተ እስራኤል ህይወት ነግረሽው ነው ወይስ እሱም ስለ ቤተ እስራኤላውያን በቂ ግንዛቤ ያለው?
1: ምን መሰለህ፣ አሁን ዝም አልልም ምንም ስናጽፈው አያናው ጋር እንዲሁ ታውቀዋለህ፣ ሙዚቀኛ ነው። ከዚህ እሱ ጋር እንዲሁ እናወራለን እና አይዲያ ላይ አያናው በጣም ጎበዝ ነው። ዝም አልልም ምንም እንደዚህ ሳወጣ ከእሱ ጋር እንዲሁ ስለ ጦርነቱ ምናምን ይህም ስሜቱ አለኝ ምናምን የሁላችንም ስሜት ነበረ ስናወራ፣ እስኪ እንደዚህ ብለሽ ምናምን ብሎ አይዲያውን እሱ ነገረኝ። አሁንም ደግሞ በቃ እስራኤልንና የእስራኤልንና በቃ እንደዚህ ጎንደርን በተመለከተ የህዝብ ዜማ እፈልጋለሁ ምናምን ስል አሁን በቃ አይዲያውንም እንደዚህ አያናው ጋር ሆነን ነገር ነው አይዲያውን። በቃ አይዲያ ላይ በጣም ጎበዝ ነው አያናው
0: ሀሳቦችን በማቅረቡ
1: በጣም አዎ። ከዛ አይዲያውን ነገር ነው በቃ ያን ተከትሎ በቃ ጎበዝ ነው ገጣሚው ማለት ነው።
0: የተቀናበረም ኢትዮጵያ ነው?
1: ኢትዮጵያ ነው። አዎ
0: ጥሩ ነው። እስኪ ትንሽ ተጫዋችልንና እኛ ደግሞ እዚህ ስቱዲዮ ያለውን ዋናውን ዜማ እናሰማው።
1: አለብኝ ናፍቆት አለብኝ ትዝታ የጎንደር ውለታ እስራኤል ገብቼ ኢየሩሳሌም አየሁኝ ዓለም ደማሜ ደማሜ ደማሜ ደማሜ ዘር ቤተ እስራኤል አብሻ ነው ደሜ እናት ዓለም ጎንደር ደማሜ የእድገት መሰረቴ ሁሌም ካንቺ ጋር ነኝ ደማሜ ብርቅ ሰውነቴ የዘር ሀረግ ስቦኝ ደማሜ ባህር ተሻገሬ አሞናሙናኛለች ደማሜ እስራኤል አገሬ አሞናሙናኛለች ደማሜ እስራኤል አገሬ ደማሜ ደማሜ ደማምዬ እስራኤል ምዬ ከፊበል ባንዴራሽ ይውለብለብ ሰንደቁ ጠላት ይሸበራል እያየው በሩቁ ነጭ ሰማያዊ አርመሻለው ግርማ ኃያል ነሽ አገሬ እስራኤል ማማ የሰለሞን ጥበብ ቀይ ባህር ተሻግሮ ከሀበሾች ምድር ኢትዮጵያ ላይ ሰፍሮ ዳፋት ላይ ቴዎድሮስ ብረታ ቅጦበት ሸክላ ሸማ ሰርቶ አገር ተዋበበት የጥበብ መፍለቂያ የጀግናም ድር እስራኤል ናቲ እመየጎንደር እሽሩሩ እንደናት ያሰኛይ ዘመር እሽሩሩ እንደናት ያሰኛይ ዘመር እሽሩሩሩሩ እሽሩሩሩሩ እሽሩሩሩሩ ጎንደር እሽሩሩ እስራኤል አገሬ ተፈቶሽ ማማሩ
0: ብርቱካን በጣም በጣም ቆንጆ ነው እነት ብዙ ስሜትን የሚያመጣ የጎንደርን የኢትዮጵያውን ከእስራኤሉ ጋር አጣምረሽ የዘፈንሽበት ሁኔታ በጣም ደስ የሚል ነውና እጅግ

0: በጣም ቆንጆ ነው እነት ቀላል አይደለም በእስራኤል ሀገር በሙዚቃ መሰማራትና ሌላ ስራ ላይ ሆነሽ እንደገና ዜማ ግጥም ፈልገሽ አቀናባሪ ፈልገሽ መስራቱ ለተሰበም ልጅ ማሳደግም ይኖራል ያ ሁሉ እንዴት ነው
1: በጣም ከባድ ነው ሰጠኝ አሁን ይሄን ስራ ነው መስራ ረፍት አለ ያው ያመት ረፍት ስራ ቦታ በረፍቴ ያው ኢትዮጵያ በመሄድ እንደዛ ነው መስራ እና ከስራ ጋራ በጣም ትንሽ ከበድ ይላል ያው ስሜቱ ምንም ስላለ ነው እንጂ በጣም ከባድ ነው አሁን ከዚህ ሆኜ ከስራ ወጥቼ እንደዚህ ሙዚቃ ስቱዲዮ ለመሄድ በጣም ከባድ ነው ግን ይሄንን ያሁን ተጠቀመው ያው በረፍት ጊዜ ነው እና ትንሽ ከባድ ነው በጣም
0: አዎ ግን ተሰጥቶሽን ደግሞ ለማውጣት ግድ እንደዚህ ተንቀሳቀሻለሽ ብዙዎች ችግር ነው ምክንያቱም እዚህ በሙዚቃ ብቻ በአርቱ ብቻ መሰማራት ከባድ ነው
1: አረ ጭራሽ አይታሰብም በጣም እኔ በሙዚቃ ዘርፍ እንደዚህ ስራዬ ሆኖ ሁሌ ብሰራበት ምናምን ጥቅልል ብዬ ባንድ ስራ ደስ ይለኛል ግን አይቻልም እንጂ በጣም ትንሽ ከባድ ነው ስራና እዚህ ሀገር አው ከባድ ነው
0: ቀላል አይደለም ሌላ ዝማልልም አለሜ እንዴት ብዬ ልምጣ የሚሉ ሶስት ነጠላ ዜማዎችም አሉሽ ከዚህ ውጭ ከቤተ እስራኤል ውጭና የትኛውን ጋብዝ ለአድማጮቻችን
1: ዝማልልም
0: ይጋብዝ በተለይ ደግሞ ስለ ጦርነት ነው አይደል
1: ስለ ጦርነት
0: ጥሩ እንጋብዛለን

0: ቆንጆ ነው። ሌላ ለወደፊት ቅድሽ ምንድነው ብርቱካን?
1: አሁንም ያለቀ ስራ አለኝ። ያው ክሊፖ ምናምን አልቋል። የቤተሰብ የወላጅ የሰራሁት ሙዚቃ ነው አልቋል። ክሊፖ ምናምን ተጨርሷል። ሳምንት ከሁለት ሳምንት በኋላ ይለቀቃል በራሴ ዩቲዩብ ቻናል።
0: ከባድ ቢሆንም ስራ ጋር ከቤተሰብ ጋር የግድ ለተሰጥሽ የበለጠ የደከምሽ ነው የሚያሳየው። እንግዲህ በአንድ ጊዜ በተወሰነ ጊዜ ውስጥ ሁለት ንጠላ ዜማዎችን መልቀቅ ቀላል አይደለም።
1: አዎ በጣም ከባድ ነው። ሰጠኛው እንደነገርኩህ ያው በጎን በሪፎን ምናምን እንደዚህ አርገን ነው ያው እንጂ በጣም ቀላል አይደለም። እንደዚህ በስራ ብለህ ግቢት ብለህ በሙዚቃው ዘርፍ እንትን አትገባበትም እና ትንሽ ከባድ ነው። ያው ስሜቱ ፍቅሩ ስላለ ነው እንጂ ሁለት አይነት ስራ ትንሽ ከባድ ነው። ድካም አለ፣ ቤተሰብ አለ። እዚህ ሀገር ደግሞ ጊዜ የለም ምናምን።
0: አዎ ቀላል አይደለም። ለማንኛውም እንግዲህ ጠንከር ብሎ መስራት ጥሩ ነው። አይዞሽ ቀጥይበት ነው ምንል። ሌላ ጊዜ እዚህ ስቱዲዮ እንደምትመጭ ተነጋግረናል። ሁኔታዎች ሲመቻቹ ያኔ ደግሞ የበለጠ ሌሎች ዜማዎችንም ትጫወችልናለሽ። መጨረሻ የምታስተላልፊው መልእክት ካለ?
1: መጨረሻ ያው ተጠይ አንተንም አመሰግናለሁ። ያው ሁሌም ከጎን የሆነ ያው ስለምታበረታታኝ አመሰግናለሁ። እንዲሁ አክብረህ ስለምጠራኝ እና እንደገና ለቤተሰቦች ለውድ አባቴ ለእናቴ በጣም ነው ማመሰግን። እንዲሁም በሙያዬ ለሚሳተፉ በሙሉ ለሚያበረታቱኝ፣ እንዲሁም ለጓደኞች ምናምን ቲክቶክ ላይ እንደዚህ ሙዚቃዬ በቃ ሸር እያረጉ ጎበዝ በርች ለሚሉኝ ቤተሰቦች በጣም ነው ማመሰግን እላለሁኝ።
0: ጥሩ። እኛ እንግዲህ ስራችን ነው ያው በድርጅቱ ስር ሆነን ተቀጥረን እስከሰራን ድረስ እንደዚህ ደግሞ ባለሙያዎችን የምንጠይቅበት ፕሮግራም ስለሆነ ኃላፊነትም አለብን። ከዛ አንጻር ነው። እናመሰግናለን። ቀጥይበት። ሌላ ጊዜ ደግሞ የበለጠ እንነጋገራለን። ሰላሙኝ።
1: እሺ፣ በጣም አመሰግናለሁ።
0: ምንም ችግር የለም። ቻው። እሺ፣
1: ቻው
0: ቻው። የተከበራችሁ አድማጮቻችን፣ ለዛሬ ብለን ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። ስለተከታተላችሁ እናመሰግናለን። ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩ።

0: ሰጠ ዘመነ እንግዲህ በመከተል ከወይዘሮ አጫዋች ሰለሞን ጋር ነው ቤተሰብ እንደ ሰላም ደህንነትን በተመለከተ መቼም ሰላም የሚበልጥ ነገር የለም አይደለም? በቤተሰብ በዋናነት እንዴት ነው በተመለከተ እንዲያው ወይዘሮ አጫዋች ሰለሞን ጤና ይስጥልኝ እንደምን አመሸሽ?
1: ማቤት እግዚአብሔር ይመስገን ጤና ይስጥልኝ።
0: አብሮ ይስጥልኝ። ደህና ነን። እንግዲህ ከእርሶ ጋር የቤተሰብ ሰላም መስፈን በሰላም ኑሮ በተመለከተ እንዳው ምን ይመክራሉ?
1: መጀመሪያ

0: አይቅር ከተባለ በፍቃድ ሆነ ወይዘሮ አጫዋች ብለን አንቺ
1: ጋዜጠኛ እኮ አንተ አንቺ ያለ ነው የሚያወራ አንቺ ሶካሬ ባስሳሳታ
0: ይገርማል ወይዘሮ አጫዋች እውነትሽን ነው ስለፈቀድሽን በጣም እናመሰግናለን ፈጣሪ አምላክ እግዚአብሔር የበለጠ የለም አይደለ አንተ ነው ምንለው ለሰው ልጅ ነው
2: የርማትን ያሳያል
1: አዎ ሰማይ ምድርን ላረገው አምላክ አንተ ብለን ነው የምንጠራው
0: አዎ
1: እና አመሰግናለሁ እንግዲህ እዚህ ብቁናት ወላችሁ ለአቀረባችሁ ይህ ለሬድዋን ጣቢያዎች አመሰግናለሁ ለሁላችሁም ስም መዘርዘሩ ትንሽ ከበድ ይለኛል እና ለሁላችሁም ሰላም ይድረሳችሁ ሰላምታ አቀርባለሁ እንግዲህ አገራችን ስንኖር ተወልደን ባደግንባት እትብታችን በተቀበረባት ሀገር ተወልደን ስናድግ ክብር ተከባበር ተብሎ የሆነው በእናት በአባት አና አይታይም ግም ትሆን ጥሩ ትሆን ግም ትሆን ወይም ግም ይሆን ጥሩ ይሆን አታይም ያች ሙሽራ አያይም ያለ ሙሽራ የወንድ ወላጅ ሂዶ ከሴት ወላጅ ተጎናብሶ ዝምድናችሁን ፈልጋለሁ ቤቱን እወዳለሁ ብሎ ሂዶ እጅ ነስቶ ቁሞ ሲጠይቅ ተቆጣጥረው ለግቢ ግቢያችን ናቸው ተብለው ተባብለው ተፈቃቅደው በለምለም ዳስ ይዳዳራሉ ያው ያች ሙሽራም እምትሆነው ከሆነ ትሆነዋለሽ እማትሆነው ከሆነ አይቼ እኔ ምሽት አይደለሽም ወይም ይሄ እኔ ባል አይደለም ተባብለው ባጋቧቸው መሰረት ለተናግረው ተፋትተውም የሆናቸውን ይጠቀማሉ አንዳንዶች ደግሞ በአሜን ባላቸው ትዳራቸውን መስርተው ይኖራሉ ከዚህ ግና ያው አየሁልህ አየሁልሽ ነው እንግዲህ የሴት ወላጅም ነይ የወንድ ወላጅም ነይ እኔ ራሴ ምንም በእድሜ ባንስ ሴቶችንም እህቶችን ሰጥቶ ያለ አምላኬ እህቶች ሁለት ናቸው ግን ልጆችን ጨምሬ ያው እህቶች እላለሁ ከዛንም ወንዶችንም ሰጥቶኛል ያው ወንድም የለንም ሁለት ሴት ሶስት ሴቶች ነን ወንድም የለንም ያው ወንድ የወለድናቸው ወንዶች ልጆች ግን ወንድሞቻችን ናቸው
2: ጥሩ ገለጻ ነው
1: አዎ ወንድሞቻችን ሰጥቶናል እና ወንድም ወልደናል ሴትም ወልደናል አምላክ ይመስገን የልጆች ወላጆች ነን ሆኖ ግን ከዚህ ሀገር በእውነት ክብር እየጠፋ ክብር እየቀነሰ ሞልቶ ተርፎ ደልቶናል ግን በሴቶችም ሆነ በወንዶች መከባበር ጠፍቷል ለምን ነው መከባበር የጠፋ እንግዲህ ለምሳሌ ሰርግ አለ ሰርግ ስንሄድ መጀመሪያ በስነ ስርዓት አንቺ ተዚህ አንተ ተዚህ ተባብለን እንሄዳለን እዛም በኋላ ግና ነገር እንቆረቆራለን ነገር እንጠፈጥፋለን ከሴቶችም አይጠፋም ከወንዶችም አይጠፋም አሁንም ከዛ ከብዙ ነገር ይደረሳል እግዚአብሔር ያደላቸው ግና ያው እንደ ተማመኑ እንደ ተፈቃቀሩ እድሜያቸውን ያደርሳሉ ግን አንዳንዱ ላይ ግን ሸተት የሚል አለማ ያሳያለኝ
2: ወይዘሮ አጫዋች አሁን በፊት የነበረውን እየጠቀስሽ ነው መልካም ነገር ነበር ኢትዮጵያ ችግሮችም ነበሩ ምናልባት መገናኛ ወታሮችም አይገልጿቸው ሊሆን ይችላል ግን እዚህ ከመጣን በኋላ የመተሳሰቡ ሁኔታ የመከባበሩ ሁኔታ እንዳልሽው ተሸርሽሯል የሚሉ ሰዎች ብዙ ናቸውና ቢያንስ በጥሩም በመጥፎም ጉዳይ ጊዜ ለምንድን ነው መከባበራችን የቀነሰው ለምንድን ነው ሌላውን ማንሰማ ነገሮችንስ በትግስት አግሰን ለመጨረስ ለምን አንሞክርም?

0: እዚህ ላይ ነው እኮ ችግሩ። አሁን በኢትዮጵያ የወር አበባም ሆነ ወልዳም ሆነ ሴት ልጅ ወልዳም ሆነ ወይም የወር አበባ ተቀብላ ውጭ ነው የምንወጣ።
1: መርገም ጎጆ።
0: አዎ መርገም ጎጆ ነው የምንቀመጥ። መርገም ጎጆ ተቀምጠን የወር አበባ እንኳ በሰባት ቀን ንጹህ ካልሆነሽ አትታጠብም። ያው አንዳንዶች በስምንት ቀን የሚያስቀምጣቸው አለ። ልጅ እንኳ ትወለድ ሴት የተወለደ እንደሆነ ልጅ ብዙ ጥቅም አላት። ሴት ልጅ ብዙ ጥቅም አላት። ግና 80 ቀን እዛ ስለምትቀመጥ ወንዶች ይሰቀቃሉ። ወንድ ሲወለድ ግን በ40 ቀን ስለምንገባ ወይም ስለሚገቡ ይደሰታሉ። ያ ሁላ ክብር ነበረ። ጎረቤቱ ሸፍኖ መርገምን ብንሆን ብንወልድም ጎረቤት ጎረቤት ሸፍኖ መልካም አማት ያላትም ወይም እናት ያላት ያ ተደጋግፎ ነው የሚኖር። ከዚህ ሀገር ግን እኔ እንጃ ይሄ ደንጊያ ቤት ምን እንደሰጠና በእውነት ያልሰራ ነው ጭቃም ቁተር ያልመረግ ነው። ባላ ቆርጠው ምሰሶ ቆርጠው ማገርጥ ጨንገር ብለው ያልሰሩት ወንዶችን ከዚህ እንቁላል የመሰለ ቤት ተቀምጠን ግን ትንሽ ሀንጠቅ ብለናል። በእውነት ከሴቶች ብቻም አይደለም ጥፋቱ ከወንዶችም አለ። ወንዶች ደግሞ ወንዶች ብለን ደግሞ እንዳንል ደግሞ ከሴቶች ደግሞ ብዙ ችግር አለ። ብዙ ችግር አለ። ምንድን ነው ያለ ሰውየው አምቡላንስ እንትን ያን ምሽጣራ ቡግ ቡግ ቡግ ቡግ እያለ ሲሄድ ያለኝ ፖሊስ፣ አይ የሴቶች አባት መጣ፣ የሴቶች አባት መጣ አለ። ሴቶች ብንጠራው እኮ ወንዶች ነው የምትሄዱበት አለሽው። እና ይሄ የሚሆነው እኮ ከመከባበር የጎደለ ነው። አሁን ያን ሰውዬ እንደዛ ባይል ያቺ ሴትዮ እንዲያትልም ነበረ። ይሄ ክብርን ብንጠብቅ ክብርን ብንከባበር የበለጠ ይሆናል፣ የበለጠ ይሆናል። በየቤቱ ብዙ ጣጣ አለው፣ ብዙ ችግር አለው። በእውነት እንደናንተ ያሉ ጌር የሰጣቸው መልካም እናቶች ደግሞ ችለው መልካምን ነገር ይዘው ተበሳጭቶ ሲመጣ በመልካም ተቀብለው ይስተዳደራሉ። ወንዶችም ቢሆን እንዲያም ሲል አረ እስቲ ለፍላት ብለው ውጣ የሚሉ አሉ። ተያይዞ ግን ያው አሁን እሾህና እሾህ ልትገጥመው ብትል ይገጠማል። ሸረፍ አርገህ ግና የዛ ዳሯን ምልጥ አርገን ያችን በእሾሂቱ ነድለን ልጆቹን ጥልፍ ስንጠልፍባት ነበር። የዚህ ሀገር ትዳር ደግሞ እንደዚህ ነው። ምነዝገም ትዳር ይሄ ነው።
1: አሁን በእውነትም እዚህ ላይ ትዕግስት መቼም ጋብቻ ሲባል ፍቅር በሰላም የተመሰረተ ጋብቻ ይሆንና አሁን የተጋቡ ሁለቱ ወንድና ሴት የተጋቡት እንዲያው ጭራሹን አንዱ ወንድየው የራሱን ፍላጎት ብቻ የተጋባበት ምክንያት ነው ብሎ ካሰበ ትክክል አይደለም። አሁን ባልጋ ላይ ጨዋታ ያለው ሁኔታ በተመለከተ ድካም ይኖራል። ከጤና ጋር መተያያዝ ሊሆን ይችላል። አሁን አንዱ በፈለገበት ጊዜ ሌላኛው አልፈልግም ቢል አይ እንትን ብሎ ተስፋ ቆርጦ በብስጭት ተነስቶ የኔን እንትን ማሟላት አለብሽ ብሎ መጥፎ ነገር ቢሰራ ወንድ ሊኖር ይችላል። ሁሉም አይደለም። ከሴት አንጻር ደግሞ እንደ ወንዱ አይነት የሚፈልግ ሊኖር ይችላል። እና ምን ይመስልሻል?
0: ይህ ከባድ ነው በእውነት። ከዚህ ገባ ብሎ ለመአተላለፍና ለመናገር ትንሽ ከበድ ይላል።
1: መናገር ነው እንጂ ለምን እያንዳንዳችን በግልጽ መነጋገር ጥሩ ነው
0: እኮ። ቤቱን ያንን ቤቱን ራሱ ሚስቱን የሚስቱን ጸባይ ያውቃል፣ የሚስቱን ባህሪ ያውቃል፣ የባሏን ባህሪ ታውቃለሽ። ለምን በዛ ተመሳስለው አይተዳደሩም? ለምን በዚህ ተመሳስለው አይተዳደሩም? ይህ እኮ

0: ይቻላል።
1: የእግዚአብሔር ስጦታ እኮ ነው፣ የእግዚአብሔር ስጦታ ነው። ሁሉንም እግዚአብሔር ነው የፈጠረ።
0: እንዳንድ ምክንያት አነሳው እንጂ ሻያው እርግጥ ነው ባልና ሚስት መካከል ግብረ ስጋ ግንኙነት በአግባቡ ካልተፈጸመ ባለሙያዎች እንደሚሉት ችግር የሚፈጥር ነው። ምንም ይሄ የሚያወላድ አይደለም፣ እርሳትም ያለብን አይደለም። ተፈጥሮ ነው እንደምንበላው እንደምንጠጣው። ከዛ ባሻገር ገንዘብ ይኖራል፣ የስራ ክፍፍል ይኖራል፣ ብዙ ነገሮች ይኖራሉ። ግን ለችግሮች ቁጭ ብሎ መወያየት ከዚህ ከከፋ ነገር እስከ መድረስ እና የከፋ ነገር እንዲመጣ ምክንያት መሆን የለብንም። ሴቶችም ወንዶችም ይህንን እስኪ ነው በየሰፈራችን እናውራበት እና ችግሮት ላይ ነው ብለን የራሱ ጉዳይ የራሷ ጉዳይ የሚለውን ነገር ብንተውና ለልጆች ለተተኪው ትውልድ ብናስብ ጥሩ ነው።
1: አዎ የኛው እኮ አሁን የኛው በእውነት እንግዲህ እንኳን ሰኛ በላይ ያሉት እኛም እየደረስን እኩል ሰው እየሆነ ነው። ለትውልድ ለተተኪው ትውልድ ግን በእውነት ልብ ያለው ቢገኝ ወጣቶችም ከመልካም እናቶች እንዴት ነበረ ኢትዮጵያ? እንዴት ብላችሁ ነው ከአባታችን ስታገቢ እናታችን ስታገባ እያሉ ቢጠይቁ ወጣቶች፣ እንዲህም ትልቆች ደግሞ ለልጆቻቸው እንደዚህ ጊዜ ባላቸው ጊዜ ቢያስረዷቸው ብናስረዳ፣ እኛ ኢትዮጵያ እንዲህ ብለን የነበረ ከዚህ ግን እንደዚህ ነው፣ ከዚህ በዲሞክራሲ ነው የምንጠቀም፣ ከዚህ እንደዚህ ነው ብለን ብናስረዳቸው ለልጆቻችንም ልጆቻችን በስነ ስርዓት መልካም ተግባር ይዘው የአባቶቻቸውን ወይም የእናቶቻቸውን ተግባር ይዘው ይከተላሉ የሚል ትቅባ አለኝ፣ ተስፋ አለኝ። በእውነት እግዚአብሔር ከዛ አምላክ ነው የፈጠረን፣ አምላክ ነው ከስቲ ያደረሰን። በሱዳንም የመጡ በአዲስ አበባም ብንመጣ ሁልጊዜ ስናገረው ነው የምንወር የሰው አስራት እየከፈልን ስንት ስቃይ እያየነ ነው ከዚህ ደረስነ እና ከዚህ ደርሰን ግና አምላክን ተመስገን ብለን ከምናያለ ምንም ሀብታም ቢሆን 10 ሀብታም 3-4 ቢጠምድም ሻላ ሰርቶ ሊጨምር፣ ሴቲቱም ሻላ ሰርታ ሊጨምር፣ ወንዱም ድረስ ሰርቶ ሊጨምር ነው ሲታገሉ የነበረ ቁጭ ብሎ። ከዚህ ግን ጦሬታ ተብሎ እድሜ ለብቶ አለሚ ለደካማው ሰጥቶ የበረታው ሰርቶ ነው የምንተዳደር። እና ከዚህ ትንሽ በእውነት ብንመካከር የማናውቀው ከትልቆች ምክር ብንቀበል የሚያውቁት ደግሞ ለማናውቀው ቢያበድሩና በእውነት የምንተዳደርና የምንከባበር ይመስለኛል።
0: ጥሩ ነው። በጣም እንወያይበት። ሁላችንም ባለሙያዎችንም እናመጣለን፣ እናቀርባለን። እንደዚህ ሁላችንም ብንወያይበት ለችግሩ መፍትሄ እንፈጥራለን። ወይዘሮ አጫዋች ሰለሞን በጣም ነው የምናመሰግን። መልካም ምሽት።
1: አዎ አመሰግናለሁ። በጣም ነው የማመሰግን። ምስጋና ከፍ ያለ ነው በእውነት። ለዚች ለጠፋሽው ለተጠለፈሽው ልጃችን ለሃይማኖት ካሳው ደግሞ አምላክ እሱ እንዲያው የከበደውን አቅሎ የጨለመውን አብርቶ የታሰረውን ፈትቶ የተዘጋውን ከፍቶ አንድ አምላክ እሱ ለወላጆቿ ያድርሳት። ወላጆችም የሚደሰቱ በልጃቸው ልጃቸውን አግኝተው ተደስተው ኡፍ ብለው የሚያድሩትን ጊዜ ይስጣቸው። የእስራኤል አምላክ አደራውን ምስጋና ይድረሰው ለሱ። አመሰግናለሁ። ምስጋና የከፍ ያለ ነው።
2: ኖሮልንግናለን ወይዘሮ አጫዋች ሰለሞን በእውነት ለዚህ የረሱ ጉዳይ የተወያየንበት ፈርጠም ያለ ይምሰል እንጂ ለዚህ ተፈቅደሽ በማለትሽ እናመሰግናለን።
1: አመሰግናለሁ። ምስጋና የከፍ ያለ ነው። አመሰግናለሁ። ቻው ባይ
0: ቻው። እንግዲህ ሻየው የምሽቱ ፕሮግራማችን ላይ እየተጠናቀቀ ነው። ለቴክኒክ ባለሙያችን ገብርኤል ኮይን እናመሰግናለን። ለአድማጮቻችንም እንዲሁ እናመሰግናለን። ነገ ጠዋት ደግሞ 6 ሰዓት ላይ እንገናኛለን። አድማጮቻችን በያላችሁበት መልካም ሌሊት። ሻየው መልካም ሌሊት።
2: ቀጣይ ዘመን መልካም ሌሊት። እንግዲህ በነገ አዲስ ዜናዎች አዲስ በጎ በጎ ዜና ይዘን መገናኘት
0: በጎ ነገር ማምጣት
2: መልካም ሌሊት።
0: እሺ እንግዲህ በአንድ ዜማ እንሰናበታለን።